0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና በዩቲዩብ ፕሮግራማችንን የምትከታተሉ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ሳምንታዊ የባህልና ኪነጥበብ ፕሮግራም ካርቲስት ሙሉ ወይም ሻሎም አንደፍሮ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ይገኛል። እንደምን አለ?
1: እግዚአብሔር ይመስገን። እንደምን አለ ሰጠኝ?
0: እኔ ደህና ነኝ። እንዴት ነህ?
1: እግዚአብሔር ይመስገን በጣም ደህና ነኝ። አሁን
0: ግብዣችን አክብረህ እዚህ በመገኘትህ እናመሰግናለን። አንተ እንግዲህ ሰዓሊም ነህ እንዲሁም ገጣሚም ነህ። ታድለሃል ሁለት ነገር በአንድ ላይ መያዝና፣ እስኪ ብዙ ጥያቄዎችን ከማቅረባችን በፊት ሙሉ ወይም ሻሎም ማን ነው የሚለውን አስተዋውቀን።
1: በመጀመሪያ በዚህ ፕሮግራም እንግዳ ሁኜ እንድገኝ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ሲቀጥል ሙሉ ማን ነው ባጭሩ፣ ያው አብሮኝ ያደጉ ጓደኞች ያውቃሉ። ትንሽ ከልጅነት ብጀምረው መነሻዬን ስዕል የጀመርኩት የሶስተኛ ክፍል ተማሪ ያለሁ ነው። በዛን ሰዓት ላይ የስዕል ውድድር ነበርና አጋጣሚ አንበሳ እየተራመደ ሰርቼ አስተማሪዋ በጣም ውስጤ የቀረ ሞራል ሰጠችኝ። 15 ከ10 የሚባል ነገር በዛ ጓደኞች የምሳቁን የምሳቁኝ፣ እንዴት ነው ትዬ 15 ከ10 ሰዓት ታለንት ነው አንተ፣ ወደፊት በዚህ ብትቀጥል እውቅና ታገኛለህ የሚል ምልክት ሰጠችኝ። ከዛ በኋላ የስዕል ፍላጎት አደረ። ስድስተኛ ክፍል ስደርስ በዚህ ሙያ ገንዘብ ማግኘት ጀመርኩ። በደርግ ስርዓት አዮማ፣ ኢሴማ፣ ኢገማ ቀስቶች መፈክሮችን እየጻፍኩኝ እንዲሁ የኮሎኔል መንግስቱ ኃይለማርያም ፎቶግራፎችን እየሰራው እውቅና እያገኘው በልጅነቴ እናትና አባቴ ከአንደኛ ክፍል እስከ አምስተኛ አስተምረውኛል። ከስድስተኛ ክፍል እስከ 12ኛ ክፍል እንግዲህ ራሴ እንጂ እኔ ተማርኩኝ። ሙሉ እንግዲህ ከልጅነቱ እንደዚህ ነው። ሳቂታን ተጫዋች ነው። በኪነት ዘርፉም ውስጥ እውቅና ነበረኝ። በነበሩ የተለያዩ የትምህርት ተሰጥኦ ፕሮግራሞች ላሳተፍ ነበር። እንዲያ እያልኩኝ ያደግኩኝ።
0: በጣም ጥሩ ነው። ግጥሙስ እንዴት ነው?
1: ግጥም የጀመርኩትኝ ስድስተኛ ክፍል ሁኜ ነው። ሶስተኛ ክፍል ሁኜ ስል ጀምሮ ስድስተኛ ክፍል ሁኜ የግጥም ሁኔታ አንድ መምህር ነበር ነገረንና ግጥም ጻፉ አለ። አሁን እንዴት ነው ግጥም ዝም ብሎ ጻፉ ሲል ግን ፍላጎት ነው ወይም የተሰጡ የሰው ነው መሰለን ሙዝ አልኩና ሙዝ ስለምወድ ስለ ሙዝ ጻፉኝና አቀረው። ልጆች ወደዱት፣ ተንጨበጨበልኝ። ከዛ በቃ ግጥም ጀመረ። ከኪነት ውስጥ ሙዚቃዎችን መስራትም ግጥም ማቅረብም እዛ በትምህርት ቤትም ብዙ ልጆች ያውቃሉ። ጋዜጠኛ በመሆን በድረ ግጥም በማገልገል ከሰባተኛ ክፍል እስከ 12ኛ ክፍል ጎርጎራ ከፍተኛ ደረጃ ትምህርት ቤት ሰርቻለሁ።
0: ዋው በጣም ደስ የሚል ነው። ብዙ አገልግለሃል።
1: እውነት ነው።
0: ወጣትነት በልጅነት።
1: አዎ።
0: እስኪ ግጥምንና ስዕልን እያነጻጸርክ ንገረን። ሁሉም ተሰጥኦ የሚያስፈልጋቸው ነገሮች ቢሆንም ልዩነት እንዳላቸው ይነገራል እና እስኪ ልዩነታቸው ምንድን ነው? አንድነታቸው ምንድን ነው?
1: በጣም ጥሩ። በእኔ ተሰጥኦ ግጥም በምጽፍ ሰዓት ውስጥ ተመስጦን ይፈልጋል፣ ወይም ደግሞ የምነሳው ሀሳብ ስጀምረው ልጽፍ የማስበው ሀሳብ ቀለል ያሉ አማርኛዎችን እመርጣለሁ። ከማህበረሰባችን አኳያ አዲስ አበባ ውስጥ ነው በተለይ በግጥም እውቅናውን የጀመርኩትኝ። በሰለሞን መስሪያ ቤት በአመቱ መጨረሻ ወይም ደግሞ ባለስልጣን ሲመጣ እንግዶች ሲመጡ ግጥም ይቀርባል። በዛን ጊዜ አቀርብ ነበር፣ እሸለም ነበር፣ አስታውሳለሁ። ሽልማት ይሰጡኛል እና ከስሜት የተነስቼ ቀለል ባለ አማርኛ ለምፈልገው ርዕስ ለምፈልገው ሀሳብ እገጥማለሁ። ስዕል ግን ትንሽ ከበድ ይላል። ምክንያቱም የሚታይ ነገር ስለምሰራ ከሺ ቃል አንድ ስዕል ይበልጣል ስለሚባል ሺ ቃላቶችን በአንድ ስዕል ለማስቀመጥ ከበድ ይላል። ግን ሁለቱንም ስሜቴ በመጣ ሰዓት አስተናግዳለሁ፣ እሰራለሁኝ። አሁን ለደረስኩበት ነገር አስተዋጽኦ አድርጎልኛል ልጅነቴ።
0: በጣም ጥሩ ነው። እስኪ እንግዲህ አንድ ደራሲ ወይም ገጣሚ ሰዓሊ ብዙውን ጊዜ ስንጋብዝ የተወሰነ ነገር ከስራዎች እንዲያቀርቡ እንላለንና እስኪ አንድ ግጥም አቀርብልን።
1: በጣም ጥሩ። የተለያዩ ግጥሞች አሉ። አሁን ግን ለመነሻህል ይሄንን ያመጣው ማን ነው? ጊዜ ነው። የጊዜን የበላይነት የጊዜን ዳኛነት ያየሁበትን ግጥም አጠር መጠን ውሎ ጥሩ ሀሳብ ያስተላልፋል። እሱን አቀርባለሁ።
0: እሺ፣ ደስ ይለናል።
1: አመሰግናለሁ።
0: ብዙ ግጥም እንዳለህም የሚያመላክት ነው። ደስ ይላል። ጊዜ ዳኛ ይላሉ።
1: እንግዲህ ብዙ ግጥሞች አሉ። በተለይ የአዲስ አበባ ትውስታ አረሳም። የአዲስ አበባ ታሪካችንም ይዣለሁ፣ የጎንደርም የማህበረሰባችን ታሪክ ይዣለሁ። አሁን ደግሞ እቺ ግጥም ስለማን ትናገራለች ወይም ደግሞ ምንድን ነው በዚህ ግጥም ሊሳለፍ ያለው የሚለውን እናንተ እንግዲህ ታዩታላችሁ።
0: ራሱ ግጥሙ ይናገራል።
1: ጊዜ ዳኛ ይላል። አሁን ገና ገባኝ የጊዜ ጉልበቱ፣ የጊዜ ስልጣኑ፣ የጊዜ ብርታቱ። በእውቀት ተሰጥኦ ቢጥሩ ቢገሩ፣ ሽልማትም ቢሰጥ የላቀ እጅግ በጣም ጥሩ፣ ጊዜ ካልገደፈ መቅረት ነው ባጭሩ። እውቀት ስነ ጥበብ ጊዜ ካልገደፈ፣ ሆኖ ነው የሚቀር በከንቱ ያለፈ። ቢጥሩ ቢገሩ ጊዜ ካልገደፈ ነበር ሆኖ ይቀራል በከንቱ ያለፈ አይ ጊዜ ሰውን የሚያሳንስ ጊዜ ሰውን የሚያስተልቅ ጊዜ ለሰጠው ሰው መቆየት ጥሩ ነው ሁሉንም አየሁኝ ጊዜ ሲያሳምረው ትክክል የሚዳኝ ለእውነት የሚፈርደው ለቆየ ሰው ማ ጊዜ ኮዳኛ ነው ተመስገን አምላኬ ይሄን አይቻለሁ ለእስራኤል አምላክ ምን መልሳለሁ
0: በጣም ቆንጆ ነው ጊዜን በጥሩ ሁኔታ ነው የገለጽክበት ስታነብም ደስ ይላል በጣም ጥሩ ነው ቀጥልበት
1: አመሰግናለሁ
0: በጣም አሪፍ ነው ሌላው በቅርቡ የስላውደሪ አሳይተሃልና እንዴት ነበር
1: በጣም ደስ ይል ነበር በሚሽማራ ግቡል ገዛነት በኢየሩሳሌም በኮቴላ ማራቢ ማርካሜ በሚባለው እዛ ውስጥ ተካሂዶ ነበር በርግጥ ብዙ ሰዎች ታርቻለሁ በእኛ ብዙ ስላልተለመደም ይመስለኛል ብዙ ሰዎች አልመጡም ግን ይመጣሉ የኔ ናቸው ያልኳቸው ከአዲስ አበባ አንስቶ ከዚህም በፍቅር በጓደኝነት ምን ተያይቃቸው መጣው አይተው ጥሩ አስተያየት ሰጠውኛል አባቶችም መጣዋል ወጣቶችም መጣዋል ጎልማሶችም መጣዋል በቂና ጥሩ ጊዜ ነበር በጣም ደስ ብሎኛል በእውነት የሀገሬን ታሪክ ስላቀረኩ በጣም ፍራት ሰማኛል
0: አዎ በጣም ጥሩ ነው እንግዲህ እኛንም ጋብዘህን ነበር ሁኔታዎች አልተመቻቸም አልመጣንም ያው ታውቀዋለህ

0: ስራ ብዛት ነው ለክነ መገኘት አለብን አንተ ጋር ብቻ ሳይሆን በአጠቃላይ ብዙ ሰዎች እንደዚህ ዝግጅት ያደርጉ የመገኘት ችግር አለብን ይቢልመር ጥሩ ነው ለስዕል አውደሪዩ የሰጠው ስም አለ ምናልባት አንተ ተስተካክለን ትችላለህ በኢብራይስት አም ብልቲ ምንጻህ ወይም ደግሞ የማይሸነፍ ህዝብ የሚል ትርጉም ያለው ነውና እንዴት ነው እንስም የሰጠው ታጅነት ወይም ምክንያት አለው ወይ
1: ወነስ ነው የማይበገር ህዝብ ወይም ያሸናፊ ህዝብ ነው የማይበገር እስራኤል ህዝብ መሆኑን ያየሁበት እንግዲህ እስራኤል ፍቅር መነሻው ምንድነው ይሄን እንዳዘጋጅ ያረጋኝ በ9 አመት ልጅ ያለው ነበር አያቴ ስለ ቤተ እስራኤል በሚቀጥለው አመት ኢየሩሳሌም የሚሉን ሐሳብ ይነግሩኝ ነበር ነፍሳቸውን ይማር አሁን እሳቸው እኛን ቀራለን እዚህ እናንተ ታላላችሁ ሲሉ ውነት አይመስለኝም ነበር እና 4 አመት ሲደርስ የኛ ሰው በደማስቆ የሚል መጽሐፍ አነበብኩኝ ኤሊ ኮሄን የሰራውን አስደናቂ በኔ እምነት እስካሁን የዛ አይነት ሰላ ያለ ብሎ ለማመን እስከሚዳክተኝ ድረስ ያ ውስጥ የቀረ ከዛ 17 አመት ከደማስ ወን ደሞ ምጽአተ እስራኤል የሚለው መጽሐፍ አነበብኩኝ እነዚህ መሰረት ሆኑኝና ከዚህ ከመጣም በኋላ ይሄ ጦርነት ሲሆን በተለይ ኦክቶበር 7 የደረሰውን ፊልሙን ሳይ ትንሽ ተጎዳሁ እና ግፊት ነገር አመመኝና በጣም ስሜት የተነካ የመጀመሪያ ጊዜ በ16 ቀን ስመረመር ኦልትራ ሳውንድ መሳሪያ ተሰጠኝ ግፊት ታየብኝ በኦክቶበር 23 ጀመረ የግፊት መሪያት መርሰስ ጀመር በዚህ ውስጥ አንድ ነገር ተዘረ የእስራኤል ህዝብ የማይበገር ህዝብ ነው ለምን አልጠነከረም ከሄዶር ሀርጽየት ጀምሮ እንዴት ነው ይሁዲ ሀገር ሎ ከተነሳበት ጊዜ ጀምሮ ይሄን ጦርነት ባለ ሙያ ማልሰራው 12 ቀን ጦርነትም እንደገና 40 ቀን ጦርነትም ወደፊት እስራኤል ምን ትሆናለች ከሚለው ተነስቼ የማይበገር ህዝብ በሚል አዘጋጆት ግዜ ካለ ከተቻለ አጠራጥር አርገ ያንዳንዱ ያስቀመጥኳቸው ታሪካቸውን ማስቀመጥ ይችላል ካልሆነም ከነሱ ታሪክ ተነስቼ ይሄንን እንዳዘጋጀው ባጭሩ እንዴት ነው ሄደር ሀርጽየል ለይሁድ አገር ያስፈልጋል ይያለ ባለም ላይ የቀሰቀሰ ምርት ያጀጠኛ ይሁዲ ነው ጽዮናይ በጣም ብርቱ ይሁዲ ነው ነገር ግን ሐሳቡ ሳይሳካለት እሱ በሰው ሀገር ሙቶ ቀረ የሱን ሐሳብ ዴቪድ በንጎሪዮን አሳክቶት በእግዚአብሔር ዳታ በ1948 እስራኤል አገር ሆና ቆመች አገሪቱ አገር ሆነችበት ሰዓት ላይ ገና ሳይበስሉ ገና ሳይአርፉ ገና ሳይረጋጉ የ6 ቀን ጦርነት አረብ አገሮች ሁሉ እስራኤልን ሲወሩ ጀነራል ሙሸዳያን ባደረገው ተጋድሎ ከእንደሱ ካሉ ጀግኖች ጋር ሆኖ ጦርነቱን አሸንፎ ምዕራብና ምስራቅ ኢየሩሳሌም አዋህዶ ስላስቀመጠ እነዚህን ሰዎች በታሪክ ላስቀምጡ የሄደር ሆርጭል አንደኛ ተራቁጥር ተቀመጠ ሁለተኛ ዴቪድ በንጎሪዮን ሶስተኛ የሙሳ ድርጅት ምሳቸው አቋቋሙት ከዛ ቀጥሎ ጀነራል ሙሸዳያን ከዛ የሞደው የእስራኤላዊነት ስሜት ያሳደረብኝ ኤሊ ኮሄን ደግሞ አስቀመጥኩኝ እግዚአብሔር ቢፈቅድ ደግሞ አጽሙ ቢመለስ በጣም ደስ ይለኛል ከዛ አስቀጥዬ በ90 ደቂቃ በኢንተርቪው የጀግነት ያበገርነት አሁንም ቀጠለ በይሁዶች ላይ በተደረገ መርሎ በተደረገው ሻጥር በተደረገው ጠለፋ ዮናታን ናትናዩ እሱ አስመለሰ ዮናታን የቢቢ ወንድም ከዛ ቀጥሎ ይሄን ለመስራት የተዘጋጀውት የኔ ሰው እስራኤል ሀገር በመምጣቱ ነው በዬ አቶ ዮና ቦጋለ ባይመጡ እኔ መጥቼ ይሄን አላዘጋጅም በሚል በክብር አቶ ዮና ቦጋለን ማስቀመጥኳቸው ከአቶ ዮና ቦጋለ ቀጥሎ አሁን ኢየሩሳሌምን አስቀመጥኩ የኢየሩሳሌም ከተማ መካከል ላይ የይሁዲዎች 6 ሚሊዮን የተጨፈጨፉት መረሳት የለበትም ይሄም ሆኖ ነው ይሄ ሁሉ ሀገር የቆመሽ ይሄ ሆኖ ነው ይሄ ቁስል ይያለ ነው እንደዚህ የማይበገር ያየንበት ያንን አስቀመጥኩትኝ ያድባሸምን ከዛ ኢየሩሳሌም አይላፍ ኢየሩሳሌም በጣም ወደው ቦታ ነው በጣም ደስ የሚል ወደ ማሚላ ስንወርድ እዛ ኢየሩሳሌም ወርቃማ ትባላለች ወርቁን አስቀመጥኩኝ ከዚህ በኋላ አንዳንድ የኢየሩሳሌም ክስሎች ከተቀምጦ ቢሽፓሽ ቪቫስ ትቀጣለች እሷ እዛ ላይ ነው የኔ ታሪክ የተቀየረው በማስታወስ እሷን አስቀመጥኩኝ ከዛ በኋላ አንበሳ ተነሳ በማጌን ዴቪድ ውስጥ ነው ጥርሱን አፍጦ ቆመና እናሸንፋለን በሚል ተነስቶ አንበገርም 12 ቀን ጦርነት ያው የሚሆነው ሁኖ ኢራን ተነፍሶ ሰላም ቆየነ ቀጥሎ ደግሞ ኢየሩሳሌም መታሰቢያ መዘጋጃ ቤት ምርኮኞች መልሱ ተሎ የሚለውነን ሳልኩት ምክንያቱም አንድ ቀን ይነሳል የሚል ግምት ነበረኝ ለትውልድ ለታሪክ ይቀመጥ ከተመለሱ ስለሚነሳብ ያስቀመጥኩት እንዳልኩትም ቴክዝም ሽመፊት ተነሳ ግን ያን ይዤው አደለ ታሪክ ተቀመጠ ከዛ የቀያዘለኩንም ነግረህ ግዜ ለመቆጠብ ከዛ ዋና ዋናዎቹን ነው ከዛ በኋላ አንዲት የጻሃል ወታደር ጻል ልጅ አቅፋ ቀጣይ ታሪክ ተከተ አንተነ እስራኤል ምትወርስ አንተነ እንግዲህ አንበተንም ከዚህ በኋላ አንሸነፍም ቴክኖሎጂው ወቀቱ ጥበቡ በእኛ እጅ ነው ብላ ለዛ ጻል ልጅ ቃል ኪዳን ስታስገባው ከዛን ከዛ በሚቀጥለው የተባበረ እጅ አለ አይ ስታንድ ዊዝ እስራኤል እስራኤል ጋር ማን ነው የሚሆነው? አሜሪካ። አሜሪካና እስራኤል በ40 ቀን ጦርነት ያደረጉትን ሁለቱን በኃይላን አንበሳ ምሳሌ አድርገ አንበሳ ነው የበላይ ስሳት በአገር ደም ሁለቱ ኃይላን ጥምረት አድርገው የእስራኤልና አሜሪካ ባንዲራ ሲውለበለብ ያሳያል። መጨረሻ አንድ ጻን የእስራኤል ካርታን አቅፏል። ስለዚህ ከዚህ በኋላ መበዘን የለም ትውልድ እስራኤልን ያቀፈ ያስቀጥላል በሚል የማይበገርዝ ሰርቻ አዘጋጅቻለሁ እግዚአብሔር ይመስገን።
0: ዋው ዋው ሙሉ ሻሎም በእውነት አንተ ሳአሊና ገጣሚ ብቻ ሳይሆን የታሪክ ምሁርም ነህ እንዳየሁት ታሪኩን ያስቀመጥክበት ሁኔታ በጣም ደስ የሚል ነው እንደው አሚፈስ ነው ታሪኩ
1: አመሰግናለሁ
0: በጣም ደስ የሚል ነው አሁን ይሄንን ኤግዚቢሽኑን ወይም የስዕሉን አውደሪ ካሳየህ በኋላ ምን አይነት አስተያየት ተቀበልክ ከላክልኝ ፎቶግራፎች ከላክልኝ ስዕል እንዳየሁት ብዙ ፈረንጆችም ሁሉ ነበሩና አስተያየቱ ምን ይመስል ነበር
1: ጠንክር በርታ ከኛ ሰው ቢጀምር ከፍ ያሉ ሰው በጣም ማከፍራቸው መጥቶና ይሄ ለትውልድ የሚያልፍ ነገር ነው ያንተ ብቻ አይደለም ልጆቻችን ነገ ይሄን አይተው እንዲነሳሱ ያደርጋል አንድ ወንድም ደግሞ ምን አለኝ አንተ እኛን እንደዚህ ብዙዎች አይጠብቁንም አንደኛ የታሪክ አዋቂ ነህ ኢትዮጵያ ውስጥ ያለ የታሪክ ተማሪ ነህ የታሪክ መምህር ሆነህ ሰርተህ ነበር በቤተ እስራኤሎች ትምህርት ቤት የስዕል መምህር ነበር ያን ነገር በተግባር አሳየው ቢያንስ ሁላችን ከገጠር እንዳልመጣን ያዩ ፈረንጆች እንዴ ይሰው ከዚህ ሀገር አልተማረም ወይም በስዕል ሙያ የሰለጠነ ነገር የለውም እንደዚህ አድርጎ የእስራኤልን ታሪክ አስቀመጠ ተብሎ ለሁላችን ኩራት ነው ያንተ ብቻ አይደለም ለኛ ኩራት ነው የሚል የተለያየ ከኛ ማመረሰው ቀረበ ፈረንጆቹም በጣም በጣም ተገረሙ እንዴ የናንተን እየሰራው አንተና ለማመን የተቸገሩ ነበር ምክንያቱም ፎቶ እኮ ነው አይ ነው አይ እንግዲህ ተሰጠ ነው ይሁንስ ነው ሸራው ይሄው ቡርሹ ይጥራ ሸራ ባይሆን እኮ ማመን አይቻልም ወረቀት ቢሆን ኑሮ አናምን ይላልና አሃ እስኪ ድረስ ነው ፈረንጆች በእኛ ላይ ብዙም ተኔላቾ ምናብየ እንዳው አንዱ የገረመኝ ራሻ ነበርኩ ወይም አሜሪካ ምናን በርጅነት አን ያረ በፍጹም እኔ ኢትዮጵያ ተወልጄ ኢትዮጵያ ነው ያደኩት አልኩት ኢትዮጵያ ነው በተፈጥሮ ነው ያወቁት እሄ ስለኔ ታሪክ ጽፌ ያስቀመጥኩት ፎቶግራፍና መመሪያ አለ እዛ ላይ ሄደይ አንበውና እኔን ማንነት እኔን ነገር ታገኛለህ አልኩት ሄዶ አይቶ ከመጣ በኋላ ከረካውር ላብሎ በጣም ጨበጠኝ በርታ ቀጠል ይሄ ነገር በትምህርት ቤቶችን ባንዳንድ ቦታ ይሄደ ለትውልዱ ማነጫ መታየት አለበት አለኝ አመሰግናለሁ አልኩኝና ጥሩ አስተያየት ነበር።
0: ዋው በጣም ደስ ይላል።
1: አመሰግናለሁ።
0: ቃላት ያጥረኛል እኔ በእውነት ደስ ይላል። የምትገልጽበት መንገድ እንደገና ደግሞ ስራዎችህን ያነሳህበት ሁኔታ ብሎ በጣም ደስ ነው የሚል ቀጥልበት እስኪ አንድ ሌላ ግጥም ጋብዘና።
1: እሺ አመሰግናለሁ። አሁን ደግሞ አጠር ብሎ እንተባበር የሚል ነው ምክንያቱም በእንተባበር ውጤት ይመጣል። አንድ እጅ ማንጨብጨብ እንደማይቻል ሁሉ አንድ ማህበረሰብና አንድ ኢትዮጵያዊ ድንስ ለሆነ ባንዳንድ በኩል ያለውን የመከፋፈር ወይም የመለያየት ሐሳብ አንድ ለማድረግ የሚያስችል ብዬ አጠር አድርጌ ያቀረብኩት ነው። አሁንም አጠር ብሎ ቁም ነገር ያለው ግጥም ነው ብዬ ገምታለሁ። እንግዲህ ግጥሙ መጨረሻ ነው የሚታወቀው ሁኔታው ይላስጋ እንተባበር ወገኔ ተፋቅሮ ተባብሮ ቢኖር መለያየት ባይኖር በዘር መናቆር ሁሉም እንደራሱ ለሌላው ቢጥር በሙያችሎታው ሁሉም ቢተባበር በማንኛውም ዘርፍ እናሸንፍ ነበር። እኔ በሱዳን መጣሁ አንተ በአዲስ አበባ አንተኛ በጎንደር መባሉ ቢቀር ለሚመጣው ትውልድ እንዴት ጥሩ ነበር። አንድን ሁን እስኪ ወገን እንተባበር ወገን እንስማማ ይቅር መጣላት ይቅር መለያየት አንድነት ብቻ ነው የሚሆነን ጉልበት። ይሄን መረዳቱ ለኛ ሳቅቶን በእስራኤል ሀገር ላይ ኋላ አስቀረን። ወገን እንማር እንበርታ አሁን መለያየትን አንድነት ምን ሆነ እናሸንፋለን ሁላችን በህብረት ከተባበር። አመሰግናለሁ።
0: ትልቅ የህብረተሰባችን ጉዳይ ነው ያነሳው ጥሩ ነው። ከጽሁፉ ባሻገር ደግሞ ምታነብበት የራስህ ሆነ አካሄድ ደስ ይላል።
1: ያነባበዘው
0: በጣም ደስ ይላል። ምክንያቱም ያው እንደምታውቀው ግጥም ከመጻፉ ባሻገር አነባበቡም ወሳኝ ነውና ግልጽ ነው የሚያሻማ አይደለም መልክቱ ለሁሉም ይደርስ ነው አሪፍ ነው በግጥሞች ዙሪያ ወደፊት እንደው የግጥም መድብል የማሳተም እቅድ የለህም
1: በእውነት ነው መቼ እንደተጀመረ ባስተውሰው ጊዜ ብያለው ቅድም የጊዜ ጉዳይ ነው ሆነና ጊዜ እንዳልኩት 2003 ጀምሬ ጽፍ ያለ ብዙ ግን የማሳተምና አንዳንድ ነገሮችን አድጃኩ ያ ጊዜ ተረሳ የተለያዩ ያዘጋጅቻለሁ አንድ ቀን ልክ እንዳልኩ ጊዜ ሲመጣ እንደስሩ ደግሞ እነዚህ ወጣ ብለው
0: ይደርሳል
1: ለብረሰው
0: በጣም ይቻላል እዚህ
1: እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው
0: በጣም ይቻላል ገጣሚና ሰዓሊ ሙሉ ማንደፍሮ እንግዲህ ከኛ ጋር ለነበረ ቆይታ እናመሰግናለን ቃለ ምልልሳችን በዚህ አላበቃም ሳምንት ደግሞ ሁለተኛ ክፍሉን እናቀርባለን ከኛ ጋር ለነበረ ቆይታ ከፍ ያለ ምስጋና እናቀርባለን
1: እኔም በጣም አመሰግናለሁ በረታለሁ እግዚአብሔርም ያግዘኛል ተመስገን አመሰግናለሁ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ዴሬክ ሃይም ወይም የህይወት መንገድ የተሰኘው ድርጅት መስራችና ኃላፊ ከሆነችው መምህርት የኔነሽ ዳመና ታደሰ ጋር ቃለ ምልልስ እናካሄዳለን። መምህርት የኔነሽ በኮሌጅ ከማስተማሩ አባሻገር የአእምሮ ጥንካሬና ብርታትን በተመለከተ የተለያዩ ትምህርቶችን ገለጻዎችን ታደርጋለች። ዛሬ የኮሌጅና ዩኒቨርሲቲ ተማሪዎችን በተለይ በወጣትነት እድሜያቸው ከውትድርና በኋላ የህይወትን አንድ ብለው የሚጀምሩ ወጣቶችን በተመለከተ ሙያዊ ማብራሪያ እንድትሰጠን ነው የጋበዝናት። መምህርት የኔነሽ ዳመና ታደሰም በስልክ መስመራችን ትገኛለች። ጤና ይስጥልን መምህርት፣ እንደምናለሽ?
1: ሰላም፣ ጤና ይስጥልን። ሰጠኝ
0: ባለፈው ፕሮግራማችን ስለ ወጣቶች በተለይ በኮሌጆች ዩኒቨርሲቲዎች ስላሉ ጉዳዮች አንስተሽ ብዙ ምክሮችን ለግሰሽናል። ዛሬ ደግሞ እንግዲህ ወጣቶች ተማሩም ትልቅ ደረጃም ደረሱ በእድሜያቸው ቤተሰብ ምስረታ ራስን የመቻል ሁኔታ ይኖራልና ይሄ ደግሞም አንዱ ፈተና ነው። ብቻቸውን የነበሩ ወጣቶች ጥንድ የሚሆኑበትም ሁኔታ ይኖራልና እስኪ እንዴት ነው ወጣቶችን ጉዳይ መቋቋም ያለባቸው? በአፍላ ጊዜ ሁሉም ነገር ቀላል አይደለምና።
1: እሺ፣ መጀመሪያ ስለሰጠኝ መድረክ ከልብ አመሰግናለሁኝ። ያው እንግዲህ አድማጮቻችን ረስተውት ካልሆነ ከአሁን በፊት ወጣቶች ስንል ከስንት እስከ ስንት ያለውን እድሜ ብለን ነበር። እንደው ለማስታወስ ያህል ከ21 ዓመት እስከ 35-40 ያሉትን ነው የምናወራው። እንዳልከው ወንድሜ፣ ይሄ ጊዜ እንግዲህ አንደኛ የትምህርትም ነው። ባለፈው ስናወራ ያው ኮሌጅ ስለማስተምር ስለዛ ነበረ ትንሽ ያወራ ነው። ሌላው ደግሞ ያው ጥንድ ሆነው ትዳር የሚመሰረትበት ጊዜ ነው፣ ስራ የሚሰራበት ጊዜ ነው፣ እናትነት አባትነት ለመጀመሪያ ጊዜ የምንልበት ጊዜ ነው። እና አንድን ሰው ስናየው በአንድ አቅጣጫ ብቻ ካየ ነው ያው ስለ ትምህርት ብቻ ካወራነ ስለ ትምህርት አውርቶ መደምደም ይቻላል። ግን እኛ ሰዎች ስንባል አንድ ነገር ብቻ አይደለንም፣ ብዙ ነገሮች ማድረግ አለብን። እና ስኬታማ ለመሆን ባለፈው ትንሽ ነካ አድርገነው ነበረ፣ አሁን ትንሽ ላብራራበት። አንድ ሰው ስኬታማ ለመሆን ማለት ነው እንደኔ አስተያየት በአንድ በኩል ብቻ ትዳር ይዞ ልጅ ስላመጣ ብቻ ወይ ትምህርት ቤት ሄዶ ስጣ ብቻ አይደለም ስኬታማ የሚሆነው። ውስጣዊ መንፈሱም ውጫዊውም ኑሮውም አንድ ላይ ሲሆንለት የዛን ጊዜ ስኬታማነት እየመጣ ይሄዳል። ገባ? ራሳቸው ማለት አንዳንድ ጊዜ ባለፈው እንኳን ትንሽ አውርተንበት ነበረ። አንዳንድ ጊዜ አንድ ነገር እሱን ብቻ ይዘህ ስትሮጥ ምናልባት ቶሎ ልደርስ ትችላለህ ካረከው ማለት ነው። አሁን በዚህን እድሜ ትምህርት ብቻ ልማር ብለው እስከ 40 ዓመት ትምህርት ብቻ የሚማሩ ሰዎች 40 ዓመት ሲደርሱ ወደኋላ ይመለከቱና ኦኬ ትዳርሳ፣ ኦኬ ቤትሳ፣ ኦኬ እንደዚህ ሳ ይላሉ። ገባ? ስራ ብቻ ሲሆን ማለት ነው። አይ እንግዲህ ቶሎ እንግዲህ አንዳንድ ጊዜ ተጽዕኖ ይሆናል። ትዳር የሚባል ነገር አለና ትዳር ብቻ ልጅ እየወለዱ ብቻ እንትን ሆኖ እንትኑ ወደ 40 ዓመት ጠጋ ሲሉ ወጣትነት እያለቀ ሲሄድ ማለት ነው ወይን የሚባል ነገር አለ። ራሴን ረስቻለሁ ከዚህ መሀል ላይ ኦኬ ልጆች እያደጉ ይሄዳሉ፣ ራሳቸውን ይችላሉ፣ ሰው የኔ ህይወት ሳይት አለ የሚባል ነገር አለ። እና በትሁት ይሽት በረያ ሆሊስቲክ እያልኩኝ ሳስተምር ማለት ነው ይህንን በግል ማስተምረዋለሁኝ ለወላጆች ማለት ነው። አንደኛ በትምህርት ዘርፉ ጎበዝ መሆን እንደምንፈልገው በሌላውም ጎበዝ መሆን እንፈልጋለን። ያንን ደግሞ ሲስተሙን መማር መቻል አለብን። ሲስተሙን መማር መቻል አለብን ማለት ከውጭ ወደ ውስጥ ብቻ ሳይሆን ውስጣዊ ማንነታችን እያወቀን የትኛው ነው የኔ የሚያሳስበኝ ነገር ጥሩ ነገር፣ አሁን ወደፊት ሆኜ ሳየው በየትኛው ነው ተኩራሮች ይህንን አድርጌያለሁ ማለት የምፈልገው ምናምን የሚለውን ነገር እና ስራ ማለትስ ለብር ብቻ ነው ወይስ ሚኒንግ ያለው በህይወትሽ የሚለውን አስተሳሰብ ረጋ ብለን ከ20 ዓመት አንስተን እያሰብነው ስንሄድ መንገዱ ትንሽ ረዘም ቢልም ግን በደስታ ነው ያንን መንገድ የሚሄዱት ሰዎች።
0: አሁን ከጠቀሽው አንጻር እንግዲህ እያንዳንዱ እድሜ ልናሳልፍ የሚገባው ነገር እንዳለ ያው በህይወታችን የተማርንበት ሁኔታ አለ። ግን ቅድም እንደገለጽሽው እድሜ ከፍ ሲል ነው ከኋላ ያላደረግናቸውን ነገሮች የምናስብና በወጣትነት እድሜ ማድረግ የሚገባንን መማርም ሆነ ትዳር መያዝ በሚገባን እድሜ የመያዝ ሌላ የምንፈልገውን አላማ በተለይ ትኩስ በሆንበት ጊዜ ያለማድረግ ሁኔታ እየቆየ ሲሄድ የሚቆጭበት አጋጣሚ ያለና በእድሜ በዚህ ባፍለው ጥሩ አቅም በነበረን ጊዜ በዚህም በዛም ተሯሩጠን መስራት በምንችልበት ማድረግ በምንችልበት ጊዜ ሳናደርግ ስንቀር ቁጭት እንዳይመጣብን ጊዜን በአግባቡ የመጠቀምን ሁኔታ እንዴት ታየዋለሽ?
2: በጣም ጥሩ። አብዛኛውን ጊዜ ምን እንደላለው መሰለ አሁን አንተ እኔ ከ10 አመት በፊት ከ5 አመት በፊት በኋላ ማለት ነው መሆን የምፈልገውን ህይወት ዛሬ የኖርከው ኖር ማለት ነው። አሁን ለምሳሌ ማስተማር ፈልገህ ከሆነ ውጣ ካሁን ጀምረህ አስተምር። የምታስተምረው ሰው አታጣም ካንተ መማር የሚችሉ ማለት ነው። ዝም ብሎ በሐሳብ ብቻ ሳይሆን መሆን የምትፈልገውን የሆንክ እየተረማመድክ መኖር መቻል አለ። አብዛኛዎቹ ምን ይላሉ ትልቅ ሲሆን እንደዚህ አደርጋለሁ እንደዚህ ቢኖረኝ ኖሮ እንደዚህ አደርጋለሁ ሚረዳኝ ቤተሰብ ባገኝ ኖሮ እዚህ ቦታ ደርስ ነበር ብር ቢኖረኝ ኖሮ ከእንደዚህ አይነት ነገር ብዳር ኖሮ ምናምን ነገር። የኛን ህይወት በሌላ አንጠልጥለን መኖር የለብንም። እያንዳንዳችን እያንዳንዱ ሰው በዚህ ህይወት ሲኖር የራሱ ትልቁ ስጦታው ጊዜው ነው። የራስህ ጊዜ ነው ህይወትህ ናት። ማንም ሰው ራሱ ምንም ቢወድህ ሊሰጥህ ማይችለው ይሄ ነው። ይሄንን ነው ደግሞ ጊዜን ደግሞ መጠቀም መቻል አለብን። ለምንድን ለምናምንበት ነገር ለከሌ አሁን ብቆምለት ብሆንለት ረዳዋለሁ ለምንለው ነገር ሚኒንግ እንዲሰጥ ህይወታችን ማለት ነው። ይሄን መማር ፈልጋለሁ በማር ባውቅ በምንለው ነገር መማረው ደግሞ ራሴን ለመካብና አወኩኝ ለማለት ሳይሆን ተምሬ ማስተማር መቻል አለብኝ የጋን መብራት እንዳልሆን ማለት ነው። ተምሬ አስተማርኩ ማለት ጎበዝ ሁኜ ወይም እኔ አዋቂ ሁኜ አይደለም ያለኝን የማውቀውን አካፍላለሁ ይገባ አሁን ያለህን ካካፈልክ ያለውን የሰጠን ፉጋ ይባል ይባላል አለ። ወጣቱ ልጅም ያለውን ማካፈል ይችላል ለሌላው ሁሉም ሰው ማለት ነው ያለውን ማካፈል ይችላልና እንደዛ ከሆነ ህይወትህን በነገ የኖርከው አይደለም በትላንትና የኖርከው አይደለም በዛሬ የኖርከው ነው ባሁን ጊዜ ማለት ነው። እና ያሁንን መኖር መቻል አለብን። እንደዚህ ሲሆን ትምርቴን ከጨረስኩ በኋላ እንደዚህ አደርጋለሁ ትዳር ከያዝኩ በኋላ እንደዚህ አደርጋለሁ እንደዚህ አይነት ህይወት ብትኖር ኖሮ ትዳር ይዝ ነበር ምናምንቴ ይሄ ህይወትን አላፊነት አለመውሰድ ነው። ወደፊት አድርጎ ከዛ ከደረሰ በኋላ አይ ወይኔ እንደዚህ ባረግ ኖሮ ደሞ ይላል አይ ወይኔ እንደዚህ ብሆን ኖሮ ወደ ኋላ ደሞ
0: መስፈርት ማበጀቱ ለህይወት አንዳንድ ጊዜ እንደሚባለው ህይወት ራሷ ትመራናለች ይባላል። እኛ በፈለግነው ብንመራት ነውማ ሐሳባችን ሌላ ነበር።
2: ኖ ብትመራህም ማለት የምትመራበት መንገድ የተረዳው ከሄድኩኮ ማለት እውነት በእምነት ተሞልተህ ማለት ነው የሚመራኝ እግዚአብሔር ነው ብለህ አምነህ ህይወት እየመራችህ ከሆነ ህይወት እግዚአብሔር ከሆነ በምትሄድበት መንገድ አምነህ ከሆነ የምትሄድ በይዛችሁን ቀን ጥሩ ያረክት ይላል ገባ እየወደድከው ያንን ቀን ትሄዳለህ። ባለህበት ጊዜ ወይኔ አትልም ወደ ኋላ ትሄድም ወደፊትም አትሄድም በሐሳብህ ያውኑን ትሆናለህ ካመንክበት ማለት ነው። አልተበቀር ኬርሌስ ሆነህ ግን ዝም ብሎ ስለተባለ ብቻ ህይወት ብትመራን እያለ እየሄደ የማይጠቅም ነገር ራሱን የሚጎዳ ነገር ወይም በአንዳንድ ነገሮች እየተደበቀ የሚኖር ከሆነ ያን እምነት አይደለም ያን አምኖ ይህንንም ትኑን ገብቶት የሚያደርግ አይደለም ሄዶ በጭስ በመጠጥ እየተደበቀ የሚኖር ከሆነ ማለት ነው። እና አምነህበት መንገዱ ገብቶ ህይወትህን በእውነት በእምነት እንትን ብለው ከሆነ ይህ ትልቅ ነገር እኮ ነው።
0: በጣም እንደው ሌላ ጊዜ በሰፊው እንድታብራሪ የምንፈልገው ነገር ይኖራል ግን እንደው ትንሽ ከዚህ ጋር በተያያዘ በተለይ ወጣቶች እድሜያቸውን ያለመጠቀም ትምህርት ብቻ ሳይሆን በትዳሩም ዓለም ወይም ደግሞ ጓደኛ በመፈለጉ ዓለም ቅድም እንዳልሽው ይህን ሳደርግ ነው ወይም ትምህርቴን ስጨርስ ነው ይህን ነገር ሳደርግ ነው የሚልና እዛ በኋላ ደግሞ እድሜ ከፍ ሲል አንዳንድ ጊዜ የመፈላለግ ሁኔታም የሚቀንስበት ነገር አለና እዚህ ላይ እንደው ትንሽ ቀንጨብ አድርገሽ ነው ምክር ካለ
2: እውነት ግን ይሄ ሰፋ ያለ እንትን ያስፈልገዋል ግን ቀንጨብ ካረኳት አንደኛ ለሴቶችም ለወንዶችም አንድ ነገር ለወንዶችም ለሴቶችም ነው ማለት ነው። ከዜሮ መጀመር ሞክሩ። ቤት ሲኖረኝ እንደዚህ ሲኖረኝ እንደዚህ ሲል ምናምን ሳይሆን ሴትም ሆነች ወንድም ሆነ በአሁናዊ ነገር ግድ ራሳችሁን ከማሰር ማለት ነው ከዜሮ መጀመር ይቻላል። ከዜሮ ጀምሮ እኩል መስራት ይቻላል። ከዜሮ ጀምሮ ማቋቋም ይቻላል። እኔና ባለቤቴ ከዜሮ ነው የጀመርን። ሀብት ያለው ሰው አልፈለኩም እንደዚህ ያለ እንትን አልፈለኩም አብሮ የሚጓዝ ነው የፈለኩት ገባ። ከዜሮ መጀመር ይቻላል። ይሄ አንደኛ ነገር። ሁለተኛ ደግሞ ራሳችሁን መቀበል ሞክሩ። ራስህን እውነትህን ማንነትህን ተረድተህ ተተቀበልክ ማለት ነው ሌላ ሰው ለመቀበልም ወይም ለሌላ ሰው ሆነህ ለመኖር ቀላል ትሆናለህ። አብዛኛውን ጊዜ ብዙዎቻችን ከራሳችን ጋር እየተፋለምን እየተጣላን ነው የምንኖረው። እኔ እንደዚህ ነኝ እንደዚህ ነው ምናምንቴ ራሳችን አናከብርም ገባ። ያነ አንተ ራስህን መውደድ ስትችል መውደድ ማለት ኤጎይዝም እንደዚህ አሁን እንትን እንደሚሉት አይደለም። ማንነትን ተቀበለህ ሁሉን የእግዚአብሔር ተፈጥሮለኝና ይሄንን ተፈጥሮ ደሞ ወደዋለሁ ለ ተቀበለህ ማንነትን ተቀበለህው ከኖር ሌላ ሰው ሲመጣም እንደዚህ አመል አትፈልግለትም ማንነቱን ለማወቅ ትፈልጋለህ ማንነቱን ስታውቀው ደሞ እሱ ራሱ ማንነቱን ይወደዋል ወይ ብለታ ያለህ ገባህ ማንነቱን ይወደደ ሰው ማንነቱን ከወደደ ሰው ጋር ሲገናኝ መጠጋገና ያስፈልግም እንደዚሁን እንደዚሁን ማለት ያስፈልግም ገባህ
0: አዎ በጣም እንዴው እዚ ላይ ሰዎችን ለመምሰል ምናደርገው ጥረት አሁን ማንነታችን ሳንቀበል ሌላውን ለመምሰል ምናደርገው ጥረት ሲጎዳ ይታያልና ቀደም እንዳልሽው ማንነትን ተቀብል ያለን ነገር አመስግኖ በዛ የሚሄድ ሁኔታ አነስተኛ ነው እንደምንመለከተው ወይም ሰዎችን ለማስደሰት ወይም ሰዎች ጥሩ ሰው ነው እንዲሉን ወይም የሆነ አካል እንዲያመሰግነን ነው እንጂ ለራሳችን ምናረጋው ነገር አሁን ማድረግ አለብን ይሄ ነገር እንዲያልፈን መሆን የለበትም ብለን ተነሳሽነት አናሳይምና እዚህ ላይ ስምጨምረው ምክር ካለ
2: እውነት ነው ወንድሜ ብዙዎቹ እውነቴን ነው ማለት ብዙዎቹ ለዩልኝ በትንንሽ ነገሮች አሹ ለርዳታ ብለን ለምናደርጋቸው ነገሮች እና ያለን እንዴት ነው የራሳቸውን ጥቅም እንት ለማለት ወይም ተአረኩኝ ለማለት ይታያል እነሱን ለመጠገነኛ እንት ለለም ጊዜ ለለም ራሳችን ነው መሆን የምንችለው እንዴት መሆን ይቻላል ጥራልኝ መጠይማሩ ደስ ይለኛል በእውነት ነው ማለት ኩርታለኝ አራት ወር ምንትን ስልጠና መሰጥበት ማለት ነው እዛ ላይ ምንማረው ምናውቀው ያው ሳይኮሎጂ ትምህርት አለ እዛ ላይ ያው እንደምንት እንደምትለው የተለያዩ ማዕራብ ላይ ያለ ኬሊም አሉ ፕራክቲም መማር የሚቻል ያለ ሁሉ ምንድነው ማንነት ከናውቀ ከማን ካንተ ጋር ለተግባባ የሚል ነው እንትኑ ሁሉ እንትን ስለው ማለት ነው እና ይሄ በአንድ ነገር በሁለት ነገር በመጻፍ ብቻ የሚሆን ሳይሆን ከራስ ጋር እየተዋወክ እየተለማመድክ የምታደርገው ነገር ነውና ይሄ ደግሞ እንደኔ ትልቁ ስጦታ ነው እንትን ማለት ነው ትልቅ ስጦታ ከሁሉም ጋር ከዛፍ ጋር ከውሻ ጋር አብረህ እንድትኖር ይረዳሃል ለምንድን ማንንም አስቀይረም ማንንም ልምሰላትልም አንተ ራስህ ማን እንደሆን ስትረዳ ማለት ነው ሌላ ሁሉ የራሱን ሆኖ መኖር መብት አለው
0: በጣም
2: እና ሌላ ጊዜ ስጠናኝ ደግሞ እመጣለሁ ለዚህ
0: አሁን እኮ በሬዲዮም ቢሆን ስልጠናውን እየሰጠች ነው ጥሩ ነገር ነው በየጊዜው ነው ማብራሪያዎችን ትምህርቶችን ምሰጭ እና በጣም ነው እናመሰግን እንዲያው ከዚህ ጋር በተያያዘ የኔነሽ በተለይ እዚህ ሀገር ደግሞ ነባራዊ ሁኔታውን የእስራኤልን ሀገር ወጣቶች ብቻ ሳይሆን ትልቁም ሰው ሆነ በተለይ ግን እንደው ወደ ወጣቶቹ ትኩረት አድርገን ስለምንነጋገር የዚህን ሀገር ነባራዊ የምንኖርበትን ሁኔታ ተቀብሎ የመኖር ችግርም እናስተውላለን ለምሳሌ ከዛ እድሜያቸው ከፍ ብሎ የመጡ ወጣቶች ወይም ደግሞ ኢትዮጵያ ትንሽ የህይወት ልምድ ያላቸው የዚህን ይረሱና ከመሃል ሆነው የሚቀሩበት ሁኔታ አለና አሁን ባለንበት ነው ህይወት መምራት ያለብን የሚለው ነገር አይታይም አንዳንዴ ከመሃል ሰፋሪ እንደሚባለው እንደዛው ነው የሚቀሩ ልጆችን እናስተውላለንና ምን ተይናለን
2: አሁን ቁም ነገር ይሄ በእውነት በእንትን ሰፋ ያለ እንትን የሚያስፈልገው ነው አሁን ከቅድም አንስቼ ከባለፈው እንትን ስትለይ ስለ ኢትዮጵያ የተማሩ ምናምን ስል ማለት ነው እዛ ላይ ፎከስ ማድረግ የፈለኩት ምንድነው ማንነታቸው ያቃሉ ይረዳሉ አብዛኛውን ጊዜ ምንድነው መሃል ሰፋሪ ብዙዎቻችን ስናየው ብዙዎች እንጂ አይግሪ ስለሰው እንደዚህ ማለት በጣም ይከብደኛል ግን ኢትዮጵያዊ ናቸው ራሱ ሲራቸው እንደስድም የሚያዩ ማለት ታቃለህና እኔም አሁንም ለመደም ለሚያምለው ተፈልክ ሌላ ጊዜ በደም አብራርቼ በኬፍ ማለት እችላለሁ ግን ማንነትህ ስንል ይሄ ቁመናህ ነው እምነትህ ነው ማንነትህ ነው ቀለምህ ነው የመጣህበት ነው የተወለድክበት ነው የምትኖርበት አላማ ነው እስራኤላዊ መሆን ኢትዮጵያዊነትን ይፍቃል ማለት አይደለም ገባ ሁለቱ ኢትዮጵያዊነትህን ከወደድ አንተ እስራኤላዊነትህ ቀነሰ ማለት አይደለም ይሄን ነገሮች ኢቭን እንኳን አማርኛ ስናወራ በጥርጣሬ የሚያዩ ሰዎችም አሉ እቺ ምንድነው አማርኛ የምታወራ ነገር እና ይሄ ከራስ ጋር ከመቀራረብ
0: እንደውም አንዳንዶችስ ምንም አማርኛ ስለወራሽ ብቻ ዩራይስትም አትጪ ቋንቋም አትጪ የሚመስላቸው ሰዎችም አሉ።
2: እሱም አለ ሁሉም አለ ከሁሉም ጋር ነው የምንኖረው እኛ ዋናንቱኑ ከራሳችን ጋር ተስማምተን መኖር የሚለው ላይ እናለምልሞ እሱ ነው ትልቁ ነገር በእኔ ራስን ሆነ ከራስ ጋር ተስማምተህ ከኖርክ ከሌላ የምትጠግነው እንትን አትፈልግም ገባ ማንነቱን ነው የምትፈልገለት
0: ጥሩ ነው በጣም የኔ ነሽ እንግዲህ በየጊዜው ያው ማያው የምክረሽን ደምሰጭን አሁንም ወደ ስቱዲዮአችን እንደምትመጪ ቃል ገብተሽልናል። ከባልደረባሽ ጋር ከምናኑ ጋር ሆናችሁ ያለውን ነገር የበለጠ እንጠያየቅበታለን። ያው በሙያችሁ ብዙ ማብራሪያዎችን ትሰጡናላችሁ። እስከዛ ግን አሁን እንግዲህ ማንነትን ተቀብለውም በተለይ ራስን ችሎ ለመኖር በሚለው ማጠቃለያ ካለሽ ሱናርና እንጨርስ።
2: ለመደምደሚያ ለመጨረሻ ላይ ይሄንን ዓለም ስንሰናበት ማንንም ሆነን አይደለም እንደው ራሳችን ነው ይዘን የምንሄደውና በዚህ አጭር ህይወት ራሳችሁን ለመሆን ሞክሩ። ያለውን ጊዜ ተጠቀሙበት። መዝናናት ትልቅ ነገር ነው። መማር ትልቅ ነገር ነው። ጓደኝነት ማጠንከር ትልቅ ነገር ነው። ከምትወዷቸው ሰዎች ጋር፣ ከምትወዱት መጽሐፍ ጋር፣ ከምትወዱት ቦታ ጋር መገኘት ሞክሩ። ከምትፈሩበት ቦታ ወይም እንደዚህ ይሆናል ከምትሉ ሳይሆን ከምትወዱት ቦታ፣ ደስ ከሚያሰኛችሁ ቦታ ለመኖር ለመሆን ሞክሩ። በተቻላችሁ የሌለውን ሳይሆን ያላችሁን እያያችሁ ስላላችሁ ያመሰገናችሁ መኖር መክሩ። ይሄ ነው ትልቁ ሚስጥር በኔ በኩል ማለት ነው። ማንኛውም ሰው የበለጠ ሊኖርህ ያነሰ ሊኖርህ ይችላል፣ ግን ደስተኛ የሚያደርግህ ያለህን ተቀብለህ አመስግነህበት ስትኖር ነው። እና ያለህን ከተቀበልክ ደግሞ በቃ ሙሉ ነህ። በዚህ ብንደመድም ደስ ይለኛል።
0: በጣም ጥሩ ነው። በጣም ጥሩ ነው። እንግዲህ የኔ ነሽ፣ አትጥፊብን። አሁን እንኳን ገብቶናል ለምን እንደጠፋሽ፣ ሌላ ጊዜ እናባራዋለን። በጣም ጥሩ ነው። በየጊዜው እንግዲህ ለህብረተሰባችን የምታደርጊው አስተዋጽኦ ከአንድ የተማረ ዜጋ የሚጠበቀው ይሄ ነው እና በጣም ነው የምናመሰግን። እንግዲህ ያው ሌላ ጊዜ ደግሞ በተለያዩ ርዕሰ ጉዳዮች እንወያያለን። መልካም ጊዜ ተመኘንልሽ።
2: አመሰግናለሁ። እንደ ሰላሙ ነው።

ዋጋህን ጨምር ያመለጡህን ድሎች እርሳቸው የሳትከውን ቅድርሳው ያመለጠህን አጋጣሚ ደጋግበህ ማሰብ አቁም አንድ የገባህ ነገር ካለ እርሱን ይዘህ እስከ መጨረሻው መጓዝ ተለማመድ በየመሃሉ የሚያጋጥሙህን እንቅፋቶች ብዙ ትኩረት አትስጣቸው ውስጥህ ካለው ትልቅ ነገር ያንድ ቀን አሉታዊ ንግግር ወይም ያልተገባ ተቃውሞ እንዲረብሽህ አትፍቀድ ሁላችንም ስለውሏችን ማሰብ ካልቻልን ለአካባቢያችን ካልተጠነቀቅን የምንሰማውን ካልመረጥን ለምናየው ካልተጠነቀቅን ስብራታችን ማብቂያ አይኖረውም ዘወትር ጀምሮ ማቆማችን ይቀጥላል በየመሃሉ በሚመጣው ድካም ዋጋ መክፈላችን አይቀርም እቅድህ በምትኖረው ህይወት ግብህን ባስቀመጥክለት ራስክን በሰጠህለት በጥንቃቄ ለምትመራው ህይወት አጋጣሚ የተባለ ነገር እቅድህን እንዲያበላሽና መንገድክን እንዲያስትህ መፍቀድ አይኖርብህም አዎ ባስተሳሰብህ በይታህ በተግባርህና በውሎህ ዋጋህን ጨምር እሴት ያለው ህይወት መኖር ጀምር ሰዎችን መጥቀም ስትፈልግ በልበ ሙሉነት አድርገው ውስጥህ ለመልካም ነገር ሲጓጓ ሄደህ ከውነው ሰላም እንደሚሰጥህ የተሰማህ ነገር ካለ አጥብቀህ ክፋበት ንቃትህ ለጊዜው ቢሆንም ፍላጎትህ ግን ሁሌም እንዲገፋህና እንዲያበረታታህ አድርግ በቅድሚያ ያንተን ምርጫ አምታከብረው አንተ እንጂ ሌላው አይደለም ማንም የሚበጅህን የሚያውቅልህ አካል የለም ለራስህ ራስህ እንደምታውቅ ለራስህም ብቁ እንደሆንክ ማሳየቱ ያንተ ድርሻ ነው በተወሳሰበ ስብዕና ባልተገለጠ ማንነት በተሸፈነ አስተሳሰብ ሳይሆን ቀላል ግልጽና ብርቱ በሆነ ማንነት ራስክን አሳይ አዎ ራስን ያወቀ ዋጋውን ያውቃል የሚገባው ስፍራ የት እንደሆነ በሚገባ ይረዳል ዋጋህን ስትጨምር ውሎህ ይቀየራል እሳቤህ እርምጃዎችህና ንግግርህ ሁሉ የተለየ ይሆናል ውሳኔ በሚያስፈልጋቸው ጉዳዮች ላይ አላስፈላጊ ጊዜህን አታባክን በሚወረወሩብህ ጥቃቅን ጠጠሮች ማንነትክን አትገምት በሚሰጡህ አሉታዊ ስያሜዎች ስሜትክን አትረብሽ ማንም ያንተን መንገድ መሄድ እንደማይችል አስታውስ ይብዛም ይነስም በልክህ ብዙ ጣውረድ አልፈሃል ተፈትነሃል ዋጋም ከፍለሃል ይህን በማድረግህም በየጊዜው ዋጋህን እየጨመርክ ትመጣለህና በራስህ ለመኩራት ምንም አይነት ውጫዊ ማረጋገጫ አትፈልግም በራስህ ምርጫ ማደግክን ቀጥል ዋጋህንም በየለቱ ጨምር የጽሑፉ ምንጭ ምርጥ ጽሑፎች ፍቅርሽ ነው ለትላንቱ ብርሃን ለጸዳለ ውበትሽ አገር ለሚያረደው ለናትራን አንገትሽ ቀልብ ለሚስበው ኮከብ መሳይነሽ ለጸደይ ትዝታሽ ለሰገነት ቦታሽ መስካሪ ያሻ እንደሆን አለሁኔን ጥሪኝ ቃላትን ብትረሺ በዝምታሽ አውሪኝ ለአይነሽ ባልገለጥ በእንቅልፍሽ አልሚኝ ቢደርቅ ቢሰነጠቅ ቢወይብም ዛሬ ግድ የለም ይዳብሰኝ ሬቱ እንዲጥመኝ እድናለሁ ያኔ ከንፈርሽ ሲስመኝ ደራሲ ቶማስ አጸደ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ለጠቅላላው ቀጥ ይሆናሉ ብለን ያሰምናቸውንና ስናነብ ያገኘናቸውን የታዋቂ ሰዎችን አባባሎች ዝን ቀርባለን ዝናህን ለመገንባት 20 አመት ይወስድብ ይሆናል ዝናህን ለማበላሸት ግን 20 ደቂቃ በቂ ነው ይህን ጉዳይ ካሰብክ ነገሮችን በተለያዩ መንገዶች ታከናውናቸዋል ይላል ዋረን በፌት ሌላው ፍርድ ቤት በተወሰኑ ዳኞች የተገነባ ሲሆን የዳኝነቱን ስራ የተሻለ ጠበቃ ላለው ሰው መፍረድ ብቻ ነው ሮበርት ፍሮስት የራስን ስሜት መቆጣጠር አለመቻል አቅጣጫ ጠቋሚ በሌለው መርከብ እንደመጓዝ ነው ማህተመ ጋንዲ ተኩላዎች ዳኞች ሆነው በተሰየሙበት ችሎት የበጎች ቀጣይ ጣፈንታ ምን ሊሆን እንደሚችል ለመገመት አዳግትም ይዲሽ ሀብታሞችን ድሃ በማድረግ ድሆችን ሀብታም ማድረግ አይቻልም ዊንስተን ቸርችል ሐሳባቸውን መለወጥ የማይችሉ ሰዎች ምንም ነገር ሊለውጡ አይችሉም ጆርጅ ቢናርድ ሾው ብልህ ሰው አንድ ቃል ሰምቶ ሁለት ይረዳል የይሁዳያን አባባል ብዙ ጊዜ ብቻህን መሆን ካልቻልክ ከሌሎች ጋር ያለህ ግንኙነት ሁሉ የውሸት ነው ይሄ ብቸኝነት ግን ለመሸወድ የምታደርገው እንጂ ሌላ ነገር አይደለም ኦሾ
በአቋሙ የጸና ሰው ከሆንክ አቋምህን ሊያስቀይሩ ከሚጥሩ ሰዎች ጋር አንገት ላንገት ተናንቀህ የክብር ሞት ትሞታለህ። በተቃራኒው አቋም የሌለው ወላዋይ ከሆንክ ደግሞ በጌቶችህ መዳፍ ስር ወድቀህ በየቀኑ የቁም ሞት ትሞታለህ። ባልዛክ መጥፎ ሐሳቢ ሰው በየትኛው ማጋጣሚዎች ችግሮች ይታዩታል። መልካም ሐሳቢ ግን በችግሮች ውስጥ መልካም አጋጣሚን ያማትራል። ዊንስተን ቸርችል በምስጋና የተከፈተ ዘመን አስደሳች ነው። በጸሎት የተከፈተ ቀን መልካም ነው። በእምነት የሆነ ኑሮ ረፍት ነው። በይቅርታ የሆነ ጓደኝነት ዘላቂ ነው። ቢኖዳ ህልምና ምኞት በሌላቸው ሰዎች መሃል ታላቅ ከመሆን ይልቅ ህልምና ምኞት ባላቸው ሰዎች መሃል ደካማ መሆንን እመርጣለሁ። ካህሊል ጅብራን የጽሑፉ ምንጫችን የታሪክ ማህደር። ዋንጫ መሬት ላቅና ብዬ የድሜን ወረት ስኳትን ያልነበረን አውሬ ሳድን በሰው ቋጠሮ ስባክን የማይደፈን ንቃቃት ስለስን ለማይዛመደኝ ስባዝን የደነደነውን አለት ሳርስ የረቀቀውን ሳደነድን የማይነጋ ህልም ሳልም የማያድግ ችግኝ ሳርም የማይድን በሽታ ሳክም የዘመን ደዌ ላስታምም የማይሰማ ወጭት ጥጅ እፍስል የከሰመ ፉም ውርዴም ይፈወሳል ብዬ የሰው ከክ ስዘመዝም በሰው ቁስል ከመቁሰል በቀር በሰው ሸክም ከመዛል በቀር እኔ ስለኔ ኑር ያላውቅም እኔ ለኔ ኑር ያላውቅም። ደራሲ ሎሬት ጸጋዬ ገብረ መድን። የህይወት ውጣውረድ ለአንድ ሰው ብቻ አልተዘጋጀም። ህይወት የምልልስ መንገድ ነች። የከፍታውና የዝቅታው መንገድ ምልልስ፣ የመጎዳትና የመንጻት ምልልስ፣ የመሰበርና የመጠገን ምልልስ፣ የማዘንና የመ

አስጨናቂ ሐሳብ ካለብህ ለልብ ወዳጅህ ተንፈስበል። እንደ ከባድ ጭነት የከበደ ሸክም ካለብህ ለፈጣሪህ አወየው በርሱ ላይ ጣለው። አዎ ጀግናዬ፣ ችግር አንተን ብቻ መርጦ አልመጣም፣ ላንተ ብቻም አልተዘጋጀም። አንተ ላይ ስለሆነ ብቻ ታምርና የማይሆን አይነት ነገር እንዳይመስልህ። ማንኛውም ሰው እንደሚወድቀው ትወድቃለህ፣ እንደማንኛውም ሰው ትሰበራለህ፣ ተስፋ ትቆርጣለህ፣ ታዝናለህ፣ ማንም እንደሚሆነው ትከዳለህ፣ ትናቃለህ፣ ትገፋለህ። ይህ ሁሉ ግን አንተ ላይ ብቻ የተከሰተ እንዳልሆነ አስታውስ። በሰውኛው ባህሪ ለብቻ ከፍ ማለት እንጂ ለብቻ መጎዳትን አንወድ ይሆናል። ነገር ግን የሰውነት ማንነታችን ማለፍ የሚገባንን አስቸጋሪና አስከፊ ጊዜም እንድናልፍ ያደርገናል። በውስጣችን የገነባነው ጠንካራው ስብና ወደፊት ያሻግረናል። አዎ የሆነብህ የደረሰብህ የሆነብህ ያለው ሁሉ አዲስ እንዳልሆነ አስተውል። አመጣጡ ያንተ መዳረሻ እርሱን አልፈህ እርሱን ተሻግረህ የምትደርስበት መሆኑን ለማስገንዘብ እንደሆነ ወቅ። መጨነቅህ፣ ማዘንህ፣ ተስፋ ማጣትህ አዲስ አይደለም። ሰው ነህና ከነዚህ ከባድ ሁኔታዎች መንጻት አትችልም። ከመጡ በኋላ ግን ማንጻትና ማስተካከል ትችላለህ። ከነርሱ ነፃ መውጣት ትችላለህ። በነገሮች መበላሸት አትደነቅ። በቅድህ አለመሳካት አትረበሽ። የሚያስጨንቁና የሚያናድዱ የህይወት አጋጣሚዎች የውድቀትና የበታችነት ስሜት አይሰማህ። ብዙ እንቅልፍ አልባ ምሽቶችን ማሳለፍህ፣ እረፍት አልባ ጊዜያት ውስጥ መገኘትህ የማይታመን ከሆነና ይበልጥ ጫና ውስጥ ከከተተህ ማመንና መቀበልን የመጀመሪያ አማራጭህ አድርገው። ለብቻ የመብሰልሰልን፣ በውስጥ የመያዝን፣ በጉዳዩ ዙሪያ መነጋገር መፍራትን እንደ መፍትሄ መቁጠር አቁም። ከአንተ ችግር በላይ አሳልፈው ዛሬም ደስተኛ የሆኑ ሰዎች እንዳሉ አስታውስ። እንዲያልፍ የፈቀድክለት የትኛውም ከባድና አስቸጋሪ ጊዜ ያልፋልና ነገሮችን በማካበድና ብዙ በመጨነቅ ስሜትክንና ጊዜህን አታባክን። ይህ ለሁሉም የሚደርስ ነው፣ ለሰዎችም አካፍል። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። ብዕር ገደል ይግባ ከእውነት ጎን ቁሞ ግፍን ካልሞገተ፣ በተበዳይ ሚዛን ሰፍሮ ካልዘመተ። ጥበብ ገደል ይግባ ብዕር ይሰባበር፣ ከግፈኞች ጋር በሐሰት ከሚያብር። ከእናት ጎን ቁሞ ግፍን ካልረገጠ፣ ለእህት ተከራክሮ ፍትህ ካላሰጠ። ለእህት እምባ ስቃይ ቀድሞ ካልደረሰ፣ የግፈኛን ድልድይ ካላፈራረሰ። ጥበብ ምን አባቱ ብዕር ገደል ይግባ፣ መፍትሄን ካላመጣ ለምስኪኖች እምባ። ደራሲ ስንታየሁ ሀብታሙ።

የተከበራችሁ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይህን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጧቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ባትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተለስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ዩድ ቤት በታሙስ ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጣር ጁን 27 2026 ሲሆን እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሰኔ 22 2018 ነው። የቴክኒክ ባለሙያችን አላ ናይድኖቭ ስትሆን የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድመ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከእንግዶች ጋር እንወያያለን። እንዲሁም የመዝናኛና ቁም ነገር ማስጠበጫ ፕሮግራምም እንደተለመደው ሰዓቱን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ሰዓቱ ዜና እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። እስራኤልና ሊባኖስ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የተወሰኑ ቦታዎችን ለቆ እንዲወጣ በመትኩ የሊባኖስ መከላከያ ሰራዊት እንዲቆጣጠራቸው ስምምነት ላይ ደርሰዋል። የ2026 አጓጊውና ቁጭት ፈጣሪው ዓለም ዋንጫ ጨዋታ እንደ

እየቀጠለ ነው። የአሜሪካ አየር ኃይል በኢራን የባለስቲክ ሚሳኤል እና የድሮን ማስቀመጫ ቦታዎች ላይ ጥቃት ማድረሱን አስታውቋል። ባሳለፍናቸው ሁለት ቀናቶች በቬንዙዌላ በተከሰቱ የመሬት መንቀጥቀጦች ከ900 በላይ ሰዎች ህይወት መሳወትነት መክፈላቸውን የሀገሪቱ መንግስት አስታውቋል። ኢራን ከአሜሪካ ጋር የደረሰችበትን ስምምነት በጣሰ መልኩ ሆርሙዝ ሰርጥን የሚጠቀሙ መርከቦች ገንዘብ መክፈል እንዳለባቸው መናገር ጀምራለች ተባለ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በዮርዳኖስ ሰማርያ ቀበሌ አሬት በሚባለው የመኖሪያ ሰፈር በነዋሪዎች ላይ ከፍተኛ ስጋት ጥሎ የነበረው የደህንነት ችግር መቀረፉ ታውቋል። ባሳለፍነው ሌሊት አረብ ለቅዳሜ አጥቢያ የአሬት ሰፈር ነዋሪዎች ሁለት ስጋት ላይ የሚጥሉ ተጠርጣሪ ሰዎችን በማየት የችግሩ ሰለባ ላለመሆን ለስድስት ሰዓታት ገደማ መኖሪያ ቤታቸው ውስጥ ተዘግተው እንደነበር ተዘግቧል። የአካባቢው የጸጥታ አካላት ወደ ተባለው ቦታ በመሄድ ተጠርጣሪዎችን በቁጥጥር ስር ለማድረግ ቢጥሩም ቅሉ አንድም ተጠርጣሪ አሸባሪ አለመገኘቱን ተናግረዋል። የጸጥታ አካላት ክስተቱ ከአሸባሪ እንቅስቃሴ ጋር የተያያዘ ሳይሆን ከወንጀል ስራ ጋር የተያያዘ ሊሆን እንደሚችል ገምተዋል ተብሏል። እስራኤልና ሊባኖስ ሂዝባላን ለማዳከም ብሎም ለማጥፋት ያግዛል ብለው በተስማሙበት ሐሳብ ላይ እንደ የመጀመሪያ ውል ስምምነት ላይ ደርሰው ለመፈራረም ችለዋል። ሁለቱ ሀገራት በደረሱበት ስምምነት መሰረት በደቡብ ሊባኖስ የሚገኘው እስራኤል መከላከያ ሰራዊት የተወሰኑ ቦታዎችን ጥሎ ሲወጣ የሊባኖስ መከላከያ ሰራዊት በቦታዎችን በመቆጣጠር ሂዝባላ መልሶ እንዳይዛቸው ያደርጋል ተብሏል። አንዳንድ ማነታቸው ይፋ ያልሆኑ እስራኤላውያን ባለስልጣናት የቀሩ ቦታዎችን መከላከያ ሰራዊቱ ጥሎ የሚወጣው ሂዝባላ ትጥቁን የሚፈታ ተሆነ ብቻ ነው እያሉ ነው። ጠቅላይ ሚኒስትር ቢናሚን ናታንያሁ የእስራኤልና የሊባኖስ ስምምነት ለኢራን የራስ ምታትና ትልቅ ዱላ ነው ሲሉ ተናግረዋል። እስራኤልና ሊባኖስ እየተወራለት ላለው ስምምነት እንዲደርሱ ስምምነቱን ሁለቱን ሀገራት በማነጋገርና በማሸማገል በዋናነት የሰፋቸው አሜሪካ መሆኗ ይታወቃል። ይህ ስምምነት የእስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ብቻ ሳይሆን የሚያስገድደው ሂዝባላ ትጥቁን እስኪፈታ ድረስ የእስራኤል መከላከያ ሰራዊት በሊባኖስ እንዲቆይ መብት ያለው መሆኑን ነው ተብሏል። ሁለቱ ሀገራት ስምምነት ላይ የደረሱት ትናንት አረብ ሲሆን ይህን የመጀመሪያ ስምምነት እስራኤልና ሊባኖስ በሚገባ ተግባራዊ ታደረጉ ሂዝባላን ቀስ በቀስ እያንኮታኮቱ ወደ ዘላቂ ሰላም ለመሸጋገር ጥሩ መሰረት ሊሆን እንደሚችልም የሚነገርበት ሁኔታ አለ። አንዳንዶች ስምምነቱ ከተወሰኑ ቦታዎች ውጪ የእስራኤልን መከላከያ ሰራዊት በደቡብ ሊባኖስ እንዲቀር በማድረጉ ኢራንንና ሂዝባላን ከጨዋታ ውጪ ያደረገ ነው ያሉት ነው። ሂዝባላና ሁለቱ ሀገራት የደረሱበትን ስምምነት ከተመለከተ በኋላ ስምምነቱ አይመለከተንም፣ የማክበርም ግዴታ የለብንም ሲል መልስ ሰጥቷል። በዚህ ስምምነት በዋናነት እስራኤልና ሊባኖስ የሚያገኙት ጥቅም የኢራንን አቅም ማዳከምና ከአካባቢው ማራቅ እንደሆነም እየተዘገበ ነው። ዘግይቶ እየወጡታሉ መረጃዎች እንደምንረዳው ስምምነቱን ተከትሎ የሊባኖስ መከላከያ ሰራዊት ቦታዎችን ተረክቦ በሂዝባላ ምክንያት ወደ እስራኤል የሚሰነዘሩ የደህንነት ጥቃቶችን ታስወገደ። እስራኤል በሊባኖስ የመሬት የመውረር እቅድና ፍላጎት ስለሌላት ቀስ በቀስ መከላከያ ሰራዊቷን ከደቡብ ሊባኖስ የምታስወጣበት መሆኑ ተነግሯል። የተጀመረው ስምምነት እንደተጠበቀው ተሄደና ተፈላጊውን ውጤት ታስገኘ በአሜሪካ መንግስት አሸማጋይነት በሁለቱ ሀገራት መካከል ዘላቂ የሰላም ስምምነት እንዲኖር ስራዎች ሊጀመሩ እንደሚችሉም እየተዘገበ ነው። የጥቅምት 7/2023 ጥቃት ከተከሰተ 1000 ቀናቶች መሆናቸውን አስመልክቶ በሀገሪቱ የሚገኙ የተለያዩ ሚዲያዎች ባደረጉት የህዝብ ግምገማ 33% የሚሆኑት ከጥቅምት 7 ወዲህ የሀገሪቱ የደህንነት ሁኔታ እየተባባሰ መሆኑን ሲናገሩ፣ በተመሳሳይ መልኩ 33% የሚሆኑት ሰዎች ግን እንዲያውም ከጥቅምት 7 ወዲህ የሀገሪቱ ደህንነት ሁኔታ እየተሻሻለ መጥቷል ብለዋል። በዚሁ የህዝብ ግምገማ 20% የሚሆኑት ተጠያቂዎች በደህንነቱ ዙሪያ ከጥቅምት 7 ወዲህም ቢሆን ለውጥ አይታይም ብለዋል ተብሏል። በዚሁ ግምገማ 74% የሚሆነው የእስራኤል ህዝብ
በሀገሪቱ ዳግም የጥቅምት ሰባቱን አይነት ጥቃት ሊከሰት ይችላል ብሎ እንደሚያስብ ለማወቅ ተችሏል። በዚህ የህዝብ ግምገማ መሰረት 66% የሚሆኑት የጥምር መንግስቱ ደጋፊዎችም የጥቅምት ሰባቱን የመሰለ ጥቃት ሊደርስ ይችላል የሚለውን ስጋት እንደሚጋሩ ግምገማው አሳይቷል ተብሏል። 48 ብሔራዊ ቡድኖችን ያሳተፈ የሚገኘው የ2026 የዓለም ዋንጫም ያለ ምንም እንከን እንደተጠበቀው እየሄደ ይገኛል ተባለ። በአሜሪካ፣ ሜክሲኮና ካናዳ ዘጋጅነት እየተካሄደ የሚገኘው የዓለም ዋንጫ በሚሊዮን የሚቆጠሩ ታዳሚዎችንና ተመልካቾችን ማስደሰቱን ቀጥሏል። የእግር ኳስ ስሜቱ ከባድ በመሆኑ በርካቶችን ያስደሰተ በርካቶችን ያስቆጨ ሁለቱን ወገኖች ያነጋገረ ያስደሰተና የተለያዩ ውጤቶችን ያስመዘገበ መቀጠሉ እየታየበት ነው ተብሏል። በቬንዙዌላ ባሳለፍናቸው 2 ቀናት 2 በተለያዩ ቦታዎች የተከሰቱ የመሬት መንቀጥቀጦች ከ900 በላይ የሚሆኑ ሰዎችን ህይወት አሳጥተዋል። እንደ የሀገሪቱ ሚዲያዎችና ባለስልጣናት ዘገባና መረጃ ወደ 3000 የሚጠጉ ሰዎች የመሬት መንቀጥቀጡ ሰለባ በመሆን መቁሰላቸውን ተናግረዋል። በሺዎች የሚቆጠሩ መዳረሻቸው የጠፉ ሰዎች ስላሉ እነሱን ለመታደግና ለማግኘት የሚደረጉ ፍለጋዎችም ተጠናክረው እንደቀጠሉ መሆናቸው እየተነገረ ነው። ቬንዙዌላ የደረሰውን የመሬት መንቀጥቀጥ ለማገዝ ባለም አቀፍ ደረጃ ሀገራት እርዳታ ያቀረቡላት ይገኛሉ። ስዊዘርላንድና ስፔን ወደ ቦታው ዜጎችን ሊታደግ የሀገሪቱን መንግስት ማገዝ የሚችል ግብረ ኃይል ልከዋል። እንዲሁም የአውሮፓ ህብረት ባለስልጣናት ወደ ሀገሪቱ እያመሩ እንደሆነም ተዘግቧል። አሜሪካና ኢራን ባሳለፍናቸው የተወሰኑ ሳምንታት የተኩስ አቁሙን አስቀጥሎ ወደ ዘላቂ ስምምነት ለመሸጋገር የመጀመሪያውን የቅድመ ሁኔታ ስምምነት ሲፈራረሙ ኢራን ሆርሙዝ ሰርጥን የሚጠቀሙ መርከቦችን ላለማስከፈል ቃል ገብታለች ሲሉ አሜሪካውያን ተናግረው የነበረ ቢሆንም አሁን እየወጡታሉ መረጃዎች ኢራን የተደረሰውን ስምምነት ወደ ጎን ለመተው በማሰብ ሆርሙዝ ሰርጥን የሚጠቀሙ መርከቦችን ገንዘብ ለማስከፈል ልትጀምር መሆኑን እየተናገረች ነው ተብሏል። ለኢራን አብዮታዊ ዘብ ዋና መሪ ለሆነው ዋና አማካሪ ሙህሳን ራዛይ ሆርሙዝ ሰርጥን የሚጠቀሙ መርከቦች በቅርቡ መክፈል እንደሚጀምሩ ተናግሯል። የአማካሪው ሆርሙዝ ሰርጥን የመሰለ የባህር ሰርጥ ከጦርነቱ በፊት እንደነበረው ለማለፊያ ገንዘብ የማያስከፍሉበት ሁኔታ እንደሌለ ተናግሯል። ተዚሁ ከአሜሪካና የኢራን ጉዳዮች ሳንወጣ የአሜሪካ አየር ኃይል በኢራን ባለስቲክ ሚሳኤልና የድሮን ማስቀመጫ ቦታዎች ላይ ጥቃት ማድረሱን አስታውቋል። አሜሪካ በኢራን ላይ ጥቃት የሰነዘረችው ኢራን የሆርሙዝን ሰርጥ የምትጠቀምን መርከብ በመምታቷ የተነሳ መሆኑ ታውቋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጥቃት በጥቃት ይመለሳል፣ ኢራን ጥቃት አድርሳለች፣ ጥቃት አድርሰንባታል ሲሉ ለግጭቱ ባጭር መልስ ሰጥተዋል። የኢራን አብዮታዊ ዘብ ለአሜሪካ አየር ኃይል የጥቃት መልስ በአስቸኳይ ጠንከር ያለ እንደሚሆን ሲናገሩ፣ የመገናኛ ሚዲያዎች ደግሞ በባህረ ሰላጤ ሀገራት የሚገኙ የአሜሪካ የጦር ሰፈሮች የጥቃቱ ሰለባ መሆናቸውን ዘግበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን የምትጠቀምን መርከብ መጉዳቷ የሞኞች ስህተት ነው ሲሉ ተናግረዋል። ዩክሬን ራሷ ባመረተችው የክሩዝ ሚሳኤል የሩሲያን የመሳሪያ ማምረቻ ፋብሪካ መምታቷን ሚዲያዎች ዘግበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬን በሩሲያ በተለያዩ ቦታዎች የምታደርሳቸው ጥቃቶች በየጊዜው እየተጠናከሩ የሚመጡት ሁለቱ ሀገራት በመካከላቸው ሰላም ለመፍጠር በሚነጋገሩ ሰዓት ሁለቱም ተከባብረው ሰላሙን እንዲጠብቁ መሰረት ለመጣል የሚያስችሉ መሆናቸውን ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ወደ ውይይት ስናልፍ ከዘወትር ተሳታፊያችን መምህር ዮሴፍ ረዳይ ጋር ነው የምናደርገው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምናረፈድክ?
1: ባሻሎም ገብርኤል፣ እንደምናረፈድክ? ለአንተም ለአድማጮችም
0: እናመሰግናለን። ሁሉ ሰላም መምህር ዮሴፍ?
1: ሰላም ነው፣ ሰላም ነው።
0: መልካም። እንዲያው በሊባኖስ እና በእስራኤል መካከል ተደረሰ የተባለውን ስምምነት እንጀምር እስኪ። ስምምነት ተደርሷል ተብሏል፣ ግን ይህን ስምምነት ሂዝባላ ይቀበለዋል ብለው አስበው ነው ወይስ ባይቀበለው ምን እናደርጋለን ብለው ነው መምህር ዮሴፍ?
1: አሁን ዘግይቶ እንደተረዳሁት እና ከተፈረመ በኋላ እንደተረዳሁት ነገሮችን ልብ ብለን ብናስባቸው ፕሬዚዳንት ዶናልድ ትራምፕ እያደረጉ ያለው ነገር የሚያምታታ ነው። በአንድ በኩል ከኢራን ጋር ውል ለመፈረም ይለማመጣሉ እንደምናውቀው። በሌላ በኩል ደግሞ በዚህ ሁኔታ የሺኢን ወይም ደግሞ የኢራንና የሂዝበላን ነራቲቭ አስተሳሰብ በማጠናከር ኢራንና ሊባኖስ በመካከለኛው ምስራቅ እንደፈለገ እንዲፈነጩ የሚያሳይ የሚፈቅድ ነገር ነበራቸው። በሌላ በኩል ግን የሱኒን እንደ ቱርክና ሱሪያ ያሉ ሌሎችንም ግብረአበሮች በማጠናከር ሌላ አዝማሚያ እያደረጉ እንዳለ የምናየው ሁኔታ ነው። ለምሳሌ ለቱርክ F-15 የጦር ጀት በመሸጥና ጸጥ ለማሰኘት፣ ሱሪያ ደግሞ ከሂዝቦላ ጋር ጁሊያኒ እንዲዋጋ በማድረግ ያው እስራኤልንም ትንሽ የመርዳት የሚመስል ነገር በመፍጠር ያው መካከለኛው ምስራቅ ምስቅልቅሉን ማውጣት ማተራመስ ይሉታል። ማለት የሱሪያ ሌንታ ቱርክ ናት፣ የሊባኖስ ሌንታ ደግሞ ኢራን ናት። አሁን ሱሪያን ከቱርክ ጋር፣ ኢራንን ከሂዝቦላ ጋር የሚያጠናክር ሁኔታ የሚያሳይ መስሎ የሚታይ የነበረ ነገር ይመስላል በአንዳንድ በኩል ስታየው። በመሰረቱ ግን ነገሩ ወዲህ ነው። አሁን በተደረሰው የእስራኤልና የሊባኖስ ስምምነት ሁኔታው ለእስራኤል በጣም ወደ ጥሩ ሁኔታ እያመራ አቅጣጫ ፈር እየያዘ ይመስላል። በአሜሪካ አደራዳሪነት በጠቀስከው መሰረት ያው ምክትል ፕሬዚዳንት ጄዲ ቫንስ በሳቸው አደራዳሪነት እንግዲህ ውሉ ተፈርመዋል ይባላል። ሰነድ ላይ ፈርመዋል። ያ ማለት ሰላም ማለት አይደለም። ለጊዜው ያው የውል ድርድር ነው። የድርድሩ ውጤት ደግሞ በተለይ አንደኛ እስራኤል እስካሁን ካለችበት ቦታ ሊባኖስ ውስጥ በአስር ኪሎ ሜትር እንደማትወጣ ይህንም ጠቅሰዋል። ቢጫ መስመር የሚባል ነገር አለ፣ ከዚያ አትለቅም ከተወሰኑት ቦታዎች በስተቀር። እነዚህ ነገሮች ለእስራኤል ትልቅ ድል ነው። በሁለተኛ ደረጃ አሜሪካና ሊባኖስ ስምምነት ሲያደርጉ ደግሞ ሂዝቦላ ትጥቁን እስካልፈታ ድረስ ያው እስራኤል ባለችበት ቦታ ትቆያለች። ቀስ በቀስ ደግሞ እስራኤል የያዘችውን ይዞታ ለሂዝቦላ ማለት ለሊባኖስ መከላከያ ኃይል የምታስረክብበት እና ፓይሎት ወይም ደግሞ የመጀመሪያ ሙከራ ብሎ የሚደረገው ነገር ይሆናል። በሶስተኛ በኩል ይህንም ጠቅሰዋል፣ ኢራን ከጨዋታው ውጭ በማድረግ ማለትም እስካሁን እስራኤልን ከሊባኖስ ካልወጣች፣ ግዛቷን ሙሉ በሙሉ ነቃ ካልወጣች እያለች ከድርድሩ ከአሜሪካና ኢራን ድርድር ጋር በማያያዝ የነበረው ሁኔታ ይሄ ይከሽፋል ማለት ነው። ምክንያቱም ሊባኖስ በሀገሯ ላይ የምትፈልገውን የመወሰን እድሏ እየሰፋ በመምጣቱ ይሄም አንድ ጥሩ ነገር ነው። ይሄ ደግሞ ለእስራኤል ትልቅ ትልቅ ትልቅ ስኬት ነው። ይህን በተመለከተ ጠቅላይ ሚኒስትር ቤንያሚን ነታንያሁ ሊባኖስ ያው በሰላም ውል እንደመፈራቸው ማለት የተኩስ አቁም ለመፈረማቸው መሰረት በሊባኖስ መከላከያ ኃይል አማካኝነት ቦታዎችን እንዲይዙ የመፍቀድ ሁኔታ እንዳለና ጄዲ ቫንስ ደግሞ ያው ከሂዝቦላ ትጥቁን እንዲፈታ ሂደቱን የማመቻቸት ሁኔታ እንዳለ እያየን ነው እና ነገሮች ፈር እያያዙ እየመጡ እንዳለ የሚያሳይ ውል ነው።
0: መልካም። ይሄ እንደዚህ ከሆነ ጥሩ ነው። ግን አሁን ለምሳሌ በሂዝቦላ ሂሎና ላይ ቅድም እንዳለው ኢራን ነች እና ኢራን አሁን ኢራንም አንዳንድ ጊዜ ምናልባት ከፕሬዚዳንት ዶናልድ ትራምፕ የወሰዱት ነገር አለ ይመስለኛል። ምንድን ነው እሱ? አሁን በአሜሪካና ኢራን በደረሱበት ስምምነት መሰረት አሜሪካውያን ኢራን ሆርሙዝ ሰርጽን የሚጠቀሙ መርከቦችን ገንዘብ አታስከፍልም የሚል ነገር ተናግረው ነበር። እንደ አንድ ትልቅ ስኬት አድርገው ነበር። አሁን ደግሞ የኢራን ባለስልጣናት ምን ማለት ጀምረዋል? በዚህ ሰርጽ ላይ ገንዘብ አናስከፍልም አላልንም፣ ለማስከፈል እንጀምራለን የሚል ንግግር እያደረጉ ነው። እነሱም አንድ ቀን የሚናገሩት ሌላ ሆኗልና፣ በተለይ ለእስራኤል ይሄ ነገር ከባድ ነው። ምክንያቱም ፕሬዚዳንቱ የአቋማቸው እንትን ስለሆነ፣ በተለይ አሁን ሊባኖስን በተመለከተ አቋማቸው ሂዝባላ እስካልጠፋ ድረስ ወይም ትጥቅ እስካልፈታ ድረስ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ይቀጥላል የሚሉት ነገር በዚሁ ቋሚ ሆኖ የሚቀጥል ከሆነ ለእስራኤል አንድ ትልቅ ነገር ነው። ኢራንንም እዚህ አካባቢ ያላትን ሁኔታ አቅሟን ሊያሳጣ ይችላል። በሌላ በኩል ይሄ የሆርሙዝ ሰርጽን በተመለከተ ኢራን ማስከፈል ልጀምር ነው ወይም ደግሞ ስለዚህ ያወራች ነው አሜሪካ ኖ በስምምነታችን ልታስከፍል የለም፣ ይህን ነገር ወደዚህ ሊወስድን ይችላል። መምህር ዮሴፍ፣ ወደ ግጭት ወይስ እንደገና ሌላ ድርድር? አሁን ደግሞ ያልተጠበቀ
1: እስራኤሉን ነገር ተነጋግረነዋል። እስራኤልና ሆርሙስ አያገናኝም፣ ሁሉም ሊያውቅ የሚችል ነገር አይደለም። ይህ ዓለም አቀፍ ጉዳይ ነው። አሜሪካና ኢራን ይፍቱት። ሊባኖስን በተመለከተ የእስራኤሉ ጉዳይ ከር እየያዘ ነው። በተለይ ኢራን በዚህ አጋጣሚ ከጨዋታ ውጭ ከሆነች፣ ባለፉት ጊዜም ነግሬህ ነበር ኢራን ማለት የኢራንና የሂዝቦላ እትብት እስካልተቆረጠ ድረስ በዚህ ቀጠና ሰላም አይገኝም ብዬ ነበር። አሁን ለመቁረጥ ይሄ መቁረጨት እያዘጋጁ ያለበት ሁኔታ ነው ማለት ነው። ሆርሙስን በተመለከተ ግን እንደ ፕሬዚዳንት ዶናልድ ትራምፕ የኢራን መርከቦች ተኩስ መክፈት በተኩስ አቁም ሂደት መሀል ይሄ ሞኝነት ነው ብለው ታልፈዋል እና ለተደረገው ተኩስም አጸፋ እንደሰጡ ያየንበት ሁኔታ ነው። እንግዲህ በአንድ ምሳሌ ንገር ገብርኤል፣ ድሮ ጭንቅላት ያልገዛውን ኃይል ይገዛዋል ይባል ነበር። አሁን ደግሞ በሰለጠነው ዘመን ኃይል ያልገዛውን ጭንቅላት ይገዛዋል ይሆን
0: ተቃራኒ እየሆነ መጥቷል።
1: አዎ፣ ማለትም የኢራንን በኢኮኖሚ እያደቀቁ ከፕሮክሲዎቿ ከተልእኮ አስፈጻሚዎቿ ጋር በማላቀቅ በቁሟ ሊያደርቋት ይሆን? ከዚያም አድርቀው ሊያነዷት ይሆን? ምናልባት ፕሬዚዳንት ዶናልድ ትራምፕ ከድምፃ ተህል ሞጥተው ወደ አሸዋ ላይ ውሃ በዝምታ ቀየሩት ይሆን? ይህም ማለት ደግሞ የሚያስፈልገውን እየሰሩ እንደ ድሮ ብዙ ሳይናገሩ የሚያስፈልገውን ነገር እየሰሩ ሂደታቸውን የሚፈጽሙበት ነገር ይሆን? መልሱን ለጊዜ እንተው። ያ ሆነ ግን የኢራን ድርድርና የአሜሪካ ድርድር ገና በዙ የሚያወዛግብ ነው። ለሚያመቻቸው ነገር ፕሬዚዳንት ዶናልድ ትራምፕ ጊዜ እየጠበቁ ይመስላል። ለዚህም የሚደረገው የድርድር ሁኔታና የሚቆራቆሱት ሁኔታ በጥሩ ማሳያ ነው። እንግዲህ በእርግጥ ኢራን ለአንድም ነገር እሽ እንደማትል እሽን ብትል ነገር ደግሞ እንደምታፈርሰው የታወቀ ነው። ይህን ደግሞ ይሄ ይሆናል ብሎ መገመቱ ያው መልአክ መሆን አለብሽ ያለዛ
0: ልክ ነው። ሌላው መምህር ዮሴፍ፣ የዛሬ 5 ዓመት በእስራኤል በኩል የተደረገ ጀግንነት ስለሚብፃ አንተቤ ወይ ስለ አንተቤ ዘመቻ ትንሽ በለን እስኪ።
1: እሺ። አዎ፣ ብዙ ሰዎች በደጉ ዘመን የሚሉት ዘመን ነበር። ምክንያቱም አሁን ባለው ዘመን እንደምታውቀው ግራና ቀኝ በጣም ተፈራርቆ ተለያይቶ ያለበት ሁኔታ ነው። ጠቅላይ ሚኒስትር በዛን ጊዜ ይስሐቅ ራቢን ነበሩ። የመከላከያ ሚኒስትር ሽሞን ፔሬስ ነበሩ። የተለያዩ የስራ ባለድርሻዎች ሆነው እያለ አሁን በስራ ላይ ያሉት የጠቅላይ ሚኒስትር ቢንያሚን ነታንያሁ ታላቅ ወንድም ዮኒ ነታንያሁ ዮናታን ነታንያሁ በሚባል ጀብድ የተሰየመ ሜንጻ ነው። ይህ ሜንጻ ደግሞ በዮናታን ከመሰየሙ በፊት ሜንጻ አንተቤ በመባል ይጠራ ነበር። ያም ሆነ ይህ እንግዲህ እሁድ ቀን ሰኞ 27 ቀን 1976 አካባቢ የተፈጸመ ነገር ነው። የፈረንሳይ አውሮፕላን ሰዎችን ጭኖ ከእስራኤል ወደ ፈረንሳይ ሲያመራ መካከል ላይ አቴንስ ቆሞ ነበር። አቴንስ በቆመበት ሰዓት ነዳጅም ለይሞላ ተጓዦችንም ጨምሮ ሊያሳፍር ማለት ነው። በዚህ ሰዓት ያው ሽብርተኞች ወጡ ከአውሮፕላኑ ላይ። እነዚህ ሽብርተኞች ደግሞ ሁለት ጀርመናውያን ሁለት ፍልስጤሞች ናቸው። ከጀርመኖች አንዷ ሴት ናት። ከወጡ በኋላ ያው አውሮፕላኑን ጠልፈው ወደ እንትን የወሰዱት አፍሪካ ውስጥ ይሄ አፍሪካ
0: ኡጋንዳ
1: ኡጋንዳ አይደለም ከዛ በፊት የገዳፊ ሀገር አርፎ
0: ኦኬ ማ ልክ ነህ። የጋዚ
1: የሚባል የገዳፊ አውሮፓ
0: ወደ ሊቢያ ነው የወሰዱት መጀመሪያ።
1: ሊቢያ አዎ፣ ሊቢያ 7 ሰዓታት ቆይቷል። ከዛ የሚያስፈልገውን አድርገው ሌሎችንም እንትኖች አሳፍረው ጭነው ወደ እንትን እንዲመራ ተቆጣ ወደ እንደምትለው
0: ኡጋንዳ
1: እንትቤ። ከዛ ደረሱ በኋላ ያው እንግዲህ ሰዎችን ፓስፖርታቸውን በመሰባሰብ ይሁዲ የሆኑትን እስራኤላዊ የሆኑትና ሌሎችን ከለዩ በኋላ ሌሎች ወደ የምትፈልጉበት ሀገር ሂዱ። ይሁዲዎችና እስራኤላውያን ግን ያው በስምና እንደምታውቀው በተለያዩ ነገሮች አንድ ላይ ሰባስበው አጎሯቸውና ከዛ ድር የሚፈልጉትን ነገር ወደ እስራኤል ሀገር ማሰማት ነበረባቸው። እነዚህ ይህን ሲያሰሙ ደግሞ እስራኤል ሀገር ያሉ በተለያየ ዓለም ሀገር ያሉ የሚፈልጓቸው እስረኞች እንዲፈቱ፣ የማይፈቱ ከሆነ ደግሞ እንግዲህ በየሰዓቱ በየሁለት ሰዓቱ እያወጣነ ሁለት ሁለት ሰው እንረሽናለን። ይሄም እስከሚያልቁ ተረሽኖ እስከሚያልቁ ማለት ነው። ያ ነበረ እንትናቸው ማለት ጥያቄያቸው እንዲለቀቁላቸው። በነገራችን ላይ ያው የኡጋንዳው መሪ ከነሱ ጋር ወግነው እንደነበር ይታወቃል። በድርድሩም ላይ በሰዎች ድርድር በሚያደርጉበት ሰዓት እንግዲህ እዚህ ሀገር አንድ ነገር ሲፈጠር ውጣ ውረድ ነው፣ ብዙ ውጣ ውረድ አለ። ለማስፈታት ማለት የምፈልጉትን ነገር መስጠት ማለት ሽንፈት ነው። በሌላ በኩል ደግሞ አይ እንደፈለገ ያድርጉ ብለህ ዝም ልትል አትችልም።
0: የሰው ህይወት ነው
1: እንደሚገሉ የታወቀ ነው። እና በአንድ በኩል ለድርድሩ እየተዘጋጁ ጊዜ ስጡን እያሉ ያው ፖለቲከኞች በመደራደር የመከላከያ ኃይሉ ደግሞ የራሱን የኦፕሬሽን ወይም ዘመቻ ያዘጋጅ ነበር። ሆኔ በ27 ቀን የነበረው ሰኔ 27 ቀን የነበረው እስከ ነሐሴ እስከ ሐምሌ 4 ቀን ቆይቷል። እንግዲህ ይሄ ማድረግ ትችላለህ። በእነዚህ ቀናቶች ውስጥ ነው እንግዲህ ነገርየው እንትን እያያዘ የመጣው እና የመከላከያ ኃይሉ የተለያዩ መንገዶችን አዘጋጀ። ካዘጋጀ በኋላ ለመሪዎች ይሰጣል። መሪዎች አይተው ገምግመው ይሄ ይሆናል ይሄ አዋጣም የሚሉት ነገር አለ። በመጨረሻ የደረሱበት ምንድን ነው? በቀጥታ ወደ 3800 ኪሎ ሜትር ያህል ተጉዞ እነዚህን ሰዎች መታደግ የሚለው እቅድ
0: ተወሰነ፣
1: ጸደቀ።
0: መልካም።
1: ከጸደቀ በኋላ ያው በተለያየ መንገድ ነው መንገዱን ያደረጉት። ሄርኩለስ እዚህ ተነሳ። አዎ፣ ሄርኩለሱ ደግሞ መኪናዎችን ምኖችን ይዞ ሲሄድ ሰዎች ደግሞ በካርጎ የእንግሊዝ ካርጎ ሄደው እዛ ኢንተቤ ላይ ደረሱ። በነገራችን ላይ ከመድረሳቸው በፊት ከተለቀቁት ሰዎች አንዷ የሚገርም ነገር አንዷ ይሁዲ መሆኗን ሲያውቁ ካናዳዊት ይሁዲያ ይህን ነገር በትክክል አይታ ነበር
0: ካለን ጊዜ አንጻር ነው
1: ጥሩ አይታ ነበር እና ሰጠቻቸው ሁሉን ነገር ማፋድርጋ ፎቶ ሰጣ ሰጠቻቸው። ያው ተፈጸመ። ከተፈጸመ በኋላ ያው ከሄዱት ወታደሮች የሞቱ የሆኒን አስታዳ ምክንያት በዛ ተፈጸመና አሁን 50ኛው
0: አመት ሆነ
1: አመት ብሎ ተከብሮ።
0: መምህር ዮሴፍ እጅግ አድርገን እናመሰግናለን ለሰጠን ሰፋ ለማብራሪያ። መልካም ቀን። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ወደ ጋዜጠኛና የስፖርት መምህር ወደ ሆነው ኤሬዝ አትክልት እናልፋለን። ኤሬዝ እንደምን ዋልክ?
2: ስሊ ገብርኤል፣ እንዲሁም ለአድማጮቻችን ለስፖርት
0: እንዴት ዋል? ሁሉ ሰላም ነው ኤሬዝ?
2: ሰላም ነን እስካሁን ድረስ ሰላም ነን። ሰላም በሁላችን ቢሳት ምኞታችን ነው። ምኞት ነው።
0: እሺ፣ ሞንዴ አላስገባን። እስኪ እንዴት እየሄደ ነው?
2: እንግዲህ ሞንዲያል የእግር ኳስ ዓለም አቀፍ የእግር ኳስ ጨዋታ በጣም የሚገርም ነው። እንግዲህ 104 ጨዋታዎች እንደሚፈጸሙ ተነግሮናል። በአጠቃላይ በ16 ስታዲዮን ነው የሚደረገው። እንግዲህ በየቀኑ ቢያንስ ቢያንስ በ16 ወደ 32 ሀገሮች የሚካፈሉበት ይሆናል ማለት ነው። አሁን የደረስንበት ሁኔታ ያው የጥሎ ማለፉ ሁኔታ እየጀመረ ነው። እንግዲህ ወደኋላ የሚያፈገፍጉ ምንም ጎል የሌላቸው ወደ ሀገራቸው እንዲመለሱ፣ ሌሎች ሀገሮች ደግሞ በቀጣዩ ሁኔታ ይህን የሞንዲያል ጨዋታ እንደሚያፋፍሙልን እየተገለጠ ነው። እያየነው ነው። በዚህ ሞንዲያል ውስጥ የሚገርመው በጣም አስደናቂ የሚባሉት በተለይ የፈረንሳይ ቡድን ትላንት ምሽት ባደረገው ጨዋታ ከኖርቬጂያ ጋር 4-1 ኖርቬጂያን ሲረታ፣ በዚህ ጨዋታ የሚገርመው ደግሞ ኡስማን ደንበሌ 3 ግቦችን ማስቆጠሩ ነው። እንግዲህ ኡስማን ደንበሌ የታወቀ የፓሪስ ሳን ጀርማን ተጫዋች ነው። በዚህ በጨዋታውን ባሳየው ባለፈው በአውሮፓ ባደረገው ጨዋታ የአውሮፓን ከሻምፒዮን ሊወስዱ ችለዋል። እሱ የነበረው ፓሪስ ሳን ጀርማን ነው በዚያ ቡድን። አሁን ደግሞ ያሳየው ከኤምፔፔ ከፈረንሳይ ቡድን ተጫዋች ቀጥሎ እንግዲህ ኡስማን ደንበሌ 3 ግቦችን ማስቆጠሩ ነው። ከዚህ በተረፈ ደግሞ ሴኔጋል ለምሳሌ ሴኔጋል ራሷ ከኢራቅ ጋር ባደረገችው ጨዋታ 5-0 ኢራቅን ስትረታ፣ የሚያስገርመው መጀመሪያ አፍሪካ ሀገር 5 ጎሎችን ያስገቡ የሴኔጋል ብሔራዊ ቡድን ነው። እንግዲህ ለመጀመሪያ አፍሪካን በግብ ያስቆጠሩ ከፍተኛ ያደረጉት እንግዲህ በዚህ ጨዋታ ላይ ያው የአፍሪካ ብሔራዊ ቡድን አፍሪካን ሀገር የምትገኘው አንዷ ሴኔጋል ሀገር ስትሆን እሷ 5 ግቦችን በማስገባት እንግዲህ አፍሪካንም ከሏስ ካለው ሰንጠረዥ ልታስገባች ትችላለች በግብ ማለት ነው። እነዚህ እያሉ እንግዲህ በጣም የሚገርመው በዚህ ሞንዲያል ውስጥ በርከት ያሉ ግቦች እየተቆጠሩ ነው። በፊት የሚደረገው 1-2 ወይም 0-0 3-0 የምለ፣ አሁን ግን ከ4-7 ግቦችም ያየንበት ወቅት ነው እና ጨዋታው በጣም የሚማርክ ሆኗል። በርከት ያሉ ሀገሮች ስለሚሳተፉ 48-32 በማለፉ አብዛኛውም በዓለም ያለው ሕዝብ የእግር ኳስ ፍቅር እየቀጠለ መጥቷል። በሌላው በኩል ደግሞ የአሜሪካን ብሔራዊ ቡድን ስፖርት ከ94 ዓመት ጀምሮ ነው መጫወት የጀመረ። እንግዲህ ሞንዲያል ከ1930 የጀመረ ግን በ90 አሁን ግን በአሜሪካ ከባስኬትቦል ኤንቢኤ አለ፣ ሌሎችም የተለያዩ ሬግቢ
0: ብዙ ስፖርቶች አላቸው አሜሪካ
2: አሉ። አሁን ግን የእግር ኳስ ቡድን አፍቃሪ እያገኘ መምጣቱን ደግሞ እየተገለጠበት ያለ ነው። ለሚቀጥሉት እንግዲህ አመታቶች የአሜሪካን ቡድን እየተጠናከረ በእግር ኳስ የሚመጣበት ሁኔታ ያለ የሚታየው ማለት ነው። እና እየተስፋፋ እየመጣ ነው። ካናዳም ራሳቸው የዚህ የእግር ኳስ ባህልም የላቸውም። አሁን ግን እያደገ እየመጣ ነው። ወደዚህ ሀገርም እየተስፋፋ እና እየተዛመተ የመጣበት ሁኔታ የሚያሳዩ ነው። እና የእግር ኳሱ ሁኔታ በዓለም ላይ በርከት ያለ ቦታዎች እያሳዙት የሚገኙበት ወቅት ነው ማለት ነው።
0: በጣም ጥሩ። እንደው ተስፋ ተጥሎባቸው የነበሩ ግን አሁን ከተሸነፉ ወደ ቤታቸው ሊሆኑ የሚችሉ በተንጠልጠል የሚገኙ ብሔራዊ ቡድኖች አሉ። ሬዝ
2: ብዙ ቡድኖች አሉ። ራሳቸው ሴኔጋል ስታይ፣ የተለያዩ ቱኒዚያን ስታይ፣ እነዚህ ቡድኖች በጣም በመንጠልጠል የሚገኙ እና አስጊ ሁኔታ አሉ። ኩራቲያም የተለያዩ ቡድኖች ራሱ ደቡብ አፍሪካ ስትመለከት፣ ደቡብ ኮሪያ ስትመለከት፣ እነዚህ ሀገሮች የመመለስ እድላቸው በጣም በጣም ከፍተኛ ነው። እንግዲህ አሁን በርከስ ያሉ ቡድኖች ስለተሰለፉበት ምናልባት እድሉን ከሁለት ጨዋታ ወደ ሁለት ከሶስት ከአራት እንትን አድቫንቴጅ ሰጣቸው ይችላል። ግን ይህ ማለት እንግዲህ የተዳከመን ለማዳን የሚቻል ሁኔታ አይመስልም። ብዙ ሀገሮች ግዴታ 32 ሀገሮች መመለስ ይኖርባቸዋል ወደ ሀገራቸው። የሚቀጥሉት ደግሞ ይቀጥላሉ ማለት ነው። ከዚያ በኋላ ወደ ግማሽ ማለት ያለ ከግማሽ ወደ አራት ከግማሽ ከስምንት ከዚያ በኋላ ወደ አራት ከአራት የመጨረሻው ጨዋታዎች ሁለት ለሁለት የሚካሄዱበት ጨዋታ ስለሚሆን ግዴታ የማጣሪያው ሁኔታ እየከበደ ስለመጣ እንግዲህ ይህ ጨዋታ በጣም አደገኛ ጨዋታ ነው። እና ግን ስናይ ኬፕ ቨርድ የምትባለች ሀገር ለምሳሌ 500,000 ህዝብን ያሏት የተለያዩ አካባቢ ያሉ ህዝብን ያሏት በዓለም አቀፍ ደረጃ የምትሳተፍ ሁና ተገኝታለች። በጣም አደገኛ ከሳውዲ አረቢያ ጋር 0-0 የተለያየች ናት። ሌሎችም ቡድኖችን በጣም ያስቸገረች ቡድን ናት።
0: ይሄ ለመጀመሪያ ጊዜዋ ነው በዓለም ዋንጫ ስትሳተፍ?
2: ለመጀመሪያ ጊዜዋ ነው። እችም ሀገር ስናያተኝ ይህም ከውመት አላውቃትም። እና በዚህ ወደ መድረክ ላይ ወጥታ ይህን ያስታል ከሰራች ሪፐብሊክ ቻይና ስትመለከት ስንትም የህዝብ ነው ያለበት
0: ብዙ ነው
2: እንደስ መለከት ስንትም ነው ያለበት እና በህዝብ ብዛት ሳይሆን በጥራት በነነውና አርባኛው ስታው ገዘብ ሊረዳ ይችላል ብዙ ህዝብ ያለው ሰው በስፖርት እንደደረጀ ከፍ ይላል ግን እዚህ ይቻገር ከግማሽ ሚሊዮን ህዝብ ያለበት ሀገር ተመልከተኝ ጨዋታ የምታሳየው ድራማ ከፍተኛ ነው ማለት ነው።
0: በጣም እውቅናም እየሰጣት ነው ሀገሪቱ እንድትታወቅ
2: ከፍተኛ እውቅና እስከ ባንዲራው ድረስ ማናቸው መሆናቸውን የውቅንበት የመጣንበት ትልቅ መድረክ ማለት ነው። ከዚህ ባሻገር እንግዲህ ጥሩ ተጫዋች ካሏት ወደ ሌሎች ዲቪዥን ወደ ሌሎች ሀገር ባርሴሎና ሪያል ማድሪድ ሌቨንኩዘን ባየር ሙኒክ ሚላን የተለያዩ ቡድኖች አሉ ተጫዋቾችን የሚገዙበት
0: ኢኮኖሚ
2: የሚዳብርበት ወቅት ይመጣል ማለት ነውና ይህ ብቻ ሳይሆን ከጨዋታው ባሻገር ተጫዋቾች እድላቸው የሚሰጥ
0: ባለም አቀፍ ደረጃ ሊመረጡ ሊገዙ ብዙ ዋጋ ሊሰጣቸው የሚችሉ ጨዋታዎች ይሆናል። እንደው ካለን ጊዜ አንጻር ኤሬዝ ዛሬ ማታ የሚኖሩ ጨዋታዎች አሉ?
2: ዛሬ ማታ አሉ ከፍተኛ ጨዋታዎች አሉ። ለምሳሌ እንግሊዝ ከፓናማ ጋር ትጫወታለች፣ ጋና ከኮራቲያ ጋር ትጫወታለች፣ ፖርቱጋል ሮናልዲኖ ከኮሎምቢያ ጋር ጨዋታ። ይህ ከፍተኛ ጨዋታ ነው። ኮሎምቢያ ቀላል ቡድን አይደለችም። ኮሎምቢያ ብሔራዊ ቡድን
0: ዛሬ ፖርቱጋል እና ሮናልዶ ምን ሊያሳዩን ይችላሉ? እንደው እስካሁን ካየው
2: ጨዋታ የሚታይበት ጊዜ ነው። በሁለት ሰዓት ተኩል ነው የሚካሄደው ከሌሊቱ። እንግዲህ ከፍተኛ ጨዋታዎች ይደረጋሉ ማለት ነው። እነዚህ ጨዋታዎች ለፖርቱጋል ወይ ቦታ ይሰጣል። ጋናም ራሷ ከኮራቲያ ጋር የምታደርገው ጨዋታ ከባድ ነው። እንግሊዝም እንደዚሁ ሁልጊዜ ትሰለፋለች፣ ግን ተንጠልጥላ የምትቀር ሀገር ነች እና እነዚህ ሀገሮች ዛሬ የሚጫወቱት ወሳኝ ጨዋታ ሊሆን ይችላልና ሁላችንም
0: መልካም ኤሬዝ አትክልት ለሰጠን የስፖርት ሰፋ ያለ ትንተና እጅግ አድርገን እናመሰግናለን። ሻባት ሻሎም።
2: ሻባት ሻሎም ገብርኤል። እኔም ሳላመሰግናል አልኩ።
0: እግዚአብሔር ይስጥልኝ።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናንዱ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። ራስን ማሻሻል የህይወት ትልቁ ስራ ነው ይለናል ጠጣዩ ጽሁፍ። በህይወት ውስጥ ትልቁ ስኬት ከሌሎች ሰዎች መብለጥ ሳይሆን ትላንት ከነበርንበት ማንነት ዛሬ የተሻለ ሆኖ መገኘት ነው። ራስን ማሻሻል የአንድ ቀን ስራ ሳይሆን የዕለት ከዕለት ጉዞ ነው። ራስን ለማሻሻል ቀጣይነት ያለው ትምህርት ዕውቀት ማለቅ የለውም። በየቀኑ አዲስ ነገር ለማወቅ ጥረት እናድርግ። መጽሐፍ ማንበብ፣ አዳዲስ ክህሎቶችን መልመድና ከሰዎች ተሞክሮ መማር አእምሮን ያሰፋዋል። ሁለተኛ፣ ምቹ ቀጠናን መልቀቅ። እድገት የሚመጣው ፈተና ባለበት ቦታ ነው። አዳዲስ ነገሮችን ከመሞከር አንፍራ። ስህተት ብንሰራ እንኳ ያ ስህተት ለበለጠ እድገት መሰላል ይሆነናል። ሶስተኛ፣ ጊዜንና ልምድን መመርመር። በየቀኑ መጨረሻ ላይ ዛሬ ምን ሰራን፣ ዛሬ ምን አሻሻልን፣ ዛሬ ምን ተማርን ብለን ራሳችንን ጠይቅ። መጥፎ ልምዶችን በመልካም ልምዶች መተካት የማንነት ለውጥ መጀመሪያ ነው። አራተኛ፣ አዎንታዊ አካባቢን ወይም ጥሩ አካባቢን መፍጠር። የሚያሳንሰንን ሳይሆን የሚያሳድገንን፣ የሚተቹንን ሳይሆን የሚያበረታቱንን ሰዎች መቅረብ አለብን። የምንውልበት አካባቢና የምናያቸው ነገሮች እኛን የመቅረጽ ትልቅ ኃይል አላቸው። በአጠቃላይ ራሳችን ለማሻሻል የምናደርገው ጥረት ውጤቱ ወዲያው ባይታይም በሂደት ግን ማንም ሊነጥቀን የማይችለው ትልቅ ሀብት ይሆንልናል። ዛሬ ለራሳችን የምንሰጠው ዋጋ የነገ ማንነታችን ይወስነዋል። ትልቁ ስራ ራስ ላይ መስራት ነውና። ምንጭ፣ የስኬት ምስጢር፣ ጥበብና የፈጣን እርካታ ወጥመድ። በአሁኑ ዘመን ብዙዎቻችን ጠዋት ከእንቅልፋችን ስንነቃ መጀመሪያ የምናደርገው ነገር ቢኖር ስልካችንን ማንሳት ነው። ወደ ማህበራዊ መገናኛ አውታሮቻችን እንደ ፌስቡክ፣ ቲክቶክ እና ቴሌግራም እየገባን ሳናስበው 2-3 ሰዓታት ያመልጡናል። ትልቅ ስራ ለመስራት ስናስብ ግን አእምሯችን ወዲያው ይደክመዋል፣ ወዲያው ይሰላቻል። ለምንድነው ከባድ ግን ጠቃሚ ስራዎችን መስራት የምንሰለቸው? ለምንድነው ከባድ ግን ጠቃሚ ስራዎችን መስራት የምንሰላቸው ብለን ስንጠይቅ ብዙ ምላሽ ይኖራል። ስልክ ላይ ሰዓታትን ማባከን የማይሰለችን በስነ ልቦናና በነርቭ ሳይንስ ጥናት ይህ የፈጣን እርካታ ሱስ ይባላል። ስልካችን ላይ የምናገኘው እያንዳንዱ ላይክ ወይም ኖቲፊኬሽን ወይም አጭር ቪዲዮ ለአእምሯችን ፈጣን ደስታን ይሰጣል። ይህ ሲለመድ አእምሯችን መጽሐፍ ማንበብ፣ ስራ መስራት ወይም አዲስ ክህሎት መማርን የመሰሉ አድካሚ ግን ውጤታማ የሆኑ የረዥም ጊዜ ስራዎችን መጥላት ይጀምራል። የሳይንስ ሊቃውንት እንዲህ ይላሉ፣ አእምሮህን በነፃና በፈጣን ደስታዎች ካደለብከው እውነተኛ ስኬት የሚያስገኘውን ከባድ ጉዞ መቋቋም ያቅተዋል ይላሉ። በትክክለኛው ጊዜ ከቴክኖሎጂ መራቅ ራስን መቅጣት አይደለም፣ ይልቁንም ለታላቅ ዓላማ አእምሮን መልሶ ማደስና ትኩረትን መሰብሰብ ማለት ነው። ብልህ ሰው ለጥቂት ሰከንዶች ስሜት ሲል የህይወት ዘመን ስኬቱን አያባክንም። ዛሬ ቆም ብለን ራሳችንን እንጠይቅ። ስልካችን ላይ የምናጠፋው ሰዓት ከአምስት ዓመት በኋላ ለምንፈልገው የህይወት ደረጃ ሊያደርሰን ይችላልን ብለን እንጠይቅ። መልሳችን አያደርስም ነው። እንደዛ ከሆነ ዛሬ ስልካችን ጥቂት ሰዓታት ዘግተን አእምሯችን ነፃ በሚያደርግና እኛን ለስኬት በሚያበቃ ነገር ላይ እንሰማራ። ምንጭ፣ የአእምሮ ነፃነት። ንቅሳት አይደለም ተንኮል አይሁን እንጂ የርኩሰት ሐሳቡ፣ ክፋት አይኖር እንጂ ጥላቻም በልቡ፣ ጥላትም ወዳጅም የሩቅም የቅርቡ፣ ሰባሪው ነቋሪው በሰበብ አስባቡ፣ ባልዋለበት ሚያውል ስሙን አቆሻሹ፣ ሰዳቢው ረጋሚው እልፍ ቢሆን ከሳሹ፣ ግን አውቆበት ያኗኗሩን ዘዴ፣ ሰው በአምላኩ ታምኖ በፍቅር ከናኘ፣ በመንፈስ ከጸና በምልአት ከተቀኘ፣
መስመሩን ጠብቆ በህግ ከተዳኘ ሌሎች የሚሉትን ሆኖ ካልተገኘ ቢታማ ቢረገም ምንትሴም ቢባል ስሙ ቢብጠለጠል ቢሰደብ ቃል በቃል በአሰት አሉባልታ ስሙ ከተፈተነ የሚባለውንም በርግጥ ካልሆነ ሰምቶ ንቆ ማለፍ መቻል ከተካነ መጀመሪያውኑ ፊትም ካልቀሸመ ካልተሸራረፈ ካልተሰነጠቀ ካልተስለመለመ ንክ ከሌለው በቀር ቀድሞም ካልታመመ በእምነት በጽናት በሰው ልክ ከቆመ የትኛውም ትችት የምላስ ጽየፋ የማንም ነውራፍ ያንደበት ውረፋ የትኛውም ስድብ ብላጊ ዘለፋ በማንነት ላይ ለዝንት የሚታተም እድሜ ልክ ማይፋቅ ከነፍስህ የሚላተም አብሮህ የሚቀበር ንቅሳት አይደለም በሰከንድ ነው የሚለቅ ከሳቅህ አልፍም የምላስ ትረባ የሰነፎች ስድብ የማይረባ ቃል የበረታብህ ቀን ከቶም እንዳታዝን ካለ ግብርህ ልክህ ያልሆንከውን ቢባል ልብህ ካለት ይጽና እለፈው በቀላል እንኳን ያፍ ስድብ ሰማይ ምድር ያልፋል እንኳንስ ያፍ ስድብ ሰማይ ምድር ያልፋል ደራሲ ሶላ የሃላባው

ሀገራዊው አባባል ዝምታ ወርቅ ነው እንደሚለው አንዳንዴ ዝም ማለትን ብንለምድ ጥሩ ነው። ለሰው ልጅ አንደበቱን ከፍቶ መናገርን ለመማር 2 አመት ብቻ ነው የሚፈጅበት። ይህንን አንደበቱን መዝጋትን ለመማር ግን ከ60 አመታት በላይ ይፈጅበታል። እናም በተናደድን ጊዜ በረድ እስከምንል ድረስ ዝም ማለትን ብንለምድ ጥሩ ነው። ያንድን ሁኔታ ሙሉ ታሪክ በማናውቅበት ጊዜ በግምት ከመናገር ይልቅ ዝም ማለትን እንልመድ። መናገር የፈለግነውን ነገር ብንናገረው የተፈጠረውን ሁኔታ ለመለወጥ ምንም መዋጮ እንደማይኖረው ሲገባን ዝም ማለትን ብንለምድ መልካም ነው። ስሜታዊነታችን ከምክንያታዊነታችን በልጦ ሲገኝ ዝም ማለትን እንልመድ። በተናገርነው ቁጥር የተናገርነውን ነገር በመጠቀም ሁኔታውን የሚያባብሰው ሲያጋጥመን ዝም ማለትን እንልመድ። አንዴ የተነገረ ነገር የት ሊደርስ እንደሚችል ስለማናውቅ በሰዎች ፊት የማናወራውን ነገር ሰዎች የሌሉበትን እየጠበቅን ከማውራት ይልቅ ዝም ማለትን እንልመድ። በማገባንና ባልገባን የሰው ነገር ላይ ከመናወራ ዝም ማለትን እንልመድ ይላሉ ምሁሩ ዶክተር ኢዮብ ማሞ። ጊዜ የማይቆም ወንዝ ነው። አንዴ ካለፈ አይመለስ። ለመኖር ማይበቃህን ጊዜ በማብራራት አትጨርሰው። ዛሬን በጥበብ የሚጠቀም ሰው ነገን በደስታ ያገኛል። ጊዜ ወርቅ አይደለም፣ ከወርቅ በላይ ነው። ስለዚህ በጊዜ ወስን። ውሳኔህ ወደ አንተ አይመጣም፣ ወደ ውሳኔ ሂድ። የጠፋ ጊዜ አይመለስም። ትላንት ከነበርክበት ቦታ መሮጥ ባትችል ዛሬ ተራመድ። ጊዜን የሚያከብር ሕይወቱን ያከብራል። የሚወራ ሳይሆን የሚኖር ታሪክ ይኖረዋል። ጊዜን የሚያከብር ሕይወቱን ያከብራል። የሚወራ ሳይሆን የሚኖር ታሪክ ይኖረዋል። ሕይወት ከሰዓት ጋር የሚሮጥ ጉዞ ነው። በአንዳንድ ሰዎች ምክንያት አትቁም፣ ጉዞን ቀጥል። ጊዜ ብዙ ቁስሎችን ያድናል። ሰዓት ማሰርህ በቂ አይደለም፣ ሰዓትን መጠቀም ጀምር። ምንጭ ምርጥ ጽሑፎች። ሰው ሁሉም ይያለው ምንም እንደሌለው ባክኖ የሚቀረው ትኩረት ሲያጣ ነው ይለናል ቀጣዩ ጽሑፍ። ምንጫችን 25 የስኬት ቁልፎች የሚለው መጽሐፍ ነው። አዎ፣ በመሩት መመራት ብርቅ አይደለም። ይልቅ ብርቁ መምራት ነው። በተከፈተ በር መግባት አዲስ አይደለም። ከዚህ ይልቅ ከባዱ አዲስ በር መክፈት ነው። አድናቂና ደጋፊ መሆን ብዙ ጥረት የሚፈልግ ጉዳይም አይደለም። ይልቅ ዋናው ጥረትና ትጋትን የሚፈልገው ተደናቂና ተወዳጅ መሆኑ ነው። ይህን አለኝ ያንን የለኝም ማለቱን አቁምና ባለህ ነገር ፍሬ ማፍራት ጀምር። ማንም ሲነዳህ እየተነዳህ፣ ማንም አውቅልሃለሁ ባይ ሁሉ የነገርህን ትርክት እያመንክ አንዱ ከመሬት ተነስቶ ሌላውን የሚያጠለሽና የሚያጥላላ ነገር ሲያነሳ እያዳመጥክ ትኩረትህን እዚህም እዛም እየበተንክ ለደቂቃዎች ራስክን ሰብስቦ ውስጥህን አረጋግቶ መኖር እያቃተህ የተለየ ነገር በሕይወቴ ይከሰታል ብለህ እንዳትጠብቅ። አዎ ጀግናዬ፣ ተሰብሰብ። ራስህን ሰብሰብ አድርግ። ትኩረትህ ላይ አተኩር። ዋና ነገርህ ላይ አተኩር። ትክክለኛውን አስፈላጊውንና ወሳኙን ነገር ያለ ረፍት ፈልግ። ትኩረትህን የትም እየጣልክ በተባለው ሁሉ እየደነገጥክ ላየው ሁሉ አስተያየት እየሰጠህ በማገባ ሁሉ ጣልቃ እየገባህ መባከንክን አቁም። ምርታማነትህ የሚያሳስብህ ከሆነ ትኩረትክን አጥብቀህ ጠብቀው። የእውነት በሕይወት ላይ ተጨባጭ ነገር ማምጣት የምትፈልግ ከሆነ ብክነትክን ቀንስ። ራስህን ወደ አንድ አቅጣጫ ሰብስበው። ሐሳብህን ፈራስ ይዘው። ለእንቅስቃሴ ትርጉም ፈልግለት። ቀላል ሕይወት በምኞት ሳይሆን በከባድ ልፋትና ጥረት የሚመጣ ነው። ገና ከጅምሩ የትኩረት አቅጣጫውን በሚገባ ያልተረዳ ሰው ስለ ሕይወቱ ቅለትና ክብደት ከመጨነቁ በፊት የትኩረቱን አቅጣጫ ማስተካከል ይኖርበታል። አዎ፣ እስከ መቼ በተበታተነ ሐሳብ በተበታተነ መርህ ሕይወትህን እንደምትመራ ራስክን ጠይቅ። እውቀቱ፣ ጥበቡ፣ ማስተዋሉ እያለህ ስለምን ከውጤት ጎዳና እንደራክ፣ ስለምንስ ሕይወትህን በአግባቡ መምራት እንደተሳነህ ራስህን መርምር። እንደምትችል ማንም ያውቃል። ጉብዝናህን ማንም ይመሰክራል። ብዙ ችሎታ እንዳለህ ማንም ይናገራል። ነገር ግን በችሎታህና በጉብዝናህ ምንም የተለየ ውጤት ስታመጣ አትታይም። ትኩረትህን መሰብሰብ ባለመቻልህ ብቻ ሙሉ ሕይወትህን እያባከንክ እንደሆነ አስተውል። ሁሉ ነገር እያለህ ምንም እንደሌለው ምስኪን ሰው መኖር ይብቃህ።
ያለን ሁሉ በትኩረት አማጥተህ ተጠቀመው በስጦታህ ማሸነፍ አቁምና አይነህን ወደ ጥራትና ውጤታማነት አዙር ትኩረትህን ሰብስብ ስጦታህን ተጠቀም የህይወት ደረጃህን ከፍ አድርግ ይልቅ ንፍራ አሳ የብስ ሊጎበኝ ቅድ ከነደፈ አይጥ ከድመት ጋር በፍቅር ከከነፈ ቀበሮ ለበግ ልጅ ምክርን ከለገሰ ሰይጣን ክህነት ወስዶ ቆሞ ከቀደሰ ቅል ድንጋይን ጠርቶ ዱላ ከገጠመ ጅብላ ህያ ዝኖ ወዶ ካስታመመ ዶሮ በጋን ታልባ ወተት ከተጠጣ ከሚሆነው ይልቅ የማይሆን ከመጣ ልክ ያልሆነ ነገር መሆን ከጀመረ ፍቅር ነው አትበል እውነት ከተሻረ ይልቅ ስንፍራ ነገር ሲገላበጥ ኤሊ ለማራቶን በጊዜ ሲመረጥ ፍሩ ይልቅ ንፍራ ደራሲ ስንታየው ሀብታሙ ልቤ ይወድሻል ከምነግርሽ በላይ በቃል በተግባሬ እጅግ ይወድሻል ልቦናዬ ፍቅሬ አንዳንድ ስሜቶች ጠልቅ ስለሆኑ አይቻላቸውም በቃል ሊተመኑ አሁን በቀደምለት ስትናፍቂኝ ጊዜ የተሰማኝ ስሜት በውስጠኛው ደርዜ ሳስብ ሳስላስል ልጽፈው አልኩና ተወት አደረኩት ስሜቴን የሚሸከም ቃል አጣሁኝና ደሞ በዚህ ሰሞን እሷን ሲለኝ ለመግለጽ ፈልጌ ማሰብ አደከመኝ ያሁንን ስሜቴን የሚሸከመውን ቃል ፈልጌ አላገኘሁ ልቤ ይወድሻል ደራሲ ሄኖክ ክበበው

የተከበራችሁ አድማጮቻችን ለዛሬ ባቀረብነው የመዝናኛ ፕሮግራም ትንሽ ትምህርት እንዳገኛችሁና ዘና እንዳላችሁ ተስፋ እናደርጋለን። ሳምንት ሌላ የመዝናኛ ፕሮግራም ይዘን እንቀርባለን። የዛሬውን የመዝናኛ ፕሮግራም አዘጋጅቻ ቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

የተከበራችሁ አድማጮቻችን በመዝናኛና ቁም ነገር ማስጨበጫ ፕሮግራማችን ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ፕሮግራሙን ያዘጋጀልን ሰጠኝ ባልደረባችን ሰጠኝ ዘመነ ነው እና እሱን ምጅግ አርገን እናመሰግናለን። የተከበራችሁ አድማጮቻችን ትናንት አርብ እስራኤልና ሊባኖስ ስምምነት ላይ ደርሰዋል። ይህ ስምምነት በዋናነት የሚለው ምንድን ነው? የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ይገኛል። የተወሰኑ ቦታዎችን በመልቀቅ ለሊባኖስ መከላከያ ሰራዊት ይሰጣል። እነዚህን ቦታዎች የሊባኖስ መከላከያ ሰራዊት ተቆጣጥሮ ተያዘና በሂዝባላ እነዚህን ቦታዎች በኃይል አሸንፎ ካልያዘ በዚህ የሚቀጥል ከሆነ ቀስ በቀስ የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ እየወጣ ወይም ደግሞ የሂዝባላ ትጥቁን የሚፈታበት ሁኔታ ይፈጠራል ይላል ይሄ ስምምነት። በዋናነት ግን እስራኤልና ሊባኖስ ተስማሙም አልተስማሙም ይሄ ስምምነት ተግባራዊ ላይ መድረሱ የሚታወቀው ወይም ደግሞ ጥቅም አምጧል የሚባለው በዛ አካባቢ ያለው ሂዝባላ ይሄን ስምምነት ሰምቶ ዝም ካለ ወይም ደግሞ ከእስራኤል ጋር ግጭት ካልፈጠረ ነው። ግጭቱ የሚቀጥል ከሆነ ስምምነቱ የወረቀት ላይ ብቻ ነው ሊሆን የሚችለው። የተከበራችሁ አድማጮቻችን የቀኑ ስርጭታችን እየተጠናቀቀ ነው። ለቴክኒክ ባለሙያችን ለተባበረችን አላ ናይድሮ ምስጋና ይድረሳት። አብሬያቸው ቆየሁት ገብርኤል በየነ ነበርኩኝ። ፕሮግራማችን በስፖርቱ ዘርፍ ወደ እናንተ እንዲደርስ ለተባበረን ኤሬዛት ክልት ምስጋና ይድረሰው። ፖለቲካና ደህንነት ነገሮችን ጉዳዮችን ለተነተነልን ለአስረዳን ደግሞ መምህር ዮሴፍ ረዳኝ ምስጋና ይድረሰው። አብሬያቸው የቆየሁት ገብርኤል በየነ ነበርኩኝ። ማታ በተለመደው ሰዓትና ቦታ እንጠብቃችኋለን። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። Thank you.

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ ህለቱ እንደብራን ዘመን አቆጣጠር ዮም ሻባት ዩድ ቤት በታሙዝ ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ጁን 27 2026 እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 22 2018 ሲሆን የቴክኒክ ባለሙያችን አሰፍ ሞስኮቪች ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። አንጋፋው ጋዜጠኛ ራሂም አላዛር ፖለቲካዊ ጉዳዮችን ሲያብራራልን፣ ጥላሁን መልኬ ደግሞ በደህንነቱ ዙሪያ ወደፊትና ወደ ኋላ እየወሰዱ ስላሉ አቋሞቻችን ያብራራልናል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ሰዓቱ ዜና እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። እስራኤልና ሊባኖስ በአሜሪካ ሸማጋይነት እየተነጋገሩ ባሉበት በቅድሚያ ሁኔታዎች ላይ ስምምነት ደርሰዋል። የሰሜን እስራኤል ኗሪዎች ተሆኑት መካከል ሞሼ ዳቪዶቪች የሚባለው የሰፈር አስተዳደር ስምምነቱ ሰላም ሊያመጣ ይችላል የሚል ትልቅ ተስፋ ጥለናል፣ ይሁን እንጂ ሂዝባላ ጥቃት ማድረሱን የሚቀጥል ተሆነ እጃችን አጣጥፈን መቀመጥ የለብንም ብለዋል። ሂዝባላ የእስራኤልንና የሊባኖስን ስምምነት አልቀበልም ብለዋል። ኢራን አሜሪካ ባሳለፍነው ሌሊት በሆርሙዝ ሰርጥ ያደረሰችውን ጥቃት ስምምነታችን የጣሰ ነው ስትል ኮንናለች። አሜሪካና ኢራን በቅርቡ ለውይይት እንደሚገናኙ አላራቢያ ዘግቧል። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። እስራኤልና ሊባኖስ ሂዝባላን ለማዳከም ብሎም ለማጥፋት ያግዛል ብለው በተስማሙበት ሐሳብ ላይ እንደ መጀመሪያ ውል ስምምነት ላይ ደርሰው ለመፈራረም ችለዋል። ሁለቱ ሀገራት በደረሱበት ስምምነት መሰረት በደቡብ ሊባኖስ የሚገኘው የእስራኤል መከላከያ ሰራዊት የተወሰኑ ቦታዎችን ጥሎ ሲወጣ የሊባኖስ መከላከያ ሰራዊት ቦታዎችን በመቆጣጠር ሂዝባላ መልሶ እንዳይዛቸው ያደርጋል ተብሏል። አንዳንድ ማነታቸው ይፋ ያልሆኑ እስራኤላውያን ባለስልጣናት የቀሩ ቦታዎችን መከላከያ ሰራዊቱ ጥሎ የሚወጣው ሂዝባላ ትጥቁን የሚፈታ ተሆነ ብቻ ነው እያሉ ነው። ጠቅላይ ሚኒስትር ቢናሚን ናታንያሁ የእስራኤልና የሊባኖስ ስምምነት ለ ኢራን የራስ ምታትና ትልቅ ዱላ ነው ሲሉ ተናግረዋል። እስራኤልና ሊባኖስ እየተወራለት ስላለው ስምምነት እንዲደርሱ ስምምነቱን ሁለቱን ሀገራት በማግባባትና በማሸማገል በዋናነት የሰፋቸው አሜሪካ መሆኗ ይታወቃል። ይህ ስምምነት የእስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ብቻ ሳይሆን የሚያስገድደው ሂዝባላ ትጥቁን እስኪፈታ ድረስ የእስራኤል መከላከያ ሰራዊት በሊባኖስ እንዲቆይ መብት ማሰጠቱን ጭምር ነው ተብሏል። ሁለቱ ሀገራት ስምምነት ላይ የደረሱት ትናንት አርብ ሲሆን ይህን የመጀመሪያ ስምምነት እስራኤልና ሊባኖስ በሚገባ ተግባራዊ ታደረጉ ሂዝባላን ቀስ በቀስ እያንኮታኮቱ ወደ ዘላቂ ሰላም ለመሸጋገር ጥሩ መሰረት ሊሆናቸው እንደሚችልም የሚነገርለት ሁኔታ አለ። ዘግይቶ የወጡታሉ ዜናዎች እንደምንረዳው ደግሞ ስምምነቱን ተከትሎ የሊባኖስ መከላከያ ሰራዊት ቦታዎችን ተረክቦ በሂዝባላ ምክንያት ወደ እስራኤል የሚሰነዘሩ የደህንነት ጥቃቶችን የሚያስወግድ ተሆነ እስራኤል በሊባኖስ መሬት የመውረር እቅድና ፍላጎት ስለሌላት ቀስ በቀስ መከላከያ ሰራዊቷን ከደቡብ ሊባኖስ የምታስወጣ መሆኑን ነው። የተጀመረው ስምምነት እንደተጠበቀው ተሄደና ተፈላጊውን ውጤት ታስገኘ በአሜሪካ መንግስት አሸማጋይነት በሁለቱ ሀገራት መካከል ዘላቂ ሰላም የሰላም ስምምነት እንዲኖር ስራዎች እንደሚጀመሩም ተዘግቧል። በእስራኤልና ሊባኖስ መካከል በትራንትናው ዕለት በዋሽንግተን ስምምነት መደረሱን ተከትሎ የሰሜን እስራኤል ኗሪዎች ተሆኑት መካከል ሞሼ ዳቪዶቪች ስምምነቱ ሰላም ሊያመጣ ይችላል ተብሎ ትልቅ ተስፋ ቢጣልበትም ሂዝባላ ጥቃት ማድረሱን የሚቀጥል ተሆነ ስምምነት እንዳይጣስ በሚል እሳቤ ሂዝባላን ዝም ብለን ማየት የለብንም ብለዋል። ይህ ስምምነት ውጤታማ እንዲሆን በንጹህ ልባቸው ከሚጸልዩት ሰዎች መካከል አንዱ ነኝ፣ ይሁን እንጂ አሉ፣ ብዙ የደህንነት ችግሮችን እንዳየና እንዳስተናገደ ሰው ስምምነቱ ብቻ ይጠብቀናል ብለን መታለል የለብንም ብለዋል። ሂዝባላ ወደ አጥራችን እንዳይጠጋ መከላከያ ሰራዊቱ ደቡብ ሊባኖስ ገብቶ ጥሩ ስራዎችን እየሰራ ነው። አሁንም ቢሆን ደህንነት ነው። ለጠላት እኩይ ተግባራት እንዳንጎዳ ለደቂቃም ቢሆን ማንቀላፋት የለብንም ሲሉ ተናግረዋል። በእስራኤልና በሊባኖስ መካከል ትናንት አረብ ስምምነት መደረ

በሱ ቢታወቅም በዛሬው ዕለት የእስራኤል አየር ኃይል ደቡብ ሊባኖስ ነቫቲያ በሚባለው አካባቢ ጥቃት ማድረሱን በሊባኖስ የሚወጡ የዜና ምንጮች እየጠቆሙ ይገኛሉ። በጋዛ ሰርጥ የሚወጡ የዜና ምንጮች ደግሞ ከእስራኤል መከላከያ ሰራዊት የተተኮሰ ሰው አልባ የሚበር አውሮፕላን አንዲት የአምስት ዓመት ልጅ ገድሎ የተወሰኑ ፍልስጤማውያንን ማቁሰሉን ተናግረዋል። እስራኤልና ሊባኖስ ስምምነት ላይ መድረሳቸውን ተከትሎ የእስራኤል መከላከያ ሰራዊት እስካሁን በሊባኖስ የለቀቃቸው ቦታዎች ባይኖሩም በቅርቡ ቦታዎቹን ሊለቅ እንደሚችል መመሪያ ደርሶታል ተብሏል። በዚህ ሳምንት የሚመለከታቸው የመንግስት አካላት ውይይት በማድረግ ውሳኔ ላይ እንደሚደርሱ ታውቋል። የእስራኤል መከላከያ ሰራዊት ለሊባኖስ ያስረከባቸውን ቦታዎች እንኳ ሂዝባላ ለመያዝና የጦር መሳሪያዎችን ሊያስቀምጥባቸው ሲሞክር የሚስተዋል ተሆነ የእስራኤል መከላከያ ሰራዊት ጥቃት እንደሚያደርስ አንድ የእስራኤል የደህንነት ሰው ተናግረዋል። አሜሪካና ኢራን ባሳለፍናቸው የተወሰኑ ሳምንታት የተኩስ አቁሙን አስቀጥሎ ወደ ዘላቂ ስምምነት ለመሸጋገር የመጀመሪያውን የቅድመ ሁኔታ ስምምነት ሲፈራረሙ ኢራን ሆርሙዝ ሰርጥን የሚጠቀሙ መርከቦችን ለማስከፈል ቃል ገብታለች ሲሉ አሜሪካውያን ተናግረው የነበረ ቢሆንም አሁን እየወጡታሉ መረጃዎች ኢራን የደረሰውን ስምምነት ወደ ጎን ለመተው በማሰብ ሆርሙዝ ሰርጥን የሚጠቀሙ መርከቦችን ገንዘብ ማስከፈል ልትጀምር መሆኑ ተዘግቧል። ለኢራን አብዮታዊ ዘብ ዋና መሪ ለሆነው ዋና አማካሪው ሙህሳን ራዛይ ሆርሙዝ ሰርጥን የሚጠቀሙ መርከቦች በቅርቡ መክፈል እንደሚጀምሩ ተናግሯል። አማካሪው ሆርሙዝ ሰርጥን የመሰለ የባህር ሰርጥ ከጦርነቱ በፊት እንደነበረው ለማለፊያ ገንዘብ የማይከፈልበት ሁኔታ የለም ብሏል። ተዚሁ ከአሜሪካና የኢራን ጉዳዮች ሳንወጣ የአሜሪካ አየር ኃይል በኢራን የባለስቲክ ሚሳኤልና የድሮን ማስቀመጫ ቦታዎች ላይ ጥቃት ሲያደርስ አድሯል። አሜሪካ በኢራን ላይ ጥቃት የሰነዘረችው ኢራን የሆርሙዝ ሰርጥን የምትጠቀምን መርከብ በመምታቷ የተነሳ እንደሆነ ተገልጿል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጥቃት በጥቃት ይመለሳል፣ ኢራን ጥቃት አድርሳለች፣ ጥቃት አድርሰንባታል ሲሉ ለግጭቱ ባጭሩ መልስ ሰጥተዋል። ኢራን በበኩሏ ግን ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ አሜሪካ በሆርሙዝ ሰርጥ ያደረሰችው ወታደራዊ ጥቃት በሁለቱ ሀገራት መካከል የተደረሰውን የመጀመሪያ ስምምነት የጣሰ ነው ስትል አሜሪካን ኮንናለች። የኢራን አብዮታዊ ዘብ መሪ ዋና አማካሪ አሜሪካ ስምምነቱን ጥሳ ለምታደርሳቸው ለእያንዳንዱ ጥቃቶች ኢራን ሳትውልና ሳታድር ያጸፋ መልስ ትሰጣለች ብሏል። ይህ በእንዲህ እንዳለ አልአረቢያ የሚባለው የሚዲያ ተቋም በቅርቡ አሜሪካና ኢራን በመገናኘት ውይይት ያደርጋሉ፣ የውይይታቸው ዋነኛ ነጥቦችም አንዱ በአሜሪካ ማዕቀብ ምክንያት ተይዘው የሚገኘውን የኢራን ገንዘብ በተመለከተ ሲሆን ሁለተኛው ነጥብ ደግሞ የኢራንን የኒውክሌር ፕሮግራም በሚመለከት ይሆናል ብሏል። የውይይቱ የመጀመሪያው ዙር የሚካሄደው በኳታር ሲሆን ሁለተኛው ዙር በፓኪስታን መሆኑን አልአረቢያ መረጃ ሰጥቷል። ዩክሬን ራሷ ባመረተቻቸው የክሩዝ ሚሳኤል የሩሲያን የመሳሪያ ማምረቻ ፋብሪካ መምታቷን ሚዲያዎች ዘግበዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ዩክሬን በሩሲያ በተለያዩ ቦታዎች የምታደርሳቸው ጥቃቶች በየጊዜው እየተጠናከሩ የሚመጡት ሁለቱ ሀገራት በመካከላቸው ሰላም ለመፍጠር በሚነጋገሩ ሰዓት ሁለቱም ተከባብረው ሰላሙን እንዲጠብቁ መሰረት ለመጣል የሚያስችሉ መሆናቸውን ተናግረዋል። አንድ የሂዝባላ ከፍተኛ ባለስልጣን እስራኤልና ሊባኖስ ዋሽንግተን ድረስ በመጓዝ ስምምነት ላይ ቢደርሱም ሂዝባላ ስምምነቱን የማክበር ግዴታ የለበትም ሲል ተናግሯል። በሊባኖስ ፓርላማ የሚገኝ የሂዝባላ ድርጅት ተወካይ እያየነ ያለነው ስምምነት ሳይሆን ሊባኖስ ለእስራኤልና ለአሜሪካ መንበርከኳን ነው። መታወቅ ያለበት ጉዳይ መቼም ይሁን መቼ ሂዝባላ አቋሙንና መሳሪያውን አይተውም ሲሉ የሂዝባላው መሪ ናኢም ካሳም የሊባኖስ መንግስት ለሊባኖስ ሉዓላዊነት ግድ የሚለው መቼ ነው? በአሁኑ ሰዓት የተኩስ አቁም ለማድረግ ከእስራኤል ጋር መነጋገር ለእስራኤል እጅ መስጠት መሆኑን ለሊባኖስ መንግስት ተናግረናል። ሰሞኑን ተደረሰ የሚባለው ስምምነት ሳይሆን ቀጣይ የእስራኤልን እቅድ ማስፈጸም ነው በማለት ሲኮንን
የሊባኖስ የውጭ ጉዳይ ሚኒስትር የሂዝባላን ድርጅት በመቃወም የሚታወቀው ከእስራኤል ጋር እየተደረሰ ያለው ስምምነት ሂዝባላ እንደሚለው የሊባኖስን ሉዓላዊነት ለእስራኤል አሳልፎ የሰጠ ሳይሆን የሊባኖስ የዲፕሎማሲ ድል የታየበት ነው። እንዲሁም ከማንም በላይ የሊባኖስ ተቋማት ጠንካራ መሆናቸውን ያረጋገጠ ነው ሲሉ ሚኒስተሩ ኤክስ በሚባለው ማህበራዊ ድረገጻቸው መልስ ሰጥተዋል። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህን መስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከባልደረባችን አንጋፋው ጋዜጠኛ ራሚም አላዛር ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ራሚም እንደምናመሽ መልካም ሳምንት።
1: መልካም ሳምንት ገብርኤል፣ እንዴት ነህ? ደህና ነህ?
0: ሁሉ ሰላም? እንዴት ነህ ራሚም?
1: ያለናለን እግዚአብሔር ይመስገን፣ ሰላም ነው እኛ ጋር።
0: መልካም። እንደው ቆይት ባለ ታሪክና የእስራኤል አንዳንድ ጠንካራ ጀብዶችን ጀምራለን። የዛሬ 50 ዓመት አካባቢ አሁን 50 ዓመቱ እየተከበረለት ይገኛል ሚፍጻ አንተቤ ወይም ደግሞ አንቴቤ የሚባለው ዘመቻ። እሺ፣ አገሪቱ ያኔ የነበረችበትን የመንግስታት የተቀበሉትን ውሳኔ እንደዛ አይነት ነገር ለማድረግ እንደው ሲወራ አንተ መዝች ሀገር ነበርክ ብያስባለሁ። እንዴት ነበር? ከዛ ጀምረን እስኪ ስለ አንተቤ እንትን ንገረን ራሃሚ።
1: ነበርኩዚ?
0: አዎ።
1: እንቴቤ እንግዲህ እንቴቤ ኦፐሬሽን የሚባለው ሽብርተኞች በጀርመን እና የፍልስጤማውያን ሽብርተኞች ከእስራኤል ተነስቶ መንገደኞችን አሳፍሮ ወደ ፈረንሳይ ወደ ፓሪስ በመንገድ ላይ ያለ መንገድ ላይ አቴንስ ነዳጅ ለመሙላት ሲያርፍ የአይሮፕላን እነዚህ ሽብርተኞች አራት ሽብርተኞች ከአውሮፕላኑ በመግባት ፓይለቱን አቅጣጫውን ቀይሮ ወደ ፈረንሳይ ከመሄድ ሌላ አቅጣጫ እንዲቀይር ትእዛዝ ሰጡት። በዛ መሰረት ፓይለቱም አውሮፕላኑን 248 ሰዎች ያሳፈረውን አውሮፕላን እንዳሳፈረ ወደ ሊቢያ ባንጋዚ ትባል ከተማ ሄዶ አረፈ። ከዛ አረፎ 178 ሰዓት ከቆየ በኋላ እንደገና እንዲቀጥል ተዘዘና ከዚያ ወደ ኡጋንዳ ይሄዳል። ኡጋንዳ ኢንቴቤ የምትባል ከተማለች ሮባ ማረፍ የበዘና ያለ ከዚያ ሄዶ ያርፋል። ከዚያ ምንዳረፈ በኃላፊነት ማን ይረከባቸዋል? የኡጋንዳው ፕሬዚደንት የነበረው ኢዲ አሚን ዳዳ እሱ እነዚህን ሽብርተኞችንም ያው በማክበር ተቀብሎ እነዚህ የተጠለፉት ሰዎችን በእሱ ቁጥጥር ስር እንደሚገኙ ከሀገሮች ስላሉ እሱን የሚቆጣጠራቸው ብሎ አስታወቀ። በዚህ ሁኔታ እንግዲህ ምንድን ነው የሚደረገው ተባለ። እስራኤል ያደረጨነበች የእስራኤል መሪዎች የነበሩት ጠቅላይ ሚኒስትር ይስሐቅ ራቢን፣ የመከላከያ ሚኒስትር የነበሩት የሽሞን ፔረስ ናቸው። የውጭ ጉዳይ ሚኒስትር ደግሞ ይጋል አሎን ይባላሉ። እሳቸውም የታወቁ ፖለቲከኛ ናቸው። እነሱ ተጨነቁ፣ ምን እናድርግ ብለው። ከዚያ ባላፊነት መጠየቅ ያለብን የፈረንሳይ መንግስት ነው፣ ይሄ የአውሮፓን የፈረንሳይ ንብረት ስለሆነ በፈረንሳይ ንብረት የሚሳፈሩ ዜጎች ይህን መሰለ አደጋ ሲደርስባቸው ኃላፊነት ወስዶ ሁኔታው ችግሩ መፍታት ያለበት የፈረንሳይ መንግስት ነው የሚል ምክክር ተጀመረና በዚህ ሁኔታ ፈረንሳዮቹ ያን ያህል ውጤት ሊያስገኙ የማይችሉ ሆነ። ከዚያ ሽብርተኞች የጠየቁት ምንድን ነው? አንደኛ በተለያዩ ቦታዎች በአብዛኛዎቹ 40 የሚሆኑት እስራኤል ሀገር የሚገኙ ሰርጌት የሚገኙ ሽብርተኞች ከባድ አደጋ ደርሰው የረዥም ጊዜ እስር ቤት ቅጣት የተበየነባቸው ሰዎች እንዲለቀቁ፣ ከዚያ ደግሞ ከሌላ ሀገሮችም እንደዚሁ ያሉ ሽብርተኞች ይለቀቁልን፣ በአጠቃላይ 53 የሚሆኑ ናቸው ይለቀቁልን የሚል ጥያቄ አቀረቡ እና ከዚያ ደግሞ 40 ሚሊዮን ዶላር ደግሞ ከባንክ ይግባልን እና ከዚያ በኋላ ነው እንግዲህ እነዚህ ሰዎች ልቀቅ የምንፈልገው የሚል ጥያቄ ያቀረቡ። በዚያን ሰዓት እነሱ ምን አደረጉ መሰለ፣ ከ248 መንገደኞች መካከል እየለዩ እየመረጡ ይሁዲዎችን ለብቻ እንግሊዎችን ለብቻ ከዚያ ከአዳሪ ተርሚናል የሚሉት የአውሮፕላን ማረፊያ ያለው አዳራሽ ከዚያ ከፋፈሏቸውና የሌላ ሀገር ዜግነት ያላቸውን ሰዎች ከጥቂት ቀናት በኋላ ወደ ሀገራቸው በዚሁ በተጠለፈው ኤር ፍራንስ የፈረንሳይ አየር መንገድ ብሔራዊ አየር መንገድ እንዲሄዱ ፈቃድ ሰጡ። ሌሎች ወደ 105 የሚሆኑ እስራኤላውያን ከዚያ ከአንድ ቦታ ጎረው አንለቃችሁም፣ ይህን ጥያቄያችን የእስራኤል መንግስት ተቀብሎ ተግባራዊ እስካላደረገ ድረስ እንጨረሳችኋለን የሚል ዛቻ ማሰማት ጀመሩ። ኢዲያምን መለሶ ተባባሪ መስሎ ታየ። አሁን እስራኤል መንግስት ተጨነቀ። እንግዲህ ምንድን ነው የምናደርገው? እነዚህ እንደተደለቁ የተሰሩ ሰዎች መልቀቅ እየለብንም ሽብር አደጋ ደርሰው ተፈርዶባቸው የገቡ ናቸው እና አሁን ሲጨነቁ በይስሐቅ ረቢን ሽሞን ፔረስ እና ይጋላሉ እዛ ከመከላከያ ሚኒስትሩ አካል ጋር መመካከር ጀመሩ። ምን ይሻለናል ብለው ይስሐቅ ረቢን ያን ተጨነቁ። በአንድ በኩል ዜጎቻችን እንዲሞቱ አልፈልግም፣ በሌላ በኩል ደግሞ እነዚህ ሽብርተኞች ደግሞ እኛንን አጠቃል ብለው እንዲፈክሩብን ደግሞ ድል መጠት የለብንም የሚል ሀሳብ ጭንቀት ገቡ። በዛ መሰረት ለምን ወታደራዊ እርምጃ አይወሰድም የሚል ሀሳብ ሲቀርብ እንዴት ብሎ እንዲጡ 4000 ኪሎ ሜትር በሮ ሄዶ እዚያ ከአንድ ቦታ ተጉዳሉ ሰዎች ይጨርሷቸዋል እንጂ ምን እናተርፋቸዋለን የሚል አወላወል መጣ። በዛ መሰረት ቢሆንም እስቲ መከላከያ ሰራዊቱ ሁኔታውን ሲይዋት ነው ተባለ። ከዛ አንድ ባሩክ ባርሌቭ የሚባል ነው ቀደም እስራኤልና ኡጋንዳ በተቀራረቡ ወዳጅነት ነበሩ። በነገራችን ላይ ኢዲ አሚንም እዚህ ሀገር መጥቶ የአየር ወለድ ስልጠና ወስዶ የአየር ወለድ ወታደር የክንፍ ነው ወደረቶ ላይ የአርጎ ሲዞር የነበረ
0: በወቅቱ የኡጋንዳ መመሪ የነበሩት ማለት ነው።
1: አዎ ያሜን አሁን ይሄ ሰውዬ ያኔ ሁለቱም ሀገሮች ተቀራረቡ ስለነበሩ ይህን የኢንቴበን ኤርፖርት ከሰሩት መሀንዲሶች መካከል እስራኤሎች ነበሩ ያኔ። እና ይሄ ባሮ ባርሌቭ የሚባለው ተፈልጎት እንዳለ ተጠየቀና ከኢዲ አሚን ጋር የቆየውን ወዳጅነታቸውን ለማደስ ስልክ ደውሎ እንዲያነጋግረው ሀሳብ ቀረበ። በዛ መሰረት ሲደራደሩ ሲቆዩ በሌላ በኩል መከላከያ ሰራዊቱ በተለይ የኮማንዶ ሳይረት ማጥቃት የሚባለው ኮማንዶ ወታደሮች እና የአየር ወለድን ሌላ ፈጥኖ ደራሽ ወታደሮች እስቲ ለማንኛውም ልምምድ ይደረግ ተብሎ ልምምድ የኢንቴግን ኤርፖርት የሚመስል አምሳያ ነገር ተሰርቶ ህንፃዎች እንዳሉ በራፋቸው የት በኩል እንደሆን መስኮቱ ስንዲያለው ስንት ፎቅ ሳለው በየት በኩል መግቢያቸው እሱ ጓሮ መግቢያ ሆና ምንለው በሙሉ አጠኑና ከዛ በኋላ ለጠቅላይ ሚኒስትር ናታንያሁ ወታደራዊ እርምጃ ብንወስድ እናወጣቸዋለን ብለው ሲያቅርቡላቸውን ሀሳብ
0: ይስሐቅ ረቢን ማለት ነው
1: ለይስሐቅ ረቢን እና እውነታቸውን ነው እንዴ ሲሉ አዎ ምንም ችግር የለም እና አንዱ እንዱ ደፋር የሆነ ሰውዬ ጠቅላይ ሚኒስትር አሁን ዝም ብለው ሄድና ግዳተኛ እኛ እንሰራዋለን ብሎ አዝናንቶ ተለያዩ። ከዛ እንግዲህ ይኸው ልምምዱ ተካሄደ። በዛ መሰረት እንግዲህ 4 ሄሊኮፕተሮች ተዘጋጁ። አንዱ ሄሊኮፕተር መሰሪስ መኪና የኢዲ አሚን ዳዳን የግል መኪና የመንግስታዊ መኪና አለ አይደለ? የእሱን የሚመስል ቀለም ቀብተው ታርጋውንም የዘር መሰለ ታርጋ ለጥፈው ከዚህ ሄሊኮፕተር ከዚህ ከሄርኮሌሱ አብሮ ተጭኖ ከወታደሮቹ ጋር ወደ ዩጋንዳ እንዲካሄድ እንዲበር ተደረገ። በዛ መሰረት በተቀላጠፈ ሁኔታ መጀመሪያ ያረፈው ሄርኮሌስ አውሮፕላን ኮማንዶ ወታደሮች ነበሩ። ያኔ ዮናታን የሚባለው ነበር የሳየረት ማጥቃል የሚባለው አዛዥ ሌተናል ኮሎኔል የነበረ ያኔ እሱ እየመራ ፈጥነው በአንዴው እንግዲህ ከዚህ ከመኪናው የኢዲ አሚን ዳዳን መኪና የሚመስለው መኪና ተሳፍረው ሲሄዱ በአካባቢ የነበሩ ፖሊሶች ሰላምታ እየሰጡ እሱ መሰላቸውና ሰላምታ እየሰጡ ዝም ብለው አሳለፏቸው። በዚያ መሰረት እዚያ የተጠለፉ ሰዎች ካሉበት ቦታ ሲደርሱ ከዚያ የሚጠብቋቸውን ወታደሮች እና እነዚህ ሽበተኞችን በዲያው ጠቅ ጠቅ ጠቅ አረጓቸው በጥይት። እንደዚያ እንዳደረጉ ከዚያ ተኩስ ተከፈተ። ላይ የአየር መቆጣጠሪያ ቦታ ካለበት የነበሩ የኡጋንዳ ወታደሮች ተኩስ የምነሱም ከፈላቱ በበኩላቸው እነሱንም የወረብ ጣሏቸው። ይሁንና አንዱ በተኮሰው ጥይት የዚህ የሳይረስ ማጥቃል ወይም ልዩ ወታደሮች እዛ የነበረውን ዮኒና ታዲሆን ደረቱ ላይ ስለመተው እሱ ያወዛ ወደቀ። እሱንም ተቀላጥፈው ወደ ርባር ወስደው ሕክምና እርዳታ መስጠት ቢሞክሩ ህይወት ወዲያው አለፈ። በዚህ አይነት እነዚህ የተጠለፉትን ሰዎች እኛ አትፍሩ የእናንተ ነን ብለው ስለታወቋቸው መጀመሪያ ሽብር ጭንቀት ነበር የተሰማቸው እነዚህ ሰዎች እውነትም ነው።
0: አዎ ታግተው የነበሩ ሰዎች አዎ አዎ
1: አዎ እና እንደዛው ነው። እንደገና እነዚህም በሙሉ ሰዎችን አሳፍረው ወደ እስራኤል ተመለሱ። አንዲት ሴትዮ ዶራ ብሎክ የምትባል ታማ በዛን ሰዓት ሐኪም ቤት ገብታ ነበር እና ባይገርም ልጇን አውቀዋለሁ ከእስራኤል ራዲዮ ሰራ ነበረ።
0: እሺ
1: ሰራ ነበረ አውቀዋለሁ። እና እሷ ከዚያ ቀረች። አሁን እነዚህም ሰዎች ይዘው ወደ እስራኤል ተመለሷች ስትቀር ይችልን በቂም በቀል ኢዲያምን የኡጋንዳው ፕሬዚደንት በቂም በቀል እሷን እንደተገደል አድርጎ ከገደላት በኋላ በቪክቶሪያ የሚባል ሐይቅ አለ እዚያ አዝቦ የበዛበት ከዚያ ንጠልና ዚባ ተደረገ።
0: በጣም ነው የሚያሳዝ
1: በጣም እና እንደዚያ ባለ ሁኔታ ዓለምን ባስደመመ ሁኔታ ነው ያ ወታደራዊ ተልእኮ የተከናወነ። እንግዲህ ያን እንትን ይሄ ኦፕሬሽን በዮኒና ታዲያ አይደለም ይጣራ ያለ በሌላ ስም ነበረው። ግን ይሄ ሰውዬ በዚህ ጊዜ ስለወደቀ ይሄ ልዩ ወታደራዊ ተልእኮ በሱ ሲሰየም ተብሎ ዮናታን ነታንያሁ የሚምጻ ኢንቴቤ ዮኒ ወይም ዮናታን የሚባል ስም ተሰጥቶት የምንመለከተው እና የሆነው በ1976 ዓመተ ምህረት ከዛሬ 50 ዓመት በፊት እየተቃረበ ነው። ይሄ ነው ሞላ ጎደል። እንግዲህ
0: ራሚም አሁን በ1976 አንተ መቼም ያኔ በጣም እርግጠኛ ነኝ ወጣት ነህ፣ ሁለተኛ ደግሞ ለሀገሪቱ ያው ብዙ ጊዜም ባትሆን አዲስ ገቢ በሚነው ብንዘው ድክርክሩ የነበረው አሁን ይሁን የነገርከን ቁልፍ ታሪክ በሚዲያ ወጦ መንግስት እንዲባረጋለበት የለበትም ነው ሁሉም በድብቅ ነበር ሲሰራ የነበረ ሀገሪቱ እንዴት ነው ስታስተናግድ የነበር እንደዚህ አይነት ነገሮችን?
1: ያኔ ምስጢር ይተበቃል። ምን መሰለ ያኔ የነበረው ዘዴ መንግስት ወታደራዊ እርምጃ ምስጢራዊ ወታደራዊ እርምጃ ለመውሰድ ሲፈልግ ምን ያደርጋል መሰለ፣ ጋዜጦቹ መቼም ታቃለኛን ነገር መሻማት ነው እንዳልቀድም እኔ መጀመሪያ ወሬ አብሳሬ ልሆን የምለው እንትን አለብን። ያን እንደሆን ብሎ አንዳንድ ፎቶ ቸኩል የሆነ ጋዜጠኛ እንዲያበላሽ ተብሎ እያንዳንዱ ጋዜጣ ማሪ የሚበለው ኢትዮት ቴሌቪዥን፣ በሬዲዮ በመሳሰሉ በአጠቃላይ የእነሱ እንትኖች ባለቤቶች ወይም አዘጋጆች ማህበር አላቸው እንግዲህ እና ያነ የባረታ ወርክ ይባላል አይቶሊማም አዮሚ እና እነሱን ጠቅላይ ሚኒስትሩ ወይም ደግሞ መከላከያ ሚኒስትሩ ወይም ውጭ ጉዳይ ሚኒስትሩ ወይም ደግሞ የሙሳድ ኃላፊ ሰብስቦ ምስጢሩን ሁሉ ይነግራቸዋል። ነግራቸውና እንግዲህ እናንተ ነው እንግዲህ ኃላፊነቱ፣ አንድ አደጋ ቢደርስ ደግሞ በእናንተ ላይ ነው፣ እናንተ ሌላ ነው እንግዲህ ሰጠላቸዋል። እናንተ ጋዜጠኛ የሆነ ይህን ነገር ቢያወጣ ሰዎች ይህን ይመስል ለዚህ ተለኮ የተዘጋጁ ሰዎች ሊሞቱ ስለሚሆን እናንተ ላይ ስለሆነላቸው ብሎ ነግሯቸዋል።
0: ኦኬ
1: አሁን ያን ይመስል እንትን የሚወስድ ባን አለ።
0: ስለዚህ ሪስክ ነው ራሱ
1: በጣም እና ያ መረጃውን እያንዳንዱ ሬዲዮ ወይ ቴሌቪዥን ወይም ጋዜጣ እያንዳንዱ መረጃውን አሰባስቦ ዝም ብሎ ነው የሚጠብቅ ነበር
0: ክስተቱ እስከሚከሰት እና መንግስት የሆነ ውሳኔ ላይ እስከሚደርስ።
1: አዎ ለቀቁት እስከሚል ድረስ እስከሚለቀቅ ድረስ።
0: አሁን ግን እንደዛ የሚባል ነገር የለም ራሂም። ለምሳሌ አንድ ሰው ራሱ አንድ ሚኒስተር በሆነ ነገር ተጠረጠረ ከተባለ ከፖሊስ ከሆነ መርማሪ የሆነ ነገር አግኝተናል ተብሎ ወዲያው ነው በቃ እንትን የሚደረግ።
1: አሁንማ ተበላሻሽቷል እኮ ገብርኤል። ምንድን ነው የሚባለው ሶሻል ምንድን ነው የሚባለው
0: የሶሻል ሚዲያ ዘመን ነው አሁን ራሱ
1: እሱ ዘመን ስለሆነ እያንዳንዱ ተራ እያንዳንዱ ተራ ሰው በሙሉ ጋዜጠኛ ነው ዛሬ።
0: አዎ ሌላው ራሚም አሁን ሰሞኑ እየተነጋገረበት ያለው እስራኤልም ሊባኖስም አሜሪካም በእስራኤልና በሊባኖስ መካከል ስምምነት ተደርሷል። ጥሩ ነው፣ ቅድመ ሁኔታ ለሁለቱ ሀገሮች ጥሩ ነገር የሚያሳይ ነው። ግን በመሀላቸው ያለው በእስራኤልና መሀል በተለይ ሊባኖስ ውስጥ የሚገኙ ሂዝባላ የምን ስምምነት ነው እኛ የምንቀበለው አይነት ስምምነት የለም፣ ይሄ ሊባኖስን ለእስራኤል አሳልፎ የሰጠ ነው የሚል ነገር እያስተጋባ ነው። እና ይሄ ነገርስ እንዴት ይታያል?
1: እሱ እኮ ሌላ ነገር አይጠበቅም። ለማንኛውም ህዝባላ መቃወሙ የማይቀር ነው። ህዝባላ የሊባኖስና የእስራኤል መንግስት ከሰላም እርቅ ከደረሱ እስራኤል ለሊባኖስ ወታደራዊም ሆነ መረጃ ባስመለከተ የተሟላ እርዳታ ስልጠና መስጠት የምትችል ሀገር ናት። በዚያ ሁኔታ የሊባኖስ መከላከያ ሰራዊት የሊባኖስ መረጃ ድርጅት የሊባኖስ መንግስት እየተነከረ ሲሄድ ሂዝባላ ቦታ አይኖረው እና በዚህ ምክንያት ነው ሂዝባላ ካሁኑ ጀምሮ እየዛተ እየፎከረ ያለው። ደግሞ ሌላው ችግሩ መሰለ አሁን ሊባኖስ አንደኛ ደሃ ሀገር ሆናለች፣ ሁለተኛ መከላከያ ሰራዊቷ ብዙም አይደለም። ከዚያም በተጨማሪ የመከላከያ ሰራዊቱ የሚያገኘው ደሞዝ በጣም አነስተኛ ነው። ከዚያ ከሀገሪቱ ብሔራዊ መከላከያ ሰራዊት ውስጥ ደግሞ የሻይት የሚባሉቀንም የሂዝባላ ደጋፊዎች እዚያ ውስጥ አሉ እና እነሱንም እንደዚህ ወደዚያ አሳምኖ አስገብቶ ሂዝባላ ለሀገሪቱ ጦስ እንደሆነ በሰላም መኖር አስፈላጊ እንደሆነ ይሄ ደሞዝ በምናገኘ ትንሽ ገንዘብ ወርክ ወር ማናደርሳት ያኔ ልማትና ብልጽግና ሲመጣ ሁላቸው ተጠቃሚ እንሆናለን። በዚያ መልኩ እያስረዱና እያግባቡ ከዚያም ደግሞ አሜሪካ ሞኖች ሌሎች ሀገሮች የገንዘብ እርዳታ ሲያበረክቱ ወታደሮቹ በቂ ደሞዝ ሲያገኙ ያን ደሞዝ እንዳያጡ በተልኳቸውን በሚገባ ማጠረቀቅ ይጠበቅባቸዋል እና በዚህ አይነቱ ለመስራት ነው ይታቀድ ያለው ይባላል። እንግዲህ ኢራን ናት አሁን ኢራን ያለችበት ሆና ተቅማጥ ሳይዘድም አልቀረም መሰለኝ በመናደድ። ምክንያቱም ሂዝባላ ከተዳከመ ኢራን ኢንክንዷ ተቆረጠ ማለት ነው እና በዚህ ሁኔታ እሷ በጋር ሆና መቆስቆሷና ሁኔታውን ለማክሸፍ ጥረት ማድረግ ወደኋላ የምትል አይመስልም። ለአሁን ይህ በዚህ በተጓዳኝ ሁኔታ ደግሞ ኢራን እና አሜሪካ በፓኪስታን እና በካታር አማካኝነት ይሄ ሁን የተሰማሙን ነው የተጠረበት ስምምነት ባለፈው ሳምንት እሱን እንደገና ሰው በቀጣይነት ተግባራዊ እንድንሆንበት መንገድ ለመመካከር እያደጉ ራሱን የቻለ ቡድን አለ እና በዚያ መልኩ ደግሞ ይህንን ለመቀጠል የታቀደ ነው። ስለዚህ ኢራን ሆኑ ብላ ይህን ነገር ብታከሽፍ አሜሪካ እጇ ያስገባችበት ጉዳይ በሊባኖስ በኩል ዝም የምትል አይመስልም። እስራኤልም ደግሞ አስታውቃለች ለትራምፕ በሊባኖስ ባስመለከተ እናንተ ከሊባኖስ ወጡ፣ መከላከያ ሰራዊቱም ወደዚያ እንዳይተኮስ ብለውን ነገር አንቀበለውም ብለዋል ጠቅላይ ሚኒስትር ነታንያሁም። ይሄ የለውና ጉዳይ ነው፣ ዜጎቻችን ጉዳይ ነው፣ በምንም አይነት እዚህን አንቀበለም ብለው ደፍረው ለትራምፕ መልስ ሰጥተዋል።
0: አሁን ኢራኖች እንዴት ሊያደርጉ ነው ራሃሚ? ባለፈው 2-3 ሳምንት እስራኤል በደቡብ ሊባኖስ ጥቃት አደረሰች በከባድ ሁኔታ ሲባል የሂዝባላ ባለስልጣናት ተመቱ ሲባል ካሁን በኋላ እስራኤል በሊባኖስ ጥቃት እንትወስድ ከሆነ እኛ ወደ እስራኤል ሚሳኤል እንተኩሳለን ብለው እንደው ምሽቫአ እንደዚህ ንጽጽር ተሰጥቶ ነበርና አሁን በአጠቃላይ ኢራን አንድ ቃል የማታሳርፍበት በእስራኤልና በአሜሪካ ተጨርሶ ከሊባኖስ ጋር ጥሩ ስምምነት መሄድ ከሆነ ኢራን እንዴት ልትተነፍስ ነው በዛ አካባቢ? አትረብሽም ማለት እንችላለን? ስምምነቱ ተግባራዊ እንዳይሆን
1: ቢሆን ሚስባ ምንለው እንግዲህ ምን ማለት መሰለህ፣ ኢራን በበኩሏ ሂዝባላን መውዳት ማለት እኛም መውዳት ነው ማለት እኮ ነው። ወይ ለቋም
0: አዎ አዎ ልክ ነው።
1: እና እንደዚያ ከሆነ እኛ አርፈን አንቀመጥም የሚልዛቸው ያሰማሉ። ዘባዶ ነው ምን ይባላል ጮሁ ሻይ እና ከሰሩ ይባለው ዛሮቹ ከአሁን ቀደም ማስበዋለን ተንተኩሳለን ጠብቁን በሰሜን በኩል በማዕከላዊ ሀገር በኩል እያሉ ይዘታሉ። አቅማቸውን ደግሞ ያውቃሉ፣ አጸፋውን ደግሞ በደንብ ቀምሰውታል ይታወቃል። ስለዚህ አሻግሮ ከመፎከር በስተቀር በተግባር ላይ የማዋል እድላቸው ለእኛ ያለው ብዬ ነው ማምነው። እና መፎካከር ብቻ ነው ሆነዋለሁ ለጊዜው ብያለሁ ሞክር ያለው ተናግር ያለው የድጋፍ ድምፅ ሰጥቻለሁ ምናምን ብሎ ለማሰማት ከሆነ በስተቀር በተግባር ግን አሁን አሜሪካና እስራኤል እንዲሁም ሊባኖስ የደረሱበት ጊዜያዊ ስምምነት እኔ ስኬታ መሆናል ብዬ ተስፋ አለኝ። አቆለበን ነገር
0: እሺ ማለት ሂዝባላን አሁን የእስራኤል መከላከያ ሰራዊት ጥሏቸው የሚወጣውን ቦታዎች የሊባኖስ መከላከያ ሰራዊት ይዛል ይባላል እና አሁን ወደ ግጭት አይወስድም ሂዝባላና የሊባኖስን ሰራዊት? ረሃሚም
1: እንግዲህ ይኸውልህ አንደኛ ሂዝባላ ተዳክሞ የለው የድሮ ኃይል የለው። ከኢራን የሚያገኘው የገንዘብ እርዳታ እየረጠፈ ነው ሄደዋለው፣ ራሷም ተቸግራለች። የኢራን ብሔራዊ ዘብ የሚባሉት ምርጥ ወታደሮች አሰልጣኝ ሆነው ሊባኖስ ውስጥ ገብተዋል ይባላል። ባለፈው ኢራኖቹ አደብቆ የተቋቋሙ እስራኤልን ከዚህ ቡፎር ቢባለው ጦር ምሽግ ድሮ ጦር ምሽግ ቀጥሎ የአንድ ቦታ አለ እዚያ እስራኤል እንዳገባ ብለው በጣም የተቃወሙትን የተጨነቁበት ምክንያት እዚያ ቦታ የኢራን አሰልጣኞች ምሽግ ነበር አላቸው ተብሎ ስለተፈራ ማለት ስለሚታወቅ ያንን እነሱ ላይ አደጋ ይደርሳል ብላ ስለፈራች ነው ኢራን የሚባል ነገር አለ። እዚያም በተጨማሪ ኢራን ከነስተውሳለን ከጥቂት ወራት በፊት ሊባኖስ የሚያገለግለው አምባሳደር ተፈላጊ አይደለህም ወደ ሀገር ተመለስ ብሎ የሊባኖስ መንግስት ሲጠይቀው አልሄድም ብሎ ተቀምጧል ዝም ብሎ በጉልበት። እና ይሆን ለነሳየው ምንድን ነው እንግዲህ ከሀገር ውስጥ ሀገር ከሀገር ላይ ሀገር በትርተው እንዳሉ ነው። እና ይሄን እንግዲህ ቀስ እያለ አሁን እንደሚታወቀው የተሸረፈ ቀስ እያለ ተሸረሸረ የሊባኖስ መንግስት እየጠነከረ ሀገሪቱንም አንድነት በአንድነት ይመራል ብዬ ገምታለሁ።
0: መልካም መልካም እንዳሰብከው ይሁን ለሁለቱ ሀገራት የሚጠቅማል። እንደው እንደማጠቃለያም ጨምረው ካለ ረሃሜ
1: ናዶቻው ገብርኤል መልካም ሳምንት ሁሉንም ብቻለሁ።
0: እጅግ አርግ ያመሰግናለሁ ረሃሜ ማላዛር። የተከበራችሁ አድማጮቻችን አንገፈው ገጽኛ ረሃሜ ማላዛር ነበረ። መልካም ሳምንት ረሃሜ።
1: መልካም ሳምንት ገብርኤል። እሺ
0: ከዚህ ቀጥለን ወደ ባልደረባችን ጥላሁን መልክ እናልፋለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምናመሸ መልካም ሳምንት።
2: መልካም ሳምንት ገብርኤል ላንተ ባልማሮችን።
0: መልካም እንዴት ነህ ጥላሁን? ዋና ከተማችን አካባቢ ነህና ቅዝቃዜው አየሩ ምን ይመስላል?
2: ይመቻል። ኢየሩሳሌም ዘውትር ትመቻለች። ጠዋት ስትነሳ የአየሩ ጸባይ መሸትሸት ሲል ደግሞ ቅዝቃዜው ሁሉም በጣም ምግብ ነው።
0: በቃ አሁን ትንሽ ዱብ ዱብ ብለህ ማሙቅና ወደ ሊባኖስ ልወስድህ ነው ጥላሁን። በሁለቱ ሀገራት መካከል ቅድመ ሁኔታ በቃ ከሞላ ጎደል ስምምነት ላይ ደርሰው ለመፈራረም ችለዋል። ቅድመ ሁኔታ ነው። በዚህ ቅድመ ሁኔታ የእስራኤል መከላከያ ሰራዊት በሊባኖስ ዙሪያ የያዛቸውን ቦታዎች በመልቀቅ ለሊባኖስ መከላከያ ሰራዊት ያስረክባል። የሊባኖስ መከላከያ ሰራዊት ደግሞ የሂዝባላ ኃይል እነዚህን ቦታዎች መልሶ እንዳይዝ ያደርጋል የሚባል ተስፋ አለ። በዚህ ስምምነት ሂዝባላ የለበትም፣ ኢራንም የለችበትም። ሁለቱን አካላት ከእንትን ከውሳኔ ውጭ ያደረገ ነው ይባላል። በትልቁ እንቅፋት ግን ሂዝባላ ይህን ስምምነት አላቅም አልቀበልም ብሏል። ቅድም ረሃሚም እንዳለው አዎ እሱ ይሄን ነው ሊል የሚችለው፣ ግን ይሄን አልቀበልም ብሎ አሁን ብጥብጡን የሚቀጥል ከሆነ የዚህ ስምምነት ትርጉም ወይም ተግባራዊነት እንዴት ነው ሊፈጸም የሚችለው?
2: ያውልሽ የተጠቀሰው በሙሉ ወረቀት ላይ ነው ገብርኤል። ማለት ስምምነቱ ጽሑፍ ላይ ሰፍረዋል እንዳልከው እስራኤል፣ ሊባኖስ፣ አሜሪካ ሶስቱ ሀገራት እንግዲህ አሜሪካ በአሸማጋይነት ዋናውና ጉዳዩ የሚመለከተው ወይበልጥ ደግሞ ይህንን ስምምነት የሚቃወመውና ኃይል ያለው ድርጅት የህዝቡላ ድርጅት ከላይ ደግሞ ኢራን ይህን ስምምነት አይቀበሉትም አይፈልጉትም። ያ ማለት አሁን የተደረሰውን መንደርደሪያ ሀሳብ ነው ስምምነት እንበለው እንጂ ቀጣይ በእርግጥ ዋናው ዓላማ ወደ ሰላም ስምምነት ያመራል የሚል ተስፋ ተሰንቆበት ነው። ትልቁ ጥያቄ ይህ ነገር እንዴት ነው እንደተጀመረው መስመሩን ይዞ እስከ መጨረሻው ይሄዳል? እንደኔ አመለካከት አይመስለኝም። ምክንያቱም ህዝቡላ ኃይል አለው። ኢራንም ከላይ ሆና በከፍተኛ ሁኔታ አሜሪካን ተጽዕኖ እያሳደረችና አይደለም እንዴት ነው በራሱ የመጣባት እንኳን ያው የምትፈልገውን ነገር እየጠየቀች በአሜሪካ በኩል እሺ እየተባለ የበላይነቱን እና የፈለገችውን ያገኘችው ኢራን ነች። የሊባኖስን ጣልቃ ገብነት ማለት በሊባኖስ ያለው ሁኔታ ኢራን ከጠየቀችው ጥያቄ እንዲሁም በአንድ ቁጥር የሚገኝ ጥያቄ አለ። በሊባኖስ በኩል ያለውን ሁኔታ ያው ስምምነቱ ከኢራን ጋር ኢራን አሜሪካ የሚያደርጉትን ድርድር ሊባኖስን ያካትታል ከሚል ስለዚህ አሁን ወደ ውስጥ ስትገባ እስራኤል ፍላጎቱ አላት፣ ሊባኖስም እንዲሁ። በይበልጥ የሊባኖስ መንግስት የህዝቡላን ድርጅት ማዳከምና ማጥፋት ፍላጎቱ ስላለው ከእስራኤል ጋር ባይወድም እስራኤልን እንዴት ነው ብዙ ትችት አለበት፣ ግን ያለው አማራጭ አሁን የአሜሪካን ሀሳብ ተቀብሎ ወደ ብቻውን ማለት ነው ጦር ኃይሉ መንግስት ያለምን ፍራቻ ሀገሪቱ ማስተዳደር፣ ሊባኖስን ወደ ሌላ ነገር መቀየር፣ ከዛም አልፎ ከእስራኤል ጋር ሰላም ስምምነት መድረስ ነው። ግን በጥባሽ ታለ ማንጥሩ ይጠጣል የሚባል ተረት አለ አባቶቻችን። ያ ማለት ህዝቡላ ካልተቀበለው አሁን በስምምነቱ ሰነድ አሜሪካን ራሷ ተቀምሯት እስራኤልም ያው ከህዝቡላ የሊባኖስን መንግስት መቅረብ ትፈልጋለች፣ ከእሱ ጋር መነጋገር ፍላጎቷ አላትኝ። ወደ ቁም ነገሩ ስንሄድ እነዚህ ሁለት እንዴት ወደ የተስማምነት ምንድነው ስንል ታክሳዋል አንተም ከሞላ ጎደል አው እስራኤል ያዘችው ከ10 ኪሎ ሜትር በላይ ያዘቻቸው ስትራቴጂክ ቦታዎች አሉ። እነሱን ባንዴ ባትለቅም አሁን በተደረሰው ድርስምነት ግን ቢያንስ ወደ ሁለት የሚሆኑ ቦታዎችን የመልቀቅና ከዛ በኋላ ግን የህዝቡላ ድርጅት ትጥቁን በሚፈታበት ወቅት የሊባኖስ ወታደር ኃይል ቦታውን እንደሚይዝበት ወቅት አስተማማኝ ከሆነ ቀስ በቀስ እስራኤል ኃይሏን እንድታወጣ የሚል ነው። አሁን ከዚህ ላይ በእስራኤል መንግስት ጥያቄ አለ። ማለት ቦታውን መልቀቅና ማለት ብቻ ሳይሆን ለምሳሌ የሊባኖስ መንግስት በቀጣይ በእስራኤልን በመወንጀል በከፍተኛ ባለም አቀፍ ፍርድ ቤት ማለት ነው እስራኤልን እንዳይሆን እጅል ሮን አራድን ማስተዋወሳለን አደርገን ወሰኑ ጻፈታት በፊት ጦር አውሮፓ ናብራንት
0: ናቫታ
2: ተልፎ ስካውድራስ ናባት ነው እሱ ስካውድራስ መዳረሻው አይታወቅም። እሱ በተመለከተ መረጃ ወይም ከተቻለ አጽሙን ወደ እስራኤል መለስ ሁኔታን በስምምነት መሰፈርበት ሁኔታ አለ። ሌላው ያው እንዳልነው እስራኤል ጦር አንድ ተወጣጥ ልቁ ጥያቄ በሊባኖስ በኩል ደግሞ ያው የእስራኤል ጦር ኃይል ወዲያው እንዲወጣ ቦታው እንደ አሁን ትልቁ ጥያቄ የህዝብላን ድርጅት ከኢራን ከላይ ሆና ማለት ነው የምታደራጀው የምትደግፈውን የሊባኖስ ጦር ኃይል ኑሮት ግዳጅ ይወጣዋል ስንል ነው አይችልም። ስለዚህም ስለሚታወቅ የአሜሪካ መንግስት የሊባኖስን ወታደሮች ወደ አሜሪካ በመውሰድ በማሰልጠን ወደ አግራቸው ከተመለሱ በኋላ ሰላም ማስከበር። ሌላው የሊባኖስ ጦር ኃይል ወይም የሊባኖስ መንግስት የገንዘብ ችግር አለበት። ይህም በተመለከተ ከአሜሪካ ቃል የተገባለት ወደ 130 ሚሊዮን ዶላር እርዳታ ለሊባኖስ መንግስት ለመስጠት ከዛም አስቸኳይ ከተባበሩት መንግስታት ድርጅትና ሌሎች አገራት ጋር ድጋፍ በገንዘብ በማሰባሰብ ደግሞ አስቸኳይ የሆነ ሰብአዊ እርዳታ ለሊባኖስ መንግስትና ህዝብ ወደ 100 ሚሊዮን ዶላር ወዲያውኑ ገንዘብ ለመስጠት ይበልጥ ደግሞ የወታደሩን ኃይል ለማጠናከር ሲባል አሜሪካ 30 ሚሊዮን ዶላር ለሊባኖስ መንግስት እንግዲህ በገንዘብም ጥቅም አግኝቷል ማለት ፈልጌ። አሁን ይሁን ተደምሮ ግን ይሁሉ ተደምሮ የሊባኖስ ይቅርታ የህዝብላ ድርጅትና የኢራን መንግስት ማለት ነው ይህንን የአሜሪካንን አሸማጋይና የሊባኖስና በእስራኤል ደረሰው ስምምነት በቀላሉ ይቀበሉታል ነው በድርጅቱ መሪ በኩል የተነገረው ምንድን ነው? የሊባኖስ መንግስት ቀይ መስመር አልፏል ሲል የህዝብላ ድርጅት መሪ በግልጽ በይፋ ተናግሯል። ምን ማለት ነው? ነገ ከነገ በኋላ እንዲያውም ይህንን ድርድር የሚያደርጉትን በሊባኖስ መንግስት ለምሳሌ የሊባኖሱ ፕሬዚዳንት ጆሴፍ አውን በህይወታቸው በከፍተኛ ሁኔታ አይደለም የሊባኖስ ደህንነት ክፍል ሌሎች አሜሪካና እስራኤል እንዲያውም ከጀርባ አሉበት እንዳይገደል ከፍተኛ ሆነ ለተቀን ጥንቃቄና ጥበቃ ይደረግለታል። ይህንን ድርድሩን የምታደርገው የሊባኖስ አምባሳደር ማለት ነው አሜሪካ ውስጥ ያለ እሷም ራሷ ለህይወቷ በጣም አስጊ ከመሆኑ ከሷ ድርባም ሌሎች የአሜሪካም ሆነ ስለደህንነቷ ለምተመልከት ምን ያህል ምክንያቱም የህዝብላ ድርጅት በእነዚ ነገሩን ለማክሸፍና ለማንቆላሸት ሲባል የተለያዩ ስራዎችን ውስጥ ይሰራል የሚል ስራቻል። ያ ብቻ አይደለም ይህ ስምምነት መስመር ይዞ ከሄደና መጨረሻም የሰላም ስምምነት እንዲደረግ ከሆነ ህዝቡላ ተዳከመ ጠፋ ማለት ነው። ስለዚህ ስለማይፈልግ ድርጅቱ ያው መፍትሄ ፈጥረው ለዚህ ደግሞ የተካኗቸው ነገሩን ያንቆላሹታል። እኔ እንዳሳሰበው ቢሆንም እንኳን እንደው ጊዜ ሊወስድ ይችላል ከፍተኛ ዋጋም ሊያስከፍል ይችላል የሚል ግምት አለኝ እና አጀማመሩ ጥሩ ነው ቢሳካ ግን ከወዲሁ ብዙ እንቅፋቶች ይጠብቁናል። ደግሞ ኢራን፣ አሜሪካ፣ እስራኤል እልባት ካላገኘ ድረስ በሊባኖስ ያለው ሁኔታ በቀላሉ ይቀረፋል የሚለው ሐሳቡ በኔ በኩል በጣም የምንመለከተው ነው።
0: መልካም። ሌላ ወደ አሜሪካና ኢራን ከማለፋችን በፊት በጋዛ ሰርጥ ያለው ጦርነት የተረሳ ይመስላል ግን አሁንም ግጭት አለ። ሂዝባላ ሐማስ እየታጠቀ ነው የሚባል ነገር አለ። አሜሪካ ሐማስን ለማንኮታኮት ያሰበች የነበረችው ነገር አሁን የቱ ጋ ነው ቁሞ ያል? ሐማስ የቱ ጋ ነው ያለ? እስራኤልስ ምን እያደረገች ነው እዛ አካባቢ ጥላ?
2: አውለ እስራኤል ሲጀምር እንግዲህ ከ160 ጅም የሆነውንና ከዛ በላይ ያው እዛ አካባቢ ቢጫ መስመር እንለውን በቁጥጥር ስር አድርጋ እስራኤል ጦር ይገኛል። በእንደዚህ አይነት ሁኔታ አልፎ ለወታደሮቻችንና ለአካባቢ ነዋሪዎች ደህንነት ስጋት ካለ እርምጃ ተወስዳለች። በአንጻሩ ደግሞ የሐማስ ድርጅት ራሱን በጣም እያደራጀና እየተጠናከረ ነው። እንደውም ባሳለፍነው ሳምንት መጨረሻ ባልሳሳት ወደ እስራኤል ማስወንጨፊያ ሮኬቶችን ማለት ነው ሐማስ ድርጅት ወደ 4 የሚሆኑትን እስራኤል የደመሰሰችበት ሁኔታ ለተመልከት ተዳከመ ተንኮታኮተ ይባል የነበረው ድርጅቱ ራሱን እንደገና ለጦርነት እያዘጋጀ ይገኛል ማለት በሐማስ በኩል። አሁን በከፍተ አሁን የጠየቀው ጥያቄ ለቅድሚያ ይህን ጉዳይ እልባት ለመስጠት እንደገና አዛን እንደገና መገንባት በሚል የአሜሪካ መንግስት በበላይነት እንዲያውም የዋናው ከላይ ዶናልድ ትራምፕ በኃላፊነት ከዛም ሌሎች አውሮፓ ሀገራትና ከዛም የአሜሪካ ጦር ማለት ነው ከፊሎቹ የጦር መኮንኖች ወደ ክሪያትጋት ከተማ በመሄድ ሁኔታውን መታዘብና መከታተል የሚል ሁኔታ ተጀምሮ ነበር። አሁን ያ ተረስቶ እንዲያውም አንዳንዶቹ ወደ ሀገራቸው የተመለሱበት ሁኔታ አለ። ስሙ ሁሉ ተቀይሮ ነገሩ የተረሳ መስሎ ይታያል። ማለት ዶናልድ ትራምፕ አሁንም አለው ቢሉም ግን ነገሩን ትኩረት ያደረጉት ሌላ ቦታ ሆነ እና ይህን የሐማስንና የአዛን ተጠባቂ ሁኔታ የረሱት መስሎ ይታያል። ትልቁ ጥያቄ አሁን ምናልባት በእስራኤል በኩልም ውስጥ ለውስጥ የሚሰራው ስራ ገብርኤል ምናልባት ወደ 2.2 ሚሊዮን የሚሆኑትን የጋዛ ነዋሪዎች የውስጥ መንቀሳቀስ የውስጥ እነሱን በማሳመን በ ሐማስ ድርጅት ላይ የተቃውሞ ሰልፍ እንዲያነሱ የሚል የውስጥ ለውስጥ ስራ ይሰራል። እሱ ምናልባት ፍሬ ያሳያል የሚል ግምት ተጥሎበት ነበር። አሁን ግን ትናንት ከዛሬም አንዳንድ መግለጫዎች እንደሚወጡ ከሆነ ትናንት ታቀዶ የነበረው የተቃውሞ ሰልፍ የሐማስ ድርጅት በከፍተኛ ሁኔታ እንደተቆጣጠረውና ብዙዎቹን እንዲያውም የጅስምታቸውን እስከ መንጠቅ ድረስ በአንዳንድ ቁልቁል ቦታዎች የሐማስ ታጣቂዎች መሳሪያቸውን በመደቀር ማለት ነው አፈሙዝን ወደ ዜጎች በማዞር ፍጹም ተቃውሞ የሚባል ነገር አንሰማም በማለት ይህን በጣም ተጠብቆ የነበረውን የተቃውሞ ብዛት ያለው ተቃውሞ ሰልፍ ለማድረግ አቅደው የነበሩትን ዜጎች
0: ሐማስን ለማስወገድ የታሰበው ቀዝቃዛ መንገድ በቁጥጥር ስር ሆኗል ማለት በሐማስ ቁጥጥር ስር ሆኗል ማለት ይቻላል ማለት ነው።
2: በትክክል ያ ማለት ይህ የሚያሳይ ምንድን ነው? አሁንም አራጊ ፈጣሪው አስተዳዳሪው ጋዛን የሐማስ ታጣቂዎች ሐማስ ድርጅቱ ነው። ይህም እንግዲህ ከሰሜኑ ሀገራችን ክፍል ጋር ስታያይዘው አሁን እንዲሆን ሐማስ እንዲሁም ለቀጣዩ ጦርነት ራሱን እያዘጋጀ ነው የሚባልበት ሁኔታ አለ። አሁን ይሁን ድሮም እንደምር የሚባለው ትጥቁን ሊፈታ ነው። ትጥቁን ካልፈታ የአጭር ጊዜ ብዙ ተዘቷልኝ የሲኦል እንዴት ነው ሰማዩ በጣም ይከፈታል ምና በዶናልድ ትራምፕ በኩልም ያ ተረስቶ አሁን እኔ እንጃ እንግዲህ ወደ የት ሁኔታው ያለው ከኢራን ጋር ያለው ከተቋጨ በኋላ እና
0: ይሄን እንያዝና ወደ ኢራን እንለፍ። አሁን ኢራንና አሜሪካ የተኩስ አቁሙን አድርገው ወደ ዘላቂ ሰላም ለመሸጋገር ውይይት እያደረጉ ነው። በፊት ለፊትም እየተገናኙ በአደራዳሪዎች ባሸማጋይ ሀገራትም አሁን ባሳለፍነው ሌሊት አሜሪካ ወደ ሆርሙዝ ሰርጥ ተኩሳለች። ኢራን ደግሞ በሆርሙዝ ሰርጥን በሚጠቀም መርከብ ላይ ጥቃት አድርሳለች በሚል ግጭት ፈጥሯል። ግጭቱ በእርግጥ ቆሟል። በአንድ በእጃቸው ድርድር አድርገው የዛሬን ችግር ነገ ፈቶ ለመገናኘት እያወሩ በሌላኛው እጃቸው ደግሞ ጥይት ይታኮሳሉና እነዚህ ሀገሮች የሚያደርጉት ነገር ከልብ ነው ወይስ የሆነ ከስተጀርባው ምንድን ነው ያለበት ማየት ያልቻልነው ነገር?
2: ገብረ ጥሩ ጥያቄ። ሲጀምር ምንም አይነት ከጀርባው ምን አይነት ከአሁን በፊት ምን ነገር ምናልባት ሆን ተብሎ በእስራኤል መንግስትና በአሜሪካ ምክራነት ሲፈጥር አይ ሆን ብሎ የሚያደርጉት እና ጠላትን ለማዘናጋት ብዙ ይነገር ነበር። አሁን ወደ ቁም ነገሩ አይናችን በጋድ ባለም ያለው ሁኔታ ስንመለከት እንዲያውም ትናንት ጀምሮ አቆም አልክ እንጂ ዛሬ ራሱ አንዳንድ የዜና አውታሮች እንዲያውም ከተወሰኑ አንተ ሲሉስ ከገባና ከዛ በኋላም ከግባት በፊት የሚጠቁሙት እንዴት እንደ አውታሮች ኢራን አሁንም ቢሆን ወደ አካባቢው የአሜሪካንን በአሜሪካን ለመዛት ስትል እንግዲህ አካባቢ ያሉትን የአሜሪካ ወዳጅ ሀገሮችን የማጥቃት ሁኔታ አለ። ወደ ባህሬን አካባቢ ኢራን ጥቃት እንደፈጸመች የሚነገርበት ሁኔታ አለ። ምን ማለት ነው? አልፎ አልፎ የተኩስ ልውውጥ አለ ማለት ሲጀምር ኢራን እንዳልከው ትናንት ወደ 4 የሚሆኑ የንግድ መርከቦችን ከነዚህ ውስጥ አንዱ የሲንጋፖር ባለቤትነቱ ሲንጋፖር ሀገር የሆነውን የንግድ መርከብ የኢራን ድሮኖች ጉዳት አድርሰዋል መጥተዋልኝ። ይህንን አጸፋ እርምጃ ደግሞ አሜሪካ የሚወስደችበት ሁኔታ አለ። አንዳንድ የጦር መሳሪያዎችን እና ያው በኢራን መንግስት ተቋም ላይ ጉዳት አድርሻለሁ ስትል እንግዲህ የሚነገርበት ሁኔታ አለ። አሁን ምን ማለት ነው? ሁለቱም ሀገራት ያለመተማመን ሁኔታ አለ። ግን ይበልጥ ዋናው አንዱ የተሸነፈ መስሎ መታየት አይፈልግም። ገብርኤል ፉክክሩ አለ። በእርግጥ አሜሪካ እስራኤል ባደረጉት ጥምር ኃይል ኢራንን አሸንፈናል፣ አዳክመናል ብዙ ነገር ነበር። አሁን ኢራንን ቢሆን ቀድመ ከጠቀስናቸው ህዝቡላና ሐማስ ባልተናነሰም ኃይሏን እያጠናከረች ይገኛል። ከዛም አልፎ ኢራን የምትፈልገውን የምትጠይቀውን ጥያቄ በአሜሪካ በኩል ተቀባይነት ከሌለው ለጦርነት ዝግጁ ነን ሲሉ ምንም ፍራቻ በሌለው ማለት ነው ሲነገሩ ይታያል። ደግሞ የሚጠይቁት ነገር በአሜሪካ በኩል መልስ እየተቀበሉ ማለት ነው የፈለጉትን እየተቀበሉ ተመልከት፣ ብዙ አይደለም የራሳቸውን ማደራጀትና መገንባት እንዲሁም በወደፊት በብዙ ቢሊዮን ዶላር የኢራን መንግስት ማለት ነው እንግዲህ የተያዘበትን ገንዘብም ሆነ በቀጣይም ደግሞ ካሳም ሆነ እንደገና የሆርሙዝን ባህሩን በተመለከተ ካሁን በፊት የማይከፈለውን ክፍያ እንቀበልን በማለት በከፍተኛ ሁኔታ እየዛቱና ወደፊት እንዴት ነው መሰንበትነን እየተረጋገጠ ሁኔታ በራን በኩታ ይጠፋል የተባለው መንግስትና በአንድ በኩል እንዳልከው የተኩስ አቁም ስምምነት ተብሎ ከዛም ያው ሁለት ወር እድል ተሰጥቶት ማለት ነው እንግዲህ ያው የሚነገር ሁኔታ አለ። ሌላው የአሜሪካ መንግስት ምንም እንኳን ነገሩን ማረጋጋት ቢፈልግም ትልቁ በጣም የሚረብሻት እስራኤል ከስምምነቱ የለለችበትና ፍጹም ድምጿ ማይሰማው ያው በአካባቢው ሀገራት የተለያዩ የእስራኤል ጦር አውሮፕላኖች እንግዲህ በጎረቤት ሀገሮች ማለት ነው እዛ አካባቢ ባሉትን ያንዣባሉ። ይህንን የእስራኤል ጦር አውሮፕላን መንዣበብ በፍጹም እንቃወማለን ስትል ኢራን አሜሪካን አስጠንቅቃለች ማለት ነው። ነገሩ የተረጋጋ መስሎ አይታይም። ይሄ እንዴት ነው የጊዜ ጉዳይ ነው ላለው እንደውም እኔ ምክንያቱም አለመተማመን መተማመኑ የለም። አሁን ቅድም ላልከው እንደሆን ብሎ የሚያደርጉላት እኔ አይታወቅም ምክንያቱም ከተወሰኑ ከአንሳም በፊት ሞንዲያሉ የዓለም ዋንጫ ከመጀመሩ በፊት የተለያዩ ስነስርዓቶች ነበሩ። በአሜሪካ ነፃነትን ቀን በቀጣይ ማለት ነው እንደገና የፕሬዚዳንቱ ልደት ተያይዞ ጦርነት አይፈለግም ምናልባት የሚል
0: ነገር እየተቸረቸረልን ነበረ
2: እኮ። አሁን ምናልባት ይህ ነገር እስኪፈጸም ድረስ ነገሩን ላለማንኮላሸት በአሜሪካ በኩል ኦኬ ቀን የመሳብና ያና መረቃቸው ያና ይሆን አይታወቅም። ምክንያቱም ሌሎችን ስታይ አሁን የአሜሪካ መንግስት ፍላጎቱ ይህንን የማረጋጋት ሁኔታ ያው ከዜጋዎች ድጋፍ አለመቀበል
0: ጥላሁን ድሮ የአሜሪካ ወዳጅ መሆን ጠንካራ ስለሆነች የዓለም ትልቁ ፖሊስ እህት ወንድም መሆን ማንም አይናገረኝም የሚሉ አገራት እግራቸውን ዘርግተው እድገታቸውን ያጧጡፉ ነበር። አሁን ኢራን እና እስራኤል በተለይ አሜሪካ ተደርባ ጦርነት ከተጀመረ ወዲህ ኢራኖች ወደ መካከለኛው ምስራቅ የአሜሪካ የጦር ሰፈር ወደሚገኝበት ሚሳኤል ይተኩሳሉ፣ በዛውም ከተሞችን ይመታሉ፣ ሀገራትን ይመታሉ። አሁን በዚህ አካባቢ ያሉ በመካከለኛው ምስራቅ ያሉ በባህረ ሰላጤ አካባቢ የሚባሉት እንደዚህ ማታና ቀን አሁን ኢራን በምታደርሰው ጥቃት ላይ ስጋት ስር የሚገኙ ሀገራት አሜሪካ አለችን ብለው የሀያ ባል ከጅባ ያስጥልም እንደሚባለው እና አሁን ላይ ያሉበት ላይ ቁመው አሜሪካና ኢራንን ከሁለቱ ሀገራት ምረጡ ቢባሉ ኢራንን የሚመርጡ ይመስላሉ። ምክንያቱም አብዛኞቹ አሁን ወደ ኢራን ነው። ኢራንን ማወገዝም እንደውም አሸማጋይ ሆነው እሷን ማስታረቅ ነው የሚፈልጉና የአሜሪካ ገናናነት በዚህ አካባቢ በኢራን እየተገፈፈ እነዚህ ሰዎች ማንን መጠጋት እነዚህ ሀገራት ማንን መያዝ እንዳለባቸው ወይም ነገ ላለመጠቃት ምን መሆን እንዳለባቸው የሆነ ነገር ፍንጭ እየሰጠ አሜሪካ የሆነ ነገር እየራቃት እየመጣ አይመስልም ወይ?
2: ገብርኤል በጣም መካከለኛው ጂኦፖለቲካና ስትራቴጂ እንግዲህ ተረድተዋል ማለት ይቻላል። ማለት በጣም ትልቁ ጨዋታ እሱ ላይ ነው። ምክንያቱም ከአሁን በፊት የአሜሪካ ወዳጅ ሀገር በፍጹም ተፈርቶ ማለት ተከብሮ ይኖር ነበር። ብዛት ያላቸው ሀብታም አረብና ስምናን ተከታይ ሀገሮች ከአሜሪካ ጎን ልክ እንዴት ነው ሩጫና ፍክክርም ነበር። እነሱ ሀብታቸውን ንብረታቸውን በመስጠትም ሆነ ያው የተለያዩ እንቅስቃሴውን በማድረግ ለመቅረብ የሚያደርጉ እንዲያውም ምን ይባል ነበር መሰለ እንደተረት ካሁን በፊት አሜሪካን ወዳጅ ለመሆን አንድ ሀገር ከፈለገች በእስራኤል አድርጋት።
0: አዎ እስራኤልን ትማጸን ነበር።
2: አዎ ከዛ እስራኤል ጋር ቅርብ ካለ እስራኤልን ካሳመነች በቀላሉ የአሜሪካ በር ይከፈትላታል። አሁን ባለንበት ዘመን ግን እንዲያውም እነዚህ ሀገራት ኖ ጦስ ሊሆነን የአሜሪካ መቅረብ ለእኛ ጎዳን እንጂ አልጠቀመንም ሲሉ በከፍተኛ ሁኔታ እንዴት መጸጸትም አለበት እንደገና አመለካከታቸውንና የወደፊት ቀጣይ የፖለቲካ ስትራቴጂን በአጠቃላይ ሁኔታቸውን የቀየሩበት ሁኔታ አለ። እንደ ምሳሌ ከወሰደን እነዚህ ብዛት ያላቸው የአሜሪካ የጦር ሰፈሮች በእነዚህ በኢራን አካባቢ ያሉት ገልፎ አካባቢ ያሉ ሀገሮች እዚ አካባቢ ብዛት ያላቸው የጦር አሁን ቅድም ባልኩህ አሜሪካ ኢራን በባህሬን አካባቢ ባልኩ እዛ አካባቢ የአሜሪካ የባህር ኃይል አለ ጦር ሰፈር ማለት ነው። ብዛት ባላቸው ኩዌትን በለው ወደ ሳውዲያ ብዛት ባላቸው ቦታዎች አሁን እዛ አካባቢ እነዚህ የጦር ሰፈር ሲኖሩ እነዚህ ሀገራት በቃ ልካላል ማንም እንደማይደፍራቸው ነበር። አሁን ባሳለፍነው የኢራን አሜሪካ እስራኤል ጦርነት ግን መጀመሪያ ኢራን እንዲያውም የምትዝተው በእነዚህ ሀገር ላይ ጉዳት ለማድረስ ደግሞም አድርሳለች አይተውታል። አሁን ምንድን ነው የምታዘቡት? እነሱ ከተናገሩና ኢራን የሚወግዙ ከሆነ የባሰ ዱላ ሊቀርብባቸው ነው። ስለዚህ ውስጥ ለውስጥ ምንም እንኳ የኢራን መንግስት ባይፈልጉትም ግን ውስጥ ለውስጥ እምነታቸውን ፍላጎታቸው የነበረው አሜሪካ ያለ የሌለ ሀይሏን ተጠቅማ የኢራንን ስርዓቱንን መደምሰስና ማውረድ ፍላጎታቸው ይህ ነበር። ግን ሲያዩት ውሎ አድሮ
3: በፍጹም የአሜሪካ መንግስት ምንም ያደረግላቸው ነገር እንዲሁም ለነሱ ባሳቸው ለነሱ ጎዳቸው ምክንያቱም አሜሪካ ከኢራን ጋር ዛቸው ሲገቡ ጦርነቱ ሲገቡ እንዲጎዱት እነሱ ሆነ ስለዚህ ምንድነው የሚሉት አሁን እነሱ ኖ ኖ ይሄ ነገር አላዋጣንም አመለካከታችን መቀየር አለብን ኢራንን አሁን እየተማጸኑ እንዲሁም አሸማጋይ እየሆኑ ይገኛሉ ከዛም አልፎ ከአሁን በፊት ርቀው ከነበሩት ሀገራት ጋር ስናይ በይበልጥ ደግሞ እስላሙ ዓለም እንግዲህ ማህበረሰብ ማለት ነው በሁለት ጉልህ ሃይማኖቶች የሺና ሱኒ ማህበረሰብ አለ አብዛኛው የሱኒ ማህበረሰብ ነው ካሁን በፊት የማይነጋገሩት የነበሩት የሺ ማህበረሰብ አናሳ ሆነው ከ115 ነው ያጅም የሆኑት እነሱ አንድ የሞን ሁኔታ አለ ለምሳሌ ህዝቡን ካየው ከኢራን ጋር ያለውን የመተሳሰሩ ሁኔታ የሱኒው ማህበረሰብ ግን ይብዛት ያለው እርስ በርሳቸው አይቀራረቡም እንደውም ይጣላሉ እርስ በርሳቸው አሁን ካሳለፍነው ጦርነት የተማሩት ግን ምንድነው ለካምኛው አንድ ስንሆን ኃይላችን ካጠናከርን ጠላቶቻችን ማሸነፍ እንችላለን ስለዚህ ምን ለምንኛ እንጣላለን በሚል ካሁን በፊት ለምሳሌ በቱርክና በሳውዲያ በፍጹም ምንም አይነት ምንም የኢኮኖሚን በለው የዲፕሎማሲነት አድርገው እንደውም አይፈልጉም ግን በቃሁ በንግዱ ዘርፍም ተመሳስሎ አብሮ ለመስራት የተነጋገሩበት ሁኔታ አለ ማለት የፈለኩት እነዚህ ጠላቶች ድሮ ተፈራርቀው ነበሩት አሁን ካሳለፍነው ጦርነት የተማሩት መቀራረቡ እንጂ መራራቁ እንደማይጠቅማቸው ተረድተው
0: ጥላሁን ለመሆኑ ቱርክና ሳውዲ አረቢያ የተቀራረቡ መጣዋል ይባላል ግን ሆርሙዝ ሰርጽን በተመለከተ ኢራን የምታደርገው እንቅስቃሴ በሆርሙዝ ሰርጽ ላይ ቱርክና ሳውዲ አረቢያ ያላቸው አቋም በዚህ ላይ ምንድነው?
3: ያውልህ የዚህ ባህር ወሽመጥ መከፈት ማለት ሁሉንም ይጠቅማል ሁሉንም ያገለግላል ግን እያንዳንዱ ሀገር አሁን የራሱን የሆነ መፍትሄ እያፈላለገ ይገኛል በሆርሙዝ በኩል ከሄድን ተጠቃሚዎቹና ካጠገብ ያሉት ባለቤት መውሰድ የሚፈልጉትኝ ኢራንና ኦማን ናቸው። አሁን ሁለቱ ሀገራት እንደው በቀጣይ ገንዘብ እየተቀበሉ የማለት ሁኔታ አለ። አሁን ይህንን የመተላለፊያ ንግድ መርከቦች የሚወጡና የሚገቡበትን አካባቢ ይህንን ሌሎች ሀገራት ምን አይነት ፈጣ ኦኬ ከኢራን ጋር ከመማጸን ከሌሎች ሀገራት ጋር ጦርነቱ ከመግባትና ስጡኛቶችን ከማለት ለምን የራሳችን በሚል ቱርክ ሳውዲ አረቢያ ዮርዳኖስንና ሶሪያንን ያጠቃለለ ማለት ነው እንግዲህ ከዛ ጀምሮ እስከ ጫፍ ድረስ ከዛ ማለፎ አውሮፓ ድረስ የሚገባ ያው የባቡር ሀዲድን በለው የመርከብን በለው ንግዳቸውና እቃቸውን የመሸጥና የማስገባት በእነዚህ ሀገራት መካከል ስምምነት የተደረሰበት ሁኔታ አለ እንደውም እዚህ ላይ እስራኤል ተኝታለች ይባላል እስራኤል ፍላጎቷ የነበረው ከዚህ በፊት ፋርስ ባረሰላጤ ሀገራትና ሌሎች እንደ ዮርዳኖስ ከመሳሰሉትኝ በሃይፋ በኩል ሆኖ ምርቶች ወደ አውሮፓ ሀገራት የሚገቡና የሚወጡበት ሁኔታ እስራኤል አቀዳ ነበር አሁን ግን እስራኤል ጦርነት ላይ ሆና ያው እንግዲህ ስታንቀላፋ ቱርክ ከሳውዲ አረቢያ ጋር በሚገርም ሁኔታ ተፈራርመዋልም ዮርዳኖስና ሶሪያን ጨምሮ ማለት ነው ተመልከት እንግዲህ እነዚህ ሀገራት ምን ማለት ነው ካሁን በፊት አስበውት ያልነበረው ሁኔታ አሁን እነሱ ሆርሙዝን በእንደዚህ አይነት ሁኔታ የሚጠቀሙበት ከሆነ እኛም የራሳችን የማለት ሁኔታ እንግዲህ ያሰቡበት ሁኔታ አለ ሌላው ለምሳሌ ሁቲ አማጽያን ለምሳሌ ባባል ማንደብ የሚባል ደብል ሆርሙዝ ባልተናነሰ ማለት ነው ለምሳሌ ሁቲ አማጽያን በየመን የሚገኙ በእንደዚህ በቀይ ባህር አካባቢ ማለት ነው መዝጋት ከፈለጋውን ሌሎችን በየመን የምትጎዳው ግብጽ ናችና ሌሎች ሀገራትን ያን ከተዘጋ ደግሞ ማስፈራረው ኢራን ሆርሙዝን ዘጋ እንደምታስፈራረው የሁቲ አማጽያን በእንደዚህ አይነት ሁኔታ አሁን እዛ አካባቢ ማሁን አንዳንድ ሀገራት ማለት ነው ያው ያን ቦታ እንዴት መክፈት ከሚል ሁኔታ ለምሳሌ እስራኤል ከሶማሊላንድ ጋር የደረሰችበት ስምምነት እነዚህን ነገሮች ለመቅረፍ ነው አስቀድማ ቦታውንም እንዳይዘጋና አንድ ቀን የሁቲ ማማጽያን ከምን ተነስቶ ቦታውንም ዘጋውት ካለ እዛ ካበ እንግዲህ ሶማሊያን እንደገኘ እስራኤል ጦር ካለ ከሌሎች ሀገራት ጋር እንደ ቆጵሮስ ግሪክ የመሳሰሉት አንድ ላይ በመሆን ያን የማፈን ሁኔታ ስለዚህ በሰፊው ስታየው ይህንን የሆርሙዝን ሁኔታ ብቻ ሳይሆን ሌሎች አማራጭ ለማግኘት የተለያዩ ሀሳቦችን እያቀረቡ ይታያል። ሩጫው አለ ማለት ነው። እነዚህ ነገሮች ተደምረው የሚያሳየን ገብርኤል አሁን ያለንበት ጦርነት ኢራን፣ አሜሪካ፣ እስራኤል እንበል እንጂ መካከለኛው ምስራቅ ከነበረው በተለየ ሁኔታ እንዲሁም በቀጣይ ማለት ነው ቀጥነው በከፍተኛ ሁኔታ ከጥቅም ጋር በተያዘ በከፍተኛ ሁኔታ በይበልጥ የቱርክ ወደ አካባቢው መቅረብና ከሌሎች ሀገራት ካሁን በፊት ተቀራርባ እና እንዴት ለጎርታቸው ከነበሩ ሀገራት ጋር ስምምነት በመድረስ የምታደርገው እጇን የማስገባት በንግዱ ብቻ አይደለም የጦር ኃይሏን ወደ ቦታ በማስገባት የምታደርገው እንዴት ነው እጇን የማስገባት
0: ግን ጥላሁን እስራኤል እንደ ሀገር እስራኤል ይቅርታ እንደው ካል እንደ ቃንሳ አንጻር አንድ ጥያቄ ልጠይቅ ብዬ ነው እስራኤል እንደዚህ ሀገሮች ሆርሙዝ ሰርጽም ሆነ በመካከለኛው ምስራቅ ያለው የመገናኘትና የመለያየት ሁኔታ ኢኮኖሚያቸው ነገ ሊያቀጭጨው ይችላል ብለው ቱርክ ሳውዲ አረቢያ እንደዚህ የሆነ ነገር ሲተልሙ ለነገ ኢኮኖሚያቸው እድገት እስራኤል እንደ ሀገር ወይም እስራኤል መንግስት እንደ መንግስት
4: እሱ የሆነ ነገር ለነገ የሚለው ነገር ስትራቴጂ ምንድፋለ ወይ በኢኮኖሚ ከነከለ ጋር ተሳስረን እንደዚህ ለመሆን ይሄኛው ቢዘጋ በዚህ ለመውጣት የሚባል ነገር አለ ወይስ ጦርነት ብለው ብለን ሌሎች አልፈውን ሲሄዱ ተከታይ ለመሆን ምንድነው እየተሰራ ያለው በዚህ ጉዳይ ላይ?
3: ያው ሐሳቡ አለ በሚያሳዝን ሁኔታ እስራኤል ያው ዘውትር ጦርነት ላይ ትገኛለች። ጥላቶቿ ያው
4: ከአው ይገባኛል
3: ማለት ነው። በሁሉ የወጥ መወጠር አለ ሐሳቡ አለ እንዳልከው ጦርነት ልብስን ወን ደግሞ ይሄንን ሐሳብ እነዚህ ነገሮች ማድረግ የነበረባትን ቀድም ያልኩ የቱርክና ሳውዲያና ዮርዳኖስ ሶሪያ የነሱን አንድ የሞን ሁኔታ ከነሱ በፊት እኮ እስራኤል አሰባ ነበር እቅዱም አላት። አሁን ሐሳብ ግን የመሄዱ ሁኔታ እንዴት ነው ትንሽ እዛ ላይ ስራ አይሰራም የተኛሽ መስሎ ይታያል እስራኤል ባንድ በኩል ጦርነት ላይ ስለሆን ያለለን አይናችን እዛ ላይ ነው ኢንቨስት እናደርገው ግን ሐሳቡ አለ ትልቁ ጨዋታም ያለ ደግሞ ከዛ ላይ ነው አካባቢውን በሰፊው ስታይ መግቢያ መውጫ ከለለን እንዴት ነው ትንሽ ታፈነን ማለት ነው። ያ ከመሆኑ በፊት ግን እነዚህ ጥላት አገሮቻችን አሜሪካ ወደ አገራችን የመራቋ ሁኔታ እንዲሁም ጥላቶቻችን ቱርክ ለምሳሌ ጊዜ አልቋል እንጂ የጦር መሳሪያዎችን የሚሸጡ ሁኔታው ከአሜሪካ ጋር የጦር አውሮፕላኖችን ሞተሮችን ይህንን ስታይ እኛ የመራቅ ሁኔታ ከጨዋታው የወጣንበት ሁኔታ ምስሉ ይታያል። ተስፋ ማደርገው ወደ በዚህ ዙሪያ
4: መልካም ጥላውን ካለን ጊዜ አንጻር ነው ለሰጠን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ሳምንት
3: ለአንተ ለአድማጮች።
4: እሺ የተከበራችሁ አድማጮቻችን ለቴክኒክ ባለሙያችን አሰፍ ሞስኮቪች ምስጋና ይድረሰው። ፕሮግራማችን ወደ እናንተ ሰፍቶ እንዲደርስ ለተባበሩኝ ባልደረቦቼ ለአንጋፋው ጋዜጠኛ ራህሚ ማላዛር አሁን ከኔ ጋር ውይይት ላደረገው ጥላሁን መልኬ ሰፊ የከበረ ሰላምታዬን ማድረስ ፈልጋለሁ። አመሰግናለሁ ሰላምታዬን ምስጋናዬን አቀርባለሁ። እናንተም አብራችሁን ስለነበራችሁ እጅግ እያመሰገንኩኝ በእያላችሁበት ሰላም የሰፈነበት ሳምንት ይሁንላችሁ። አብሬያችሁ የቆየሁት ክብረል በየነ ነበርኩኝ። ነገ ጧት በተመሳሳይ ሰዓትና ቦታ ባልደረቦቼ ይጠብቋችኋል። በእያላችሁበት ሰላም ሁኑ። ሰላም።